0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ክርስቲያን ክብራትና ክብራን አድማጮቻችን እንደምን አደራችሁ። እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሽልሺ ቤት በሄሽባን ታፍሽን ፔይዛይን ሲሆን እንደ አውሮፓ ዘመን አቆጣጠር ኦክቶበር 13 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ጥቅምት 3 ቀን 2019 ዓመተ ምህረት ነው። የጧቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ቫለን ሰሎሚንኪ ሲሆን የ ስቱዲዮ ተረኛ አስተናጋጆች አይቾ ባየና ወርቅነሽ ሸቴንን ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ጋዜጦች በዛሬ እትማቸው ላምባባይና ያቀረባቸውን ዋና ዋና ርዕሰ ጉዳዮች እንመለከታለን። ወቅታዊ ዘገባም እናቀርባለን። ካድማጮች ጋርም የስልክ ውይይት ይኖረናል። ስርጭታችን እንደተለመደው እስከ 7 ሰዓት ድረስ ይቀጥላል። እንግዲህ አሁን የጧቱን ዜና ነው የምናቀርበው። በአይቾ ባየ ተዘጋጅቷል ዜናው። አይቾ ባይቾ
2: ቅርታ ወነት ቅርታ አድማጮቻችን እንግዲህ
1: እንዳንዴ ማስጋኑም ጭምር መሰለኝ
2: ያብሷልኝነት ይቅርታ ጠይቃለሁ። አመሰግናለሁ ወርቅነሽ። አርስተ ዜና ትናንት በደረሰው ትናንት በጉብኝት ላይ በነበሩ ተማሪዎች ላይ የደረሰው አደጋ የ14 ዓመት ልጅ መሞቱ ተገለጸ። የክፋር ሰባ ከንቲባ ከነባለቤታቸው በቁጥጥር ስር መዋላቸውም ተገልጿል። ፕሬዚዳንት ትራምፕ አሜሪካ በሚደረገው ምርጫ በኢራን ላይ የሚቀበሉትን ውሳኔ ላይ ተጽዕኖ እንደሌለው ተናገሩ። ኢራን በብሪታንያ ይሁዳውያን ላይ የሽብር ፈጠራ ለማድረግ እየሞከረች ነው ተባለ። የሚሉት የጠዋቱ ዋና ዋና ዜናዎች ናቸው። ዝርዝሩን እንሆ። ትናንት በጉብኝት ላይ የነበሩ ተማሪዎች ላይ በደረሰ አደጋ የ14 ዓመት ልጅ መገደሉ ተነግሯል። የኦርት ማሎት ትምህርት ቤት ተማሪዎች ትናንት ጉብኝት ላይ እያሉ በወደቀ ፈንጂ የሞተው ተማሪ የ14 ዓመት እድሜ ክልል ውስጥ እንደነበር ተገልጿል። ትምህርት ሚኒስቴርም በእነዚህ አካባቢ የተፈቀዱ ጉብኝቶችን ወደ ሌላ ቦታ እንዲዘዋወር ወስኗል። በዚህ አካባቢም በዚህ አደጋም 23 ተማሪዎችና የጸቤት ማለትም የትምህርት ቤት አገልጋዮች መቁሰላቸው ታውቋል። ቀረቀባያችን ኦርሊ አልከላይ እንዳደረሰችንም ትናንት የፈነዳው ፈንጂ በአካባቢው በነበረው ጦርነት ተተኩሶ የወደቀ መሬት ላይ የነበር ያልፈነዳ ፈንጂ መሆኑ ተገልጿል። በዚህ አካባቢ በጉብኝት ላይ ያሉ ሁሉም በውታው ለቀው እንዲወጡ ትምህርት ሚኒስቴር መመሪያ አስተላልፏል። የከፋር ሰባ ከንቲባ ከነባለቤታቸው በትናንትናው ዕለት በቁጥጥር ስር ውለዋል። የከፋር ሰባ ከንቲባ ራፊ ሰአድ በተደረገላቸው ፖሊስ ባደረገላቸው ምርመራ የተጠረጠሩበትን ክስ በሙሉ ሐሰት ነው፣ ከኔ ጋር ምንም አይነት ግንኙነት የለውም ሲሉ ተናግረዋል። የከተማ ወንበዴዎች ቡድን ጋር ምንም አይነት ግንኙነት እንደሌላቸውና ምንም ሙስና ወይም ጉቦ እንዳልተቀበሉ በምርመራው ላይ መናገራቸው ተገልጿል። በቤታቸው በተደረገ ፍተሻ ብዛት ያለው ገንዘብ በመገኘቱ ይህም ሲጠየቁ የባለቤታቸው እንጂ እሳቸው ምንም ነገር እንደማያውቁም ገልጿል። የፖሊስ ተወካይ ትናንት በሪሾን ለጽዮን አውራጃ ፍርድ ቤት እንዳስታወቀው ከንቲባው የተጠረጠሩበት የመዝገብ ሁሉ እንደሚያውቁና እሳቸውም በዚህ ዙሪያ ከሌሎች ማህበረሰብ ግለሰቦች ጋር በመሆንም ሙስና ስራ እንዳካሄዱ አስታውቋል። በተጨማሪም ፖሊስ ፍርድ ቤቱን ለተጨማሪ 8 ቀናት በእስር እንዲቆዩ በጠየቀው ምክንያት ፍርድ ቤቱ መፍቀዱ ተገልጿል። ፕሬዚዳንት ትራምፕ በአሜሪካ በሚደረገው ምርጫ በኢራን ላይ የሚቀበሉት ውሳኔ ላይ ተጽዕኖ የለውም ሲሉ ተገልጸዋል። በትናንትናው ዕለትም ወደ መንግስታዊ ሄሊኮፕተር በመሳፈር ላይ እያሉ ለጋዜጠኞች በሰጡት ቃለ መጠይቅ ነበር ይህን የተናገሩት። ንግግራቸውን በመቀጠልም ሁቲሞች የሚያካሂዱት የሚወስዱት እርምጃ እጅግ በጣም መጥፎ ነው ሲሉ ተናግረዋል። በመቀጠልም በዚህ ዙሪያም ከሳዑዲ አረቢያ መሪ ጋር መነጋገራቸውን ጨምረው ጠቅሰዋል። በኢራን በምንም ተአምር የኒውክሌር ቦምብ ባለቤት አትሆንም ሲሉ ጨምሮ ማሳወቃቸው ተገልጿል። በቅርቡም ከሰሜን ኮሪያ መሪ ኪም ጆንግ ኡን ጋርም ተገናኝተው እንደሚወያዩ በነበራቸው ቃለ መጠይቅ አስታውቀዋል። ኢራን ብሪታንያ በብሪታንያ ይሁዳውያን ላይ የሽብር ፈጠራ ለማድረግ እየሞከረች ነው ሲሉ የአንድ ሚኒስተር ገለጹ። ኢራን በየሀገራቱ ያሉ ጸረ እስራኤል እንቅስቃሴ የሚያደርጉ ድርጅቶች አማካኝነት በይሁዳን ላይ ጉዳት ለማድረስ እየጣረች ነው ተብሏል። ይህም የብሪታንያ የሀገር ውስጥ የአስተዳደር ሚኒስተር መናገራቸው ተገልጿል። በፓርላማ ውስጥ በተናገሩት ንግግርም ጨምረው ሲናገሩ ትናንት በብሪታንያ ፓርላማነት ላይ በደረጉት ንግግርም የኢራን መንግስት በመላ አውሮፓ ጸረ ይሁዳውያን ጂሃድ የሚወስ እርምጃ ለመውሰድ ታጥቆ መነሳቱን ገልጿል። በዚህ ምክንያትም በብሪታንያ ይሁዳውያን ላይ ያለውን ዛቻ በመጨመሩ ምክንያት ለፖሊስ ተጨማሪ ባጀት እንዲጨመርና ልዩ ጥበቃ እንዲደረግላቸው መወሰኑ ማስታውቋል። የብሪታንያ መንግስት ጸረ ሰማዊነት እንቅስቃሴን በ ካራ ለማጥፋትና ለመዋጋት ጥረት ያደርጋል ሲሉ አስተውቀዋል። በደቡብ ሀገራችን ክፍል ግድያ ሙከራ ተደርጎ እንደነበር ተገለጸ። በዚህ ግድያ ሙከራም የ20 አመት ወጣት በተተኮሰበት ጥይት በጽኑ ቆስሎ በቦታው የመጀመሪያ እርዳታ ሰጪ መገን ዴቪድ አዶም በመገኘት በጽኑ ቆስሎ ወደ ሆስፒታል ሲወስዱት ሆስፒታል ከደረሰ በኋላ ህይወቱ ማለፉ ተገልጿል። ምክንያቱም በሁለት በነበረ አምባጓሩ ምክንያት እንደሆነ ተገልጿል። ፖሊስ እስካሁን ድረስ የግድያው ምክንያት እየመረመረ መሆኑ ከወዲሁ አስተውቋል። በመጨረሻም የአየር ጸባይ ሁኔታ ለውጥ የለውም። የሙቀቱ መጠን በዲግሪ ሴንቲግሬድ ኢየሩሳሌምና አካባቢዋ 26 ዲግሪ ሴንቲግሬድ፣ ቴላቪቭና አካባቢዋ 8፣ ሃይፋና አካባቢዋ 7፣ ጽፋትና አካባቢዋ 5፣ ብርሸባና አካባቢዋ 9፣ ኢላትና አካባቢዋ 33 ዲግሪ ሴንቲግሬድ ይሆናል ይላሉ የዘርፉ ባለሙያዎች። ወርቅነሽ፣ የሰዓቱ ዜና እስካሁኑ ነበር።
1: አይቸው አመሰግናለሁ። ወደሚቀጥለው ዝግጅት ለማለፍ ሙዚቃ

ዝግጅታችን ስርጭታችን እንደቀጠለ ነው። አሁን ደግሞ ጋዜጦች በዛሬ የተማቸው ላምባባን ያቀረባቸውን ዋና ዋና ርዕሰ ጉዳዮችን እንመለከታለን። ማሪቭ ሃሪስ እና የዶታሮኖት ሶስቱ ዕለታዊ ጋዜጦች ደርሰውናል። ከማሪቭ እንጀምራለን። ሶስቱም ጋዜጦች በዛሬ የመጀመሪያ ገጻቸው ላይ በዋነኛነት ትኩረት የሰጡበት ርዕሰ ጉዳይ እንደሚታወቀው ትናንት ከሰዓት በኋላ በሀገራችን ሰሜናዊ ክፍል በሰሜን እስራኤል የኦርት ማሎት የተባለው መለስተኛ ሁለተኛ ደረጃ ትምህርት ቤት ተማሪዎች ለጉብኝት በወጡበት ጊዜ በአካባቢው እንግዲህ የነበረ የፈንጅ ብትንታኝ ፈንድቶ እንደዛ እንበለው እንግዲህ ከሂዝቦላ በኩል የተወረወረ ወይም የተወነጨፈ እንደሆነ ነው እንግዲህ አሁን መጀመሪያ ላይ በወጣ ምርመራ የሚገለጸው። በዚህ አደጋ ምክንያት እንግዲህ አንድ ተማሪ ህይወት አልፏል። በሚያሳዝን ሁኔታ 23 ወይም 24 ጋዜጦች የተለያየ ቁጥር ሰጠውታል እንደ ዘገባቸው። የሚሆኑ ደግሞ ቆስለዋል። ተማሪዎችንም የትምህርት ቤቱን ተማመራን እና የመለከታቸው በጉብኝቱ የነበሩ አካላትን ጨምሮ ይሄን አደጋ ጋዜጦች ሰፊ ቦታ ሰጥተው በመጀመሪያ ገጻቸው ላይ በትኩረት የዘገቡት ርዕሰ ጉዳይ ነው። ሁሉም ጋዜጦች ላይ የሚገኝ ርዕሰ ጉዳይ ነው። ለማንኛውም ማሪቭን ስንመለከት ያው ይህን ርዕሰ ጉዳይ ነው ያስቀደመው። አመታዊ ጉብኝት እንግዲህ ቲዩል ሽናቲ የተባለ የምንጠራው በየትምህርት ቤቶች እንደሚታወቀው ተማሪዎች በየአመቱ ይወጣሉ ለጉብኝት። የአንደኛ ደረጃ ተማሪዎችም ያው እንደ እድሜያቸው የተወሰነ ሰዓት አንድ ቀን ሁለት ቀን የሚቆይ እንግዲህ እንደ ክፍሉ ደረጃ ከፍ እያሉ ሲሄዱ፣ የሁለተኛ ደረጃ ተማሪዎችም እንደዚሁ ጉብኝት ያካሂዳሉ። እንግዲህ ጉብኝት የትምህርት አንዱ ክፍል ነው። ትናንትም እንግዲህ የሆነው ይሄ ነው። በሰሜን እስራኤል አካባቢ ማሎት ታርኪሻ በተባለው አካባቢ የሚገኝ የሽባ ትምህርት ቤት ነው። የዚህ የሽባ ትምህርት ቤት ኦርት ማሎት የተሰኘ ትምህርት ቤት ተማሪዎች በአጠቃላይ በዚህ ጉብኝት እንግዲህ 50 የሚሆኑ ነው ተማሪዎችንና ከ8ኛ እስከ 9ኛ ክፍል ያሉ ወይም ከ7 እስከ 9 ይላል እንደ ጋዜጦች፣ አንዳንዴ ቁጥሩ ይለያያል። ለማንኛውም 50 የሚሆኑ ተማሪዎችና የትምህርት ቤቱ ሰራተኞች መምህራንን ጨምሮ በዚህ ጉብኝት ተሳትፈዋል። ጉብኝቱ እንግዲህ በትምህርት ሚኒስቴር በኩልም በሌሎች በሚመለከታቸው አካላት በኩልም የተፈቀደ እንደሆነ የከተማው ማዘጋጃ ቤትም የትምህርት ሚኒስቴርም ሁሉም የሚመለከታቸው አካላት ገልጸዋል። ተፈቅዶ ነው የወጡት ጉብኝቱ። ዞሮ ዞሮ ግን ጉብኝት ይካሄድበት የነበረው ቦታ ከእንደዚህ አይነት አደጋዎች የጸዳ ስላልነበረ ይሄም አሳዛኝ አደጋ ደርሷል። እንግዲህ አንድ ተማሪ ነው የሚባለው ይህችን ትንሽ የሚስራር እንግዲህ ትልልቅ ከባድ መሳሪያዎች ሚሳኤል፣ ምናልባት እንግዲህ ሌላ መሳሪያ ይሆናል ሲተኮስ ሳይፈነዱ የዚህ የሚሳኤሉ ክፍል የሚበታተኑ አሉ። ትልቁ ዋናው መሳሪያ ወይ ሚሳኤል ሲፈነዳ ግን ደግሞ የዚህ ክፍል ትንንሽ ፈንጆች በውስጥ የተጠመዱ ያው የዚህ ትልቅ ፈንጆ ወይ ሚሳኤል አካል የሆኑ ሳይፈነዱ የሚቀሩ አሉ። ተበትኖ እንዲሁ ይቀራል። እንግዲህ በዛ አጋጣሚ እየቆየ ልክ እየፈነዳ እንደውም በጊዜው ልክ እንደ ፈንድሻ ቆሎ እየተበታተነ አደጋ ያደርሳልና የተወሰነ ጊዜ መጠለያ ክፍል ቆዩ የሚል መመሪያ ነበር። በደጀን እዙ እናስታውቅ ነበር እኛ የቅርብ ጊዜ እንግዲህ ትዝታ ነው ትዝታ ሆኖ ይቅር እንጂ እንግዲህ ከዚህ በኋላ እና ያልፈነዳ ትንሽ ናት። እንግዲህ መጠኗንም በፎቶግራፍ ስናይ በጣም ትንሽ ናት። ይህን ያልፈነዳ ክፍል አንድ ልጅ ያገኝና እንደውም ተማሪዎች እጅ ለእጅ እየተቀባበሉ ፎቶግራፍ ተነስተውበታል ነው እንግዲህ እንደሚወጡ መረጃዎች እና ዘገባዎች። እንግዲህ ያው ወላጆችም እንደተናገሩት እጅ ለእጅ እየተቀባበሉ ፎቶግራፍ ተነስተዋል። ከዛ አንዱ ልጅ የያዘው ሻንጣ ቲክ ውስጥ ያስገባዋል። ከዛ ያው እንግዲህ ስለተነካካ የተወሰነ ደቂቃ ጠብቆ ይፈነዳል። መሀላቸው ላይ እንግዲህ የአንድ 14 ዓመት የእድሜ ክልል የሚገኝ ተማሪ ህይወቱ አልፏል። በሚያሳዝን ሁኔታ እንደ ማሪቭ ዘገባ 23 የሚሆኑ ቆስለዋል ይላልና ተማሪዎች ቆስለውም በጣም በሚገርም ሁኔታ እንግዲህ በዚህ እስከ 15 ዓመት ከ14 እስከ 15 ዓመት የእድሜ ክልል ውስጥ የሚገኙ ናቸው ሁሉም ተማሪዎች በተማሪዎች ደረጃ።
አንዱ ቆስሎ ሌላውን ለማገዝ ጥረት ያደርግ ነበር የማጊን ዳቪድ አዶም ሰራተኞቹን በጊዜው በሰዓቱ ወጥተው ደረሱት እንደተናገሩት ጠቅላይ ሚኒስትር ቢናሚን ናታንያሁ በራምባም ሆስፒታል ተገንተው የቆሰሉ ተማሪዎችን ጎብኝተዋል እንግዲህ ተማሪዎች ሲናገሩ ከአካሌ ቆስሏል የሆነ ደም ሲፈስ ይታየኛል ግን ከጎኔ የነበረው ሌላ ተማሪ ለመርዳት ሙከራ አድርግ ነበር ተማራሱ የቆሰለው ተማሪ ሲናገር እና እነሱ በእነሱ ራሱ ሲተጋገዙ ነበር ከዛ እንግዲህ የመከላከያ ሰራዊት ሄሊኮፕተሮችም የማገን ዳቪድ አዶም አስቸኳይ ህክምና እርዳታ ሰጭ ሄሊኮፕተሮች ደርሰው አምቡላንሶች ያው በቅርቡ የሚገኙ እርዳታ የሚሰጡ አካላት ሁሉ በሰሜን እስራኤል ለሚገኙ የተለያዩ ሆስፒታሎች ቁስለኞች ሄደው እንግዲህ ህክምና እርዳታ እየተደረገላቸው ነው አንድ ተማሪ ህይወቱ አልፏል እንደማሪቭ ዘገባ 8 ከባድ ሁኔታ የቆሰሉ እንዳሉ በዚህ አደጋ ነው ከ23 ቁስለኞች መካከል የሚገለጸው ያው ትናንት በነበሩ ዘገባዎች ቁጥራቸው አንዳንድ ያው ከዚህም ያንሳል ከዚህም ይበልጣል አሁን እንደማሪቭ ዘገባ 8 በከባድ ሁኔታ ቆስለዋል ይላልና ጥያቄም አስቀምጧል ማሪቭ በዘገባው መጨረሻ ላይ የትምህርት ሚኒስተር በዚህ አካባቢ ተማሪዎች ጉብኝት እንዲያካሄዱ ለምን ፈቀደ? አስተማማኝ መሆኑ ምን ያህል ተረጋግጧል? ሙሉ በሙሉ ከእንደዚህ አይነት ስጋቶች ያና አካባቢ ነጻ መሆኑ ምን ያህል ተረጋግጦ ነው በዚህ አካባቢ የትምህርት ሚኒስተር ተማሪዎች ጉብኝት እንዲያካሄዱ የፈቀደው የሚል ጥያቄ አስቀምጧል ማሪቭ ፖስት ገጹ ይህን ዘገባ በሰፊው ተመልክቶታል እንግዲህ ያደጋ በደረሰበት አካባቢ ከረንካ የሚት ለእስራኤል ካካል የተባለው ድርጅት እንግዲህ እስራኤልን የተፈጥሮ እና የሰው ሰራሽ ድን ተንከባካቢ ድርጅት ነው ምልክት በጣም በትልቁ የተጻፈ ምልክት እዚህ አካባቢ መግባት በጥብቅ ሙሉ በሙሉ የተከለከለ ነው የሚል ጽሁፍ አስቀምጧል ያ ያለ ነው እንግዲህ ተማሪዎችም ይሄን ነገር ፈጽሞ ያደጋ እየደረሰው እንግዲህ ከትናንት ከሰዓት በኋላ ጀምሮ በአገራችን እጅግ አነጋጋሪና አሳዛኝ ጉዳይ ነው ይሄ መሳሪያ ፍንጣሪ እንግዲህ በአለፉት 3 አመታት በነበረው ጦርነት ህዝቡላ ድርጅት ወደ እስራኤል በተቆጣቸው መሳሪያ ምክንያት ያው የነበረ ነው ሳይፈነዳ አይቀር የትልቅ መሳሪያ አካል ወይም ክፍል ነው የሚል እንግዲህ መጀመሪያ በተካሄደው ምርመራ ይፋ ሆኗል ምርመራው እንደቀጠለ መሆኑም እንደዚሁ ተገልጿል ሌላው የቀድሞ የመንግስት ህግ አማካሪ አቢካይ ማንድልብሊት ጠቅላይ ሚኒስትር ቢናሚን ናታንያሁ በተከሰሱባቸው የክስ መዝገቦች የምስክርነት ቃላቸውን እየሰጡ ናቸው በዚህ ሳምንት ትናንት ሁለተኛ ቀን ነው ምስክር የሚሰጡበት ቀን ትናንት ሁለተኛው ቀን ነው የምስክር ቃላቸውን እየሰጡ ነው በሚቀጥለው ሳምንትም ይቀጥላል ገና አላለቀም ተብሏል እንግዲህ ይሄንም ዘግቦታል በውስጥ ገጹ ማሪም ሌላው በአሁን እንግዲህ በዚህ ወር በጥቅምት 27 ቀን በሚካሄደው ምርጫ የሊኩድ ፓርቲ በዙሪያው ያሉ ትንንሽ የቀኝ ርዕዮተ ዓለም ተከታይ ፓርቲዎች ዝቅተኛ ድምጽ እንዲያገኙ ጥረት እያደረገ ነው እንደ ያው የሚያገኙት ድምጽ እንዲቀንስ ጥረት እያደረገ ነው የሚል ዘገባ አቀርቧል እንደ ምሳሌ የኢታማር ቤንግቪር ፓርቲ ወስማ ይሁዲት ከ7 እስከ 8 አባላት እንዲያገኝ በክነሴቱ እየሰራ ነው ያው ድምጹ እንዲቀንስ የሚል ዘገባ አቀርቧል ሌላው የክነሴት አባል ኢስሐቅ ክሩዘር ሳቾም ወስማ ይሁዲት ፓርቲ አባል ናቸው ፖሊስ ላይ ጥቃት በማድረስ ምርመራ ሊካሄድባቸው ነው ይላል ይሄ ዘገባ በሌሎች ጋዜጦችም ተዘግቧል ኢስሐቅ ክሩዘር የወስማ ይሁዲት ፓርቲ አባል ናቸው በይሁዳና ሰማርያ አካባቢ በፍልስጤማውያንና በይሁዳን መካከል በተፈጠረ ግጭት ምክንያት ፖሊሶች በቦታው ተገንተው በነበሩበት ጊዜ እንዲሁ ደርሰው የክነሴት አባል ኢስሐቅ ሪዘር ከፖሊሶች ጋር ያው በነበረ ፖሊሶች ጋር በመነጋገር ፍልስጤማውያን ላይ ከአንድ ፍልስጤማዊ ጋር ግጭት እየፈጠረን ተጠርጣሪ እንዲያመልጥ ከቦታው እንዲያመልጥ አድርጓል ፖሊሶች ላይ
ፖሊሶችን ለማጥቃት በመሞከርና ያው ክስ ምርመራ ሊካሄድባቸው ነው የሚል ዘገባ አቀርባል። ማሪብ እንግዲህ ሌሎች ጋዜጦችም ጉዳይ ዘግቦታል። ሲንደርስ እንመለከተዋለን። ሌላው የክፋር ሳባ ከተማ ከንቲባ ጉቦ በመቀበል ወንጀል ተጠርጥረው ምርመራ እየተካሄደባቸው ነው። ትናንት ፖሊስ ለፍርድ ቤት አቅርቧቸው በርሾለ ጽዮን ከተማ የሚገኝ ፍርድ ቤት የስራት ጊዜያቸው እንዲራዘም ወስኗል ለ8 ቀናት ይላል። እሳቸውና ባለቤታቸው እንግዲህ በእምነት በማጓደል በተጨበረበረ መንገድ ከተለያዩ አካላት እንግዲህ ወንበዴዎችን ጨምሮ ነው ኮምቦዲዎች ቡድንም ይላል ጨምሮ ጉቦ ተቀብለዋል በሚል ወንጀል ተጠርጥረው ያው ምርመራ እየተካሄደባቸው ነው። የስራት ጊዜያቸውም ተራዝሟል። ወደ ሀሬት ስናልፍ ሀሬት ጠቅላይ ሚኒስትር ቢንያሚን ናታንያሁ በሳውዲ አረቢያና በየመን በሚገኘው ሁቲ አማጺ ቡድን መካከል በተፈጠረው ግጭት ጣልቃ መግባት ይፈልጋሉ። ያው እስራኤል ጣልቃ መግባት ትፈልጋለች በሳውዲና በየመን ነው የሚለው። ነገር ግን የሳውዲው ልዑል አልጋ ወራሽ መሐመድ ቢን ሳልማን አይፈልጉም እስራኤል ጣልቃ እንድትገባ አይፈልጉም። እንግዲህ በአሜሪካ አማካኝነት ነው ሁኔታው እየተሞከረ ያለው እስራኤል ጣልቃ እንድትገባና ለሳውዲ ያው አንድ ጁዋን ከሳውዲ ጋር እንድታደርግ እስራኤል ፍላጎት አለ በጠቅላይ ሚኒስትሩ በኩል ነው የሚለው በጠቅላይ ሚኒስትር ቢንያሚን በኩል ቢንያሚን ናታንያሁ በኩል። እና ያው የሁቲ አማጺ ቡድን በሳውዲ ላይ ያደረሰ ያለው ጥቃት ይታወቃል። ገዛ ለማድረግ በእስራኤል በኩል ፍላጎቱ ቢኖርም የሳውዲው ልዑል አልጋ ወራሽ መሐመድ ቢን ሳልማን ግን አልፈለጉም የሚል ዘገባ አቅርቧል። ሀሬስ የክሬሴት አባል ይስሐቅ ክሩዘርን በሚመለከትም ያው እንግዲህ ምርመራ እንዲካሄድባቸው የመንግስት ህግ አማካሪዋ ጋሊ ባህራ ሚያራና የመንግስት አቃቢ ህግ አሚት ኢስማን ሁለቱ ወስነዋል ምርመራ እንዲካሄድ። እንግዲህ ያው ምክንያቱም ምርመራ የሚካሄድበት ፖሊስ ላይ ጥቃት አድርሰዋል በሚል ነው። እንዴት ነው ጥቃት ያደረሱት? ቀደም ሲል እንደገለጽ ነው በይሁዳና በፍልስጤም መካከል በተፈጠረ ግጭት ያው ፖሊስ ሁኔታውን ተገንቶ በቦታው በቁጥጥር ስር አውሎ በነበረበት ጊዜ ተጠርጣሪው እንዲያመልጥ አድርገዋል በሚል ምርመራ ሊካሄድባቸው ነው ይላል። እንግዲህ በክነሴት አባል ክሩዘር ሁኔታውን አስተባብለዋል ይላል ባህሬጽ ዘገባ። ትናንት በሰሜን እስራኤል የደረሰውን አደጋም እንደዚሁ ሀሬጽ በስፋት ተመልክቶታል። ከ7ኛ እስከ 9ኛ ክፍል ያሉ ተማሪዎች እንግዲህ ያው ጉብኝት በሚያካሄዱበት ጊዜ እንደ ሀሬት ዘገባ 24 ተማሪዎች እንደቆሰሉ አንድ ህይወቱ እንዳለፈ በዚህ አደጋ በሰፊው ለአንባቢያን አቅርቦታል። እንግዲህ የተለያዩ የሚመለከታቸው አካላት እንዴት ጉብኝቱ እንዲካሄድ ፈቀዱ? አካባቢው አሁንስ ሙሉ በሙሉ ለጉብኝት አስተማማኝ ነው ወይ የሚል ጥያቄም እየተነሳ ነው። የትምህርት ሚኒስቴር በዛ አካባቢ ሊካሄዱ የታቀዱ ጉብኝቶችን ለሁለት ቀናት ያክል እንዳይካሄዱ ከልክሏል። እንግዲህ ትናንት በደረሰው አደጋ ምክንያት ሌላው የክፋር ሳባው ከንቲባን የሚመለከት ርዕስም አቅርቧል። ሀሬጽ ባለቤታቸው እና እሳቸው ራፊ ሰዓር ይባላሉ። እንግዲህ ከንቲባው ባለቤታቸው ሚታል ሰዓር በአንድ ላይ ሆነው ከወንበዴዎች ቡድን ጨምሮ እንግዲህ ከተለያዩ አካላት ጉቦ ተቀብለዋል። ቤታቸው ውስጥ በተደረገ ፍተሻም ገንዘብ ተገኝቷል። ግን የእሳቸው ጠበቃ እንዳሉት የከንቲባው ምናልባት ባለቤታቸው እሳቸው በማያውቁበት መንገድ ሁኔታውን ብቻቸውን አድርገውት ሊሆን ይችላል። እሳቸው በምርመራውም ሙሉ በሙሉ ፈቃደኛ ሆነው አስፈላጊውን ጥያቄ እየመለሱ ናቸው ብለዋል። ለማንኛውም የስራት ጊዜያቸው ተራዝሟል። ትናንት ፍርድ ቤት ቀርበው ይህን ርዕሰ ጉዳይ ሁሉም ጋዜጦች ተመልክተውታል። ሌላው እንግዲህ የፊታችን ጥቅምት 27 ቀን በሚካሄደው ምርጫ በፓርቲዎች ምን ያህል ድምጽ ያገኛሉ ተብሎ አስቀድሞ ህዝብ ላይ በሚካሄደው ቅድመ ጥናት ወይም ግምገማ የተለያዩ አካላት ግምገማ ያካሄዳሉ። የመገናኛ አውታሮች በዋነኛነት እንግዲህ እነሱም ከተለያዩ ተቋማት ጋርም በመተባበር ብቻቸውንም ጥናት ያካሄዳሉ። አሁን ባለው ጥናት 13ኛው ጣቢያ ቴሌቪዥን፣ 12ኛው ጣቢያ እና 11ኛው ጣቢያ በሀገራችን የሚታወቁ ቴሌቪዥን ጣቢያዎች ናቸው። እያንዳንዱ የሚሰጡት ቁጥር ለተለያዩ ፓርቲዎች የተለያየ ነው። ለምሳሌ 13ኛው ጣቢያ ቴሌቪዥን 13 ቁጥር
ያው አንዳንዴ የቀኝ ቀኝ ዘመን ፓርቲዎች ያቋቁሙታል ተብሎ ለሚጠበቀው መንግስት ወይም ጥምረት ከፍተኛ ድምጽ ይሰጣል። አንዳንዴ ዝቅ ያደርጋል። አሁን ባለው ሁኔታ የቀኝ ክንፉን ከፍ አድርጓል ቁጥሩን። ሁለተኛው ደግሞ ተቃራኒው ቡድን ዝቅ አድርጓል። ነገር ግን ደግሞ በ12ኛው ጣቢያ የተለየ ነገር አለ። ያው በየጊዜው ይለያያል። አንዳንዴ ከፍ ያደርጉታል፣ አንዳንዴ ዝቅ ያደርጉታል። እና ያው ወጥ አይደለም የሚል ዘገባ አቅርቧል። ከሶስት ሳምንት በኋላ በአሜሪካ ምርጫ ይካሄዳል። ምርጫው የመማክርት ቤት የታችኛው መማክርት ቤት 435 አባላት ያሉበት ሙሉ በሙሉ ምርጫ ይካሄዳል። በየሁለት ዓመቱ ነው ምርጫ የሚካሄደው የመማክርት ቤት አባላቱ በአሜሪካ። የሴናተር አባላት ደግሞ ከመቶ መካከል 35 የሴናተር ሴናቶች ይመረጣሉ ይላል። እንግዲህ በአሜሪካ የምርጫ ሂደት ሴናተሮች የሚመረጡበት ያው በአንድ ጊዜ ብሔራዊ ምርጫ አይደለም። አሁን ባለው ምርጫ 35ቱ ይመረጣሉ ይላል ለመቶ መካከል። እና በአጠቃላይ እንግዲህ በኮንግረስ የኮንግረስ ምርጫ ነው። ሁሉም በኮንግረስ ስር ነው የሚገኙት። ከሶስት ሳምንት በኋላ ይህ ምርጫ ይካሄዳል። ይህ ምርጫ ለቀጣዩ የዶናልድ ትራምፕ የስልጣን ዘመን በጣም ወሳኝ ነው። እንዴት ሊሆን እንደሚችል ጣፈንታውን ይወስናሉ። እንዴት ያው ቀሪ የስልጣን ዘመን አላቸው፣ ግን ይህ ምርጫ በጣም ወሳኝ ነው ለቀሪው የስልጣን ዘመናቸው እንዴት ሊቀጥልና እንዴት ሊሄድ እንደሚችል የሚል ዘገባ አቅርቧል ሀሬጽ። ወደ ኢትዮታሮነት ስናልፍ ትናንት በሰሜን እስራኤል የደረሰውን አደጋ ተማሪዎች ለጉብኝት ወጥቶ የደረሰውን አደጋ እንደዚሁ በሰፊው ተመልክቶታል። የትምህርት ሚኒስቴር ለሁለት ቀናት ያክል በአካባቢው የሚካሄዱ ጉብኝቶች ከልክሏል። ያው እንዳይካሄዱ ለሁለት ቀናት ያክል እንግዲህ በአካባቢው ፍተሻም እየተደረገ ነው። ምን ያህል ሙሉ በሙሉ አስተማማኝ ነው? መከላከያ ሰራዊቱ እንዴት ፈቀደ ያን አካባቢ ለጉብኝት ነጻ እንዲሆን የሚል ጥያቄም አለ። ግን አሁን ያው መከላከያ ሰራዊቱም ምርመራ እያካሄደ ነው ያን አካባቢ። ያው ዝግ ሆኗል ለጊዜው። ሌላው እንግዲህ በሀገራችን የሚካሄደው ምርጫ ተከትሎ የፕሬዝዳንት ይስሐቅ ሄርጾግ ድጋሚ ወደ ምርጫ እንዳይካሄድ ጥረት እንደሚያደርጉ ተናግረዋል የሚል ዘገባ አለ። እንግዲህ አናሽም ሸላ መዲና በተባለ ጉባኤ በዚህ ጉባኤ ላይ ተገኝተው ባደረጉት ንግግር ወደ ድጋሚ ምርጫ እንዳይገባ ህዝቡ የተጠናከረ መንግስት እንዲቋቋም እንደሚያደርጉ ከምርጫ በኋላ ተናግረዋል ይላል። ለዚህ ጋር ተያይዞ እንግዲህ ሜምቸል ታህዱት እንግዲህ የቀኝና የግራ ክንፍ ዘመም ፓርቲዎች ተጣምረው መንግስት እንዲቋቋም አድርጋለሁ ብለዋል የሚል ሀሳብ የክኔሴት አባላት ተናግረዋል እያሉ ናቸው። በፕሬዝዳንቱ ጽህፈት ቤት በኩል በወጣው መልእክት ግን አስተባብለዋል። ከክኔሴት አባላት ጋርም አልተነጋገሩም። ከሁለቱ እንግዲህ ከቀኙ መግራውም ያሉ ፓርቲዎች አንድ ላይ እንድተጣምረው መንግስት ያቋቁማሉ እንዳላሉ፣ ነገር ግን ህዝቡ ወደ ዳግም ምርጫ እንዳይሄድ ጥረት እንደሚያደርጉ በዘገባው ተገልጿል። እንግዲህ ያው አንድ ላይ ጥምር መንግስት ይቋቋማል ብለዋል የተባለውን ሀሳብ ተከትሎ የመንግስትን እንቀይራለን የሚሉ ሁለተኛው ወገን ቁጣቸውን እየገለጹ ነው። ለምሳሌ ያኢር ላፒድ እንዳሉት ፕሬዝዳንቱ ዳግም ጠቅላይ ሚኒስትር ቢንያሚን ኔታንያሁ ሌላውን ወገን ወይም እንግዲህ መንግስት ካቋቋሙ በእሳቸው መንግስት ስር የሚገባውን አካል እንዲያጭበረብሩ እድል ይሰጧቸዋል ብዬ አላስብም። ዳግመኛ ሁለተኛ አጋጣሚና እድል ይሰጧቸዋል ብዬ አላስብም። ይህንም ለማድረግ ጥረት ያደርጋሉ ብዬ አላስብም በማለት ያው ሁኔታው ሊሆን እንደማይችል ፈቃደኛ ሊሆኑ እንደማይችሉ ሁለተኛው ወገን ሀሳባቸውን እየገለጹ ናቸው። ይህም አንዱ አወዛጋቢ ጉዳይ ነው። በፕሬዝዳንቱ ጽህፈት ቤት ባወጣው መልእክት ግን ሁኔታውን አስተባብለዋል እንዳላሉ ይህን ይመስላል። እንግዲህ ጋዜጦች በዛሬ እትማቸው ለአንባቢያን ያቀረቧቸውና እኛ ዋና ዋና ብለን የመረጥናቸው ርዕሰ ጉዳዮች። አድማጮቻችን፣ ወደሚቀጥለው ዝግጅት እናልፋለን። አብራችሁን ቆዩ።

0: አይቹ እንደምን አደርክ በድጋሚ?
1: እግዚአብሔር ይመስገን እንደምን አደርሻል?
0: ደህና ነኝ እግዚአብሔር ይመስገን። ትንሽ እንደው ጉንፋን አመመኛልክና አሁንም ሳላለቀቀ ደህና ነህ ግን?
1: ታስታውሽ አታሳት ቀስቅሽው እንጂ እንዳይሳው
0: እንዳላስታውሰው። እንዴት ነህ አሁን? ደህና ነህ?
1: ደህና ነኝ እግዚአብሔር ይመስገን። ግን ያው ትንሽ እንደምታየው ሙሉ በሙሉ እንትባለን እንዴ? እግዚአብሔር ይመስገን ነው።
0: ወደ ስራ ተመልሰሃል። የሚገርመው እንደው አንተም ብቻ አይደለም ሁላችንም ነው። እዚህ ስራ ስንገባ ስቱዲዮ ስንገባ ተሽሎን የነበረው ትዝል ሳል ያስቸግረናል እንደገናና የሚገርም እኔ ለምን እንደሆነ አላውቅም። አንዳንድ የማይክሮፎኑ ምናልባት ያውቃል እንዴ ችግር አለበት ሁሉ ምንልበት አጋጣሚ ነበርና አንተም እንደዛ ነው ሆንከው። ዛሬ ቅድም ደና ነበርክ?
1: ቅድም ደና ነበርኩኝ።
0: ድንገት ስትገባ ግን ሳልበሳል
1: ግትግት ያደርጋል። ግን ይሁን
0: አይዞናው። ለማንኛውም ደና ነህ?
1: አዎ እድሜ ለትራምፕ።
0: ትራምፕ ናራጉ
1: እድሜ ለሳቸው። እንግዲህ
0: ትራምፕ እንግዲህ ጥሩ ነው፣ ግበዝ ታገዙ ጥሩ ነው። ማንኛውም እስራኤል ወዳጅ ናቸው እንዳልከው። አዎ ትናንት የደረሰው አደጋ በተማሪዎች ጉብኝት ላይ በጣም የሚያሳዝን ነው። እንግዲህ በማንኛውም ጥንቃቄ በማያደርግ ሰው ላይ ሊደርስ የሚችል አደጋ ነው። እንደው ምን አይነት መልእክት ማስተላለፍ ይቻላል በተለይ ለወላጆች? አይቼው እዚህ ላይ ወላጆች ትልቅ ኃላፊነት አለባቸው።
1: የዚህ አይነት አደጋ በሁሉም ቦታ ሊከሰት ይችላል። በተለይ ሀገራችን አሁን እንደምታውቁ ከጥቅም 7/2023 ወዲህ ለሶስት ዓመት በላይ ጦርነት ላይ ነው ያለችው። በዚህ ጦርነትም ሙሉ በሙሉ በመላው እስራኤል ውስጥ ጥቃት ሲደረስ ሲሰነዘርበት የነበረው ከኢራንም ሆነ ከሊባኖስም እንዲሁም ከአዛ ሰርጽም ሲተኮስብን የነበረ ነው እና በተለይ በእንደዚህ አይነት ቦታዎች ላይ ደግሞ ትናንትም እንደተናገሩት ቦታውን ሙሉ በሙሉ ማጽዳት አይቻልም። ስለዚህ የኛ ትልቅ ከፍተኛ ጥንቃቄ ልናደርግ ይገባል። በየትኛውም ቦታ ይሄን እንደምሳሌ አድርገን ወስደን ቻደጋ የተፈጠረበት እስ ቦታ ስለሆነ ነው። ያው ከትናንትና ጀምሮ እንግዲህ ያካባቢ እንደገና አንድ የመከላከያ ብርጌድ ተረክቦ ቦታው ተዘግቷል። እንደገና እየተፈተሸ ነው ያለ። በዚህ ሰዓትም ብዛት ያላቸው እንደዛ አይነት ጥቃቅን ምጥራን የሚባሉት እነዚህ ፈንጆች ፍንጥርጣሪ ፈንጆች ወድቀው እንደተገኙ ነው እንደገና የለቀሙት የሚገኝበት ሁኔታ። ምክንያቱም አሁን ይሄ አንዴ ካጸዳሹ በኋላ ጦርነቱም ሲመጣን ስታጨጁም በዚህ ጦርነት መከም ሲላክም እንዲሁ ደግሞ ሌላ ደግሞ አዲስ ይከሰከሳል ይወጣል እዛ አካባቢ ና እንደ ምሳሌ አድርገን ይህን ወሰን ነው እንጂ ሌሎችም ይሄ ቀላል ድሮኖች ቀላል አውሮፕላን የሚመስሉ ትናንሽ እንትኖች እነሱም ከነ ተጠመደባቸው ፈንጅ ወደቁ አሉ፣ ብዙ አሉ፣ እስካሁን ደስ ያልተገኙ አሉ። ስለዚህ ከእንደዚህ አይነት ነገሮች ለመቆጠብ አትጎበኙ ማለት አይቻልም። መጎብኝት አልባን መጎብኝትም በትምህርቱ ዘርፍም ይታቀዋለሽ አንድ ትልቅ ሙያ ነው። አንድ ትልቅ
0: የትምህርቱ አካል ነው፣ ክፍል ነው አገርን ማወቅ።
1: ይሄን ትልቅ እንቅስቃሴ ማድረግ ያስፈልጋል፣ መጎብኝት ያስፈልጋል። ነገር ግን ወደዛ ቦታ በምንሄድበት ሰዓት እንደዚህ አይነት ነገር ልጆችን ከፍተኛ ጥንቃቄ ሊደረግ ይገባል። ከመቼውም ጊዜ እንግዜ ብቻ አይ የጠንቀቁ ይሄ ቦታ አስኪ ነው ይሄ ቦታ ጥሩ አይደለም ብሎ ተናግሮ ዝም ማለት ብቻ ሳይሆን ለዛ ቦታም እንዳያደርጉም አሁንም ደግመን መናገር ማሳወቅ ያስፈልጋል። የትናንትና ወይ 14 አመት ልጅ መሞቱ እጅግ በጣም ያሳዝናል። ብዙ ክስተቶች ተከስተበት ነው በቦታው። ቀድም ሲል አንቺም የጋስቶች አንድ ስትመለከችም ያየሽው ጠቅሰሽው አለ በቦታው በርግጥ ካካል የተሰኘው የደንና ዱር አራዊት ተፈጥሮ ጥበቃ ክፍልም በዛ አካባቢ ሰው ወጭ እንዳይጎበኙ የተፈቀደላቸው መስመር አለ። ግን ከመስመሩ ስተውም እንዳይገቡ የሚል መልእክትም አለ። እዚ ላይም ቦታው የሚያሳየው ምንድነው በደንብ እንዳልተለቀመና እነኚህ ፍንጥርጣሪዎች እንዳልተለቀመና ልዩ ትኩረት እንዳልተሰጠው የሚያሳይ መስመር ነው ታየው። ዞሮ ዞሮ ጥንቃቄ ከመቼውም ጊዜ በለጠ ጥንቃቄ ያስፈልጋል።
0: ጥሩ እንግዲህ አዋቸው ልክ ነህ። ጥንቃቄ ያስፈልጋል። የእስራኤል ህዝብ ጠንቃቃ ነው። እንግዲህ በዚህ አጋጣሚ የእስራኤል ህዝብ ወታደር ነው ይባላል። እውነትም ነው። በእርግጥ ሁሉም እንግዲህ እድሜያቸው ከፍ ያለን ከመከላከያ ሰራዊቱ አገልግሎት በኋላ ነው ህይወታቸውን የሚቀጥሉት። ለልጆች ደግሞ ማስተማር ግድ ይላል። ከፍተኛ ትኩረት ማድረግ ያስፈልጋል በዚህ ዘርፍ። ሌላው እንግዲህ የክፋር ሳባው ከተማ ከንቲባ ጉቦ በመቀበል ወንጀል ተጠርጥረው ስራ ታስረዋል ባለቤታቸው ጋር። በጣም አነጋጋሪ ጉዳይ ነው። አንዳንድ ጊዜ ህዝብ አምኖ እዚህ ከፍተኛ ስልጣን ላይ ያስቀመጣቸው መሪዎች ኃላፊዎችም በእንደዚህ አይነት ሁኔታ ሲሰናከሉ፣ ህዝብ ሲያጭበረብሩ ይታያል። በእርግጥ ይሄ እንግዲህ ገና ክስ ምርመራ ላይ ያለ ጉዳይ ነው። መጨረሻውን አናውቅም። ምን ይመስላል ያለው ሁኔታ?
1: በሚያሳዝን ሁኔታ በተደጋጋሚ እንደዚህ አይነት ክስተቶች በተለያዩ ከተማ አስተዳደር ከንቲባዎች ላይ የሚከሰት ሁኔታ ነው። ለምሳሌ አርገን ብንወስድም ባለፉ ባቲያም ከተማም የተከሰተ ክስተት አለ። እኛ በመንኖር እኔ በመኖርበትም በለምለሚቱ አሽከሎንም እንደዚሁ የነበረ ከንቲባም ዲዛይን ክስተት ተከሰተ ሁኔታ
0: አለ። አዎ ይሄ ስልጣን ቦታ በጣም አስቸጋሪ ነው መሰለኝ።
1: ቲቤሪያ ብደዚህና አንዳንዴ እንዴት ነገሮች ይደረጋሉ ባይደረጉ መልካም ነበር። ግን በሚገርም ሁኔታ ፖሊስ ይሄን በመከታተል ነው በተለይ አሁን የክፋር ሳባው ካንዳ መተኩል በላይ ሲከታተሏቸው ነበር በስውር የሚያደርጉት ነገር በሙሉ። እንደውም እዛ ከባቢ አንዳንድ ሰዎችን እንዳናገርኳቸው ይላሉ። እንደው አራጊ ፈጣሪ ባለቤቱ ነች ነበር የሚሉት እሱ እንደው ለስሙላ ለሲምቦል ነው እንደው ለምልክት ያህል ነው እንደ የከንቲባውን የተቀመጠው እንጂ በቃ ሁሉ ነገር ምታሽከረክረው ምትሰራው ባለቤቱ ነች የሚባሉት አለ። አንዳንዶች በግል የሚያውቁትም ሲነግሩ መልካም ሰው እንደነበር ጥሩ ሰው እንደሆነ ጥሩ ከንቲባ እንደሆነ ይናገራሉ። ግን ውስጡ ደግሞ እንደዛ አይነት ነገር ተገንቷል። ዞሮ ዞሮ አሁን በጥርጣሬ ነው ተያዙት። ምንም እንኳን ፖሊስ ማስረጃ አለን ቢሉም እሳቸውም ያው ቅድም እኔ በዜናም እንደተመለከትኩት ማቀው ነገር የለም በማለት የተናገሩበት ሁኔታ አለ። ብዙ ብርም ቤታቸው ውስጥ እንደተገኘ ፖሊስ አሳውቋል። ይሄም የባለቤቴ ነው እኔ አይደለም የሚሉ ሁኔታ አለ። እንግዲህ ባልና ሚስት አብረው በአንድ ስራ ቦታ እየሰሩ ያገለገሉ እንደዛ አይነት ክስተት ሲሆን እሳቸው አያውቁም ማለት እንግዲህ የሚያወዛግብ ሁኔታ ነው።
0: በምርመራው እንግዲህ የታወቀ ጉዳይ ነው እነተን ነው። እንግዲህ ሌላው እስኪ ወደ ማህበራዊ መገናኛው ታሮች ከመላፋችን በፊት
1: እንደው ወደዛ ከመምጣታችን በፊት እንደው የትራምፕ እንዴት አየሽ?
0: ትራምፕ ነው ተወዳቸዋለህ መሰለኝ እንግዲህ ትራምፕ ካለን ጊዜ አንጻር ባጭሩ ያው እንግዲህ እንደምናውቀው ከሶስት ሳምንት በኋላ በአሜሪካ ምርጫ ይካሄዳል። ይሄ ብሔራዊ ምርጫ ማዕከላዊ ምርጫ እንበለው በአማርኛ አጠቃላይ ከአሜሪካ ኮንግረስ አባላት መካከል 435ቱ የመማክርት ቤት አባላት እና ከሴናተሮች መካከል ደግሞ ከመቶዎች መካከል 35ቱ ይመረጣሉ። እንግዲህ ምርጫ ወሳኝ ነው። ምናልባትም ለቀጣዩ የትራምፕ ስልጣን ዘመን ላይ እጅግ ወሳኝ ነው እንዴት አው እንደሚሄድ። ስለዚህ በኋላ ያላቸው ቀጣይ ስልጣን ዘመናቸው ወሳኝ ነው ይባላል። በተለይ 435ቱ የመማክርት ቤት አባላት አይቾ በየሁለት አመቱ ነው ምርጫው የሚካሄደውና ለወከሉት ህዝብ ለአካባቢው ህዝብ በጣም ራሱ ምርጫው በየሁለት አመቱ የሚካሄድበት ምክንያት እንዲሰሩ ነው ይባላል። ምርጫው ጊዜ ቅርብ ስለሆነ እንዲመረጡ ህዝቡ እንዲደግፋቸው ከህዝቡ ጋር እጅና ጓንት ሆነው በጣም በቅርብ ለህዝቡ አገልግሎት መስጠት አለባቸው። ምክንያቱም የምርጫው ጊዜ ቅርብ ነው። 4 አመት አለኝ 5 አመት አለኝ አይሉም እና በየሁለት አመቱ ነው የሚካሄደው። የመማክርት ቤት አባላቱ የሴናተር ደግሞ እንግዲህ ከመቶዎች መካከል 35ቱ ይመረጣሉ። በዚህ ምርጫ ሂደት ወሳኝ ነው ይባላል። 3 ሳምንት ነው የቀረው። ያው ከእስራኤል ምርጫ በኋላ ነው የሚካሄደው።
1: ምናየው ጉዳይ ይሆናልኝ። እንደው አንድ ነገር ልበልሽ እስኪ እዚህ ላይ ሰላም ለእናንተ ይሁን ውድ እህትና ወንድሞች። የቴሌግራም አካውንቴ ሃክ ወይም ስለተጠለፈ እኔን በመምሰል እንደኔ ሆነው በመጻጻፍ ብድር ወይም ገንዘብ ላኩልኝ ያሉ ይጽፋሉ። በዚያ አካውንት በሌሎች እኔንም ለመስለው እየጻፉና ብዙ ገንዘብ እየተቀበሉ ስለሆነ እኔ እንዳልሆንኩ እንድትበድጋሜ በትህትና እጠይቃለሁ። ተጠንቀቁ፣ እኔ አይደለሁም፣ አመሰግናለሁ የሚል ጽሑፍ ደርሶኛል ከጓደኛ ላከልኝ።
0: አዎ እንደው በጥቅሉ እንበለው እንዳልሆነ ከነ አሁን በጣም በዚህ ወቅት እየተከሰተ ያለ ሰፊ ችግር ነው። ለዚህ ወንድማችን ብቻ አይደለም ለብዙ ሰዎች ከአንድ ወር ከምናምን በፊት ይሆናል እኔ ደረሰኝን መልእክት ልንገር። በጣም የምናውቀው ሰው ነው። በማህበረሰባችን እጅግ ታዋቂ ደና ቦታ ላይ ያለ ሰው ነው። በሱ ስም መልእክት ላኩልኝ በሱ ቴሌግራም። አሁን ለሰላምና መጀመሪያ ሰላምታ ነው። ኦኬ ለምን በቴሌግራም በመደበኛ ስልክም በዋትሳፕም እናወራለን ብዬ ለምን በቴሌግራም ምናምን ብዬ ጻፍኩ። ትንሽ በመጠኑ ተጠራጠሩ። ከዛ ስጽፍ መልስ ይጽፉልኛል። በአማርኛ ሲጽፉልኝ እኔ ወይ ነገር ብዬ በኢብራይስት ስጽፍም ያው እድሜ ለጉግል ትራንስሌት አይ መተርጎም ይቻላል። ተወሰነ ጊዜ ቆይተው ተርጉመው ተረድተው ይመስለኛል ይልኩልኛል እንደገና በእንግሊዘኛ ፊደል ሆኖ በአማርኛ አለ አይደለ። በእንደዛም አዝቦ ሁሉም ሞከርኩና ሁኔታውን ሳይ አይ ነገር አላማረኝም ብዬ ለራሱ ደወልኩለት። ለይ ሰው የስደውል ምን አሉ ይመጨረሻ እኔ ምልሽ ገንዘብ ገንዘብ ጋር ወደው ገንዘብ ጥያቄ መጣ ኦኬ ነገር ሊሆን አይችልም በተአምር ብዬ በቀጥታ ስደውል አረ ተጠልፏል እኮ ቴሌግራሜ አሳውቅ ያለው አንቻ ላይሽ ምናምን አለኝ እሺ ብዬ ከዛ በኋላ ዛ ብሎክ አረኩት እና እንዲያነት ችግር

0: አይቸው አድማጭ ነበርን መግባት ፈልጋለሁ ብሎ እንደው በጣም ወሳኝ ሆነ ርሰ ጉዳይ ያለ ለማህበረሰባችን መስተላልፎ መልእክት አለ ብሎ ቀጠሮ ይዞ ነበር ስንደውል ግን አላነሳም ስልኩ
1: አሳንዳን ይከብዳል እኮ ቀላል አይደለም
0: ቀላል አይደለም ደሞ በዚህ አጋጣሚ ግን በጧት ተነስተው ለሚሳተፉ አድማጮቻችን ለሚጠብቁን ደግሞ እጅግ ነው እናመሰግነው አዎ በጣም በጣም ለነሱ እንደው ክብር ይገባቸዋል ሌላም ሰፊ ጊዜ ይኖርናል እናመሰግንበት በያስባለሁ እነሱ
1: ነው እነሱ ነው እነው ቅድም በጀመርነው ወደ ማህበራት በማህበረሰባዊ ባለው በመገናኛ ዘዴዎች እንበለው እንግዲህ የመገናኛ መረቦች ላይ አንዳንድ የሚከሰቱ ክስተቶች አሉ። ቅድም ሲንደተነጋገርነው በተለይ በቴሌግራም ሁኔታ ተነጋገርነው በጣም ከፍተኛ ትኩረት ልናደርግበት የሚገባ ነው። ከዚህ በተጨማሪም እኔ አሁን እየሳልኩ ነው
0: ነው
1: ድንጅብሉን ቀጥቅጦ በወተት አፍልቶ ወይም ንሽንኩርት አድርገን በተዱ ለእንደዚህ ነገር ወሳኝ ነው በማለትም የተለያዩ ነገሮች አሁን በዋትስአፕ እየተለቀቁ በተለይ በቲክቶክ እና ያለና ማህበረሰባችን ይሄንን አንዳንዶቹ ማለት ይቻላል በብዛት ሲጠቀሙበት እና ያለን ግን አንዱ ነገር እዚህ ጋር ትኩረት ልንሰጠው የሚገባ አንዳንዴ ከጥቅሙ ጉዳትም ሊመጣ ይችላል እንደዛና አሁን ለጥሩ እንትን ለልብ ህመም ወይም ለእንደዚህ ነገር እንደሄነ አቀላቅለው ቀጥቅጠው መብጠው ቢጠቀም ይረዳል ማለት ነው የሚነገራለ ማን ነው ይሄ ነገር ትክክል ነው ብሎ ያለ እኔ እኮ አሁን ብድግብዬ እንደ አንዷ ምን አደረገች አንድ ጊዜ የሽንኩርቱን ይቅርታ
0: የነጭ ሽንኩርት ብዙ ጊዜ ወርግጣው በተለያየ መዳኒት ይገባል
1: ሽንኩርት የቀይ ሽንኩርቱን ልጣጩን ለምን እንደሚጠቅም ታቃሏቸዋለችና ያንን

0: ፍታጭ ወስዳ መጀመር ነው ታረጋታላችሁ ላይ ሽዋሽዋሽዋ ያለች አጠበችው በመፍጫ ፈጨችው ውሃ ጨመረችበት ከዛ ምን ምን አደረገችና ይሄን ለምድናሽ ለጉበት ጥራት በጣም ይጠቅማል ማን ብላ አስቀመጠችውና ሊንክ አድርጉ ላይክ ምናምን ማን ብላ ተናገርሽን እንዴት ነው የሽንኩርት ልጣጭ የሚረዳው እዚህ ላይ ሽዋሽዋ የሚሉ ምን ነገር አለው እዚህ ጋር
1: አዎ ይሄ ያውን ዩቲዩብ የተለያዩ ቲክቶክ ክፍያ አለው አይደል አንዳንዴ ያው ብዙ እንትን ያላቸው ሰዎች ብዙ ተከታይ ያላቸው ሰዎች ክፍያ ያገኛሉ ያው እንደምናውቀው አዲስ ነገር አይደለምና እንዳልከው ላይክ ተከታይ ለማግኘት ያሉ የሚሰሩ አሉ።
0: ነገር ይመጣና ስለዚህ ያሚነገሩ ነገር በሙሉ ትክክለ አይደለም ማጣራት ያስፈልጋል ማህበረሰባችን በርግጠኝነትም ልጅ ብዙ
1: አዎ ልክ ነህ ለዛ ብለው አዎ ህዝቡ ፈለገ ተጠቅመው ጉዳት ይደርስበት ይችላል ያ ጉዳት ማያሳስባቸው ሰዎች አሉ ደግሞ ጥሩ ነገር የሚሰሩም አሉ ታዋቂ ባለሙያ እየጋበዙ ጥሩ ሙያዊ ትምህርት የሚያስተላልፉም ሰዎች አሉ በዚህ አጋጣሚ እነሱ ያው ምስጋና ይገባቸዋል
0: ባንጻሩ ግን አጣቀምን እንወቀበት ነው
1: የሚያጭበረብሩ ደግሞ ለምሳሌ ያው ሐኪም መድኃኒት ሲሰጠን ለታመመ ሰው የጤና ሁኔታህን አይቶ ለምሳሌ እንዳልነው የጉበት ችግር ያለበት ሰው ከልቡ ጋር ለጉበት መስዶ መድኃኒት ልቡን ወይም ሌላ አካሉ ሊጎዳ ይችላል አዎ ይሄን ዶክተር መርምሮ አይቶ አረጋግጦ በምን አይነት መጠን በምን አይነት ደረጃ መድኃኒቱ ከምን ከምን የተሰራ ነው እንደዛ ብሎ ነው የሚሰጠው እንጂ በጥቅሉ ጉበትን ስለሚያሽል ወይም ልብህን ጨጓራህን አንጀትህን ይሄን ውሰድ አይለም ምክንያቱም ሌላውን አካል ስለሚጎዳ እና እንደው በደፈናው ዩቲዩብ ላይ ምናያቸው እንዳልከው የተለያዩ እንደዚህ አይነት መልእክቶች ጤና ላይ ከባድ ጉዳት ሊያመጡ ይችላሉ እሺ አሁን ያ ሰው ያን አድርጎ ከባድ ጉዳት ቢደርስበት ማን በኃላፊነት የሚጠየቅ ኢንሹራንስ እኮ የለውም ቢቷ ይሰጣል ይሄ ዩቲዩበር የለውም ቢቷ የለምና እንግዲህ ጤናችን ምንድን ነው የሚባል በጃችን በእርግጥ የእናቶች የሚሰጡት አሁን አንተ የምትስለው እርግጠኛ ነኝ እናትህ የሆነ ነገር ቢያረጉልህ ሙሉ በሙሉ ይሻላል
0: አዎ የእናቶች አለ ለዛ ነው አንድ ሳምንት እንኳን መጣውም ስላለ
1: ያው የእናቶች እሱ ነው ለዚህ ያሻላል
0: ነው እኮ የተመለስኩት
1: እኮ ስለዚህ እናቶች ራሳቸው ያለ ዩቲዩብ ምናምን ሳይታይ ቅመማ እንደው የሚጨመረው የሚቀነሰው እናቶች የሚያዘጋጁት ነገር መልካም ነው እስማማለሁ
0: አዎ
1: ግን ዩቲዩብ ላይ ያለው መልእክት ጥንቃቄ ማድረግ ያስፈልጋል ሁሉም አይጠቅምም ሁሉም አይጎዳም ጥንቃቄ ማድረጉ በጣም ወሳኝ ነው
0: በይሁዳና ሰማርያ የሚከሰተው ክስተት አለ በእውነት አሁን በተለይ በውጭ ሀገር ለሚያዩት ለሚመለከቱትም ጸረ እስራኤልን ቅስቀሳ የሚያደርጉት እንደስች አይነት ነገር ሲያገኙ በጣም እየወሰዱ እየተጠቀሙበትና የበለጠ እንድንጠላ የበለጠ ዘረኝነት በእኛ ላይ እንዲካሄድ ያደረጉ ይገኛሉና ምስኪን እንደው ዛሬ ማዲስ አንድ ያየሽው ዜና
1: እኔ ያው እንደውዳና ሰማርያ አካባቢ እንዳልከው ትንሽ ከጊዜ የተባባሰ እየመጣ ነው እንግዲህ በዛ አካባቢ መከላከያ ሰራዊቱን መስለው ልክ እንደ መከላከያ ሰራዊቱ አይነት አለባበስ ግን የፊት ገጻቸውን የሸፈኑ ነው የሚለው አንድ ፍልስጤማዊ ቤተሰብ ገብተው ጥቃት እንዳደረሱ እንግዲህ የቤተሰቡ አባውራ ዮሴፍ አቡ አይሻ ይባላል እንደተናገረው ባለቤቱና ሁለት ሴት ልጆቹ እንደቆሰሉ በዚህ አደጋ ሸኸም በሚገኝ ሆስፒታል ህክምና እርዳታ እየተደረገላቸው እንደሚገኝ ተናግሯል በጣም እንግዲህ ቤታችን ቆፍቁፈው ገብተው እንደዚህ አይነት ጥቃት አደረሱብን ከጻባ መከላከያ ሰራዊቱንን ብለው ነው የሚለው
0: እና አንደኛ ለሚያደርጉት አንደኛ በውጭ እንዳልኩሽ ለሚመለከቱ ይሄ ነገር በቃ እስራኤል ጨፍጫፊ ገዳይ በኃይል ፍልስጤሞችን አናስቀምጥ የምትል ተደርጎ ይታያል ሁለተኛ ደግሞ የመከላከያ ሰራዊታችን ስም ማቋሸሽ ማጥፋት ነው
1: አው በተቃለ እስራኤልን ግጽታ የሚያበላሽ ነው ግን እንዲህ ያደረጉ አንዳንዴ ደግሞ ሁኔታውን መመርመር እንግዲህ መጨረሻውን ማየት ያስፈልጋል እነማን ናቸው በመከላከያ ሰራዊቱ ስም ከየትኛው ወገን ነው እንዲያን ጥቃት ያደረሱ በጣም እስራኤል ከፍተኛ በዛ አካባቢ የሚኖሩ ጥሩ ሰዎችም አሉ በጣም ጥሩ ሰዎች እንደዛን ጥሩ ሰዎች ስም የሚያጎድፍ ነውና እንግዲህ እስራኤል በጣም ታላቅ ስራ መስራት አለባት በዚህ ዘርፍ
0: አውነስ ነው
1: ጥሩ እሺ ስርጭታችን እንግዲህ እየተጠናቀቀ ነው አይቸው እና መሰግናለሁ ትንሽ ማይክሮፎኑ ጋር ችግር ሳይኖር አይቀርም ወደዛ ስትቀርብ ነው ሳሉም ይበዛው እና መሰግናለን ለማንኛውም አድማጮቻችን ስርጭታችን ይሄን ይመስል ነበር። ስለተከታተላችሁ ከልብ እናመሰግናለን። ቀን 1 ሰዓት ላይ በሚጀምረው ስርጭታችን እንደገና እንገናኛለን። ደውሉልን፣ ጻፉልን አስተያየታችሁ አይለየንላለን። በዚህ አጋጣሚ ደግሞ እንግዲህ ወደ ስርጭታችን እንገባለን ብላችሁ ቀጠሮ ከያዝን በኋላ በተቻለ መጠን ስልካችሁ ቢሰራ መልካም ነው ስንደውል ጧት። ምክንያቱም በቀጥታ ስርጭት ቀጥታ ሌላ ፕሮግራም ለመቀየር ሁኔታዎች በቀላሉ አይመቻችሁምና እንግዲህ ከባድ ሁኔታ ካልገጠመ በስተቀር በተቻለ መጠን ጥሩ ነው ሰዓቱ ለእናንተ ይዘን አስበን ቀጠሮ ይዘን ስንደውል እንደዚህ አይነት ሁኔታ አንዳንዴ ባይፈጠር እንላለን። የቴክኒክ ባለሙያችን ቫለን ሰሎሚንካ ነበር። ቫለንን እናመሰግናለን። እንግዲህ ወርቅነሽ ሽቴ ናይቾ ባየ ነበርን። መልካም ቀን ይሁንላችሁ አድማጮች። ቀን 1 ሰዓት ላይ እንደገና እንገናኛለን።
2: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።

0: እና ክቡራን አድማጮቻችን እንደምን አላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረም።

0: የተከበራችሁ አድማጮች ጤና ይስጥልን እንደምን አላችሁ? እለቱ እንደ ዕብራውያን ዘመን አቆጣጠር ቤት በኸሽባን ታብሽን ፔዛይን እንደ አውሮፓ ዘመን አቆጣጠር ኦክቶበር 13 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያን ዘመን አቆጣጠር ደግሞ ዕለተ ማክሰኞ ጥቅምት 3 ቀን 2019 ዓመተ ምህረት ነው። የቴክኒክ ባለሙያችን ቫሊን ስሎሙኮ ሲሆን የስቴዲዮ ተረኛ አስተናጋጆች ወርቅነሽ ሸቴ፣ ሰጠይ ዘመንና ይሻያው ደጉነን ያለን ዝግጅት የሰዓቱን ዜና ወቅታዊ ዘገባና ማስታወቂያዎችም አሉ። ሲቀጥል ሳምንታዊ የትምህርት ዓለም አለን። ከሁሉም ደግሞ የዜና አዘጋጇ ወርቅነሽ ሸቴ።
1: አመሰግናለሁ ይሻያው። አርእስተ ዜና፣ በረኬስ ራሚም ሰሜን እስራኤል አካባቢ ትናንት በፈነዳ ፈንጂ ህይወቱ ያለፈው ታዳጊ ኤላዛር ያኢር ቭላኒስኪ እንደሚባል ታወቀ። የእስራኤል መከላከያ ሰራዊት ባለፈው ቅዳሜ ምሽት ላይ ያልታወቀ ነገር ባደረገው ጥልቅ ምርመራ ፉኛ ወይም ቀላል ተንሳፋፊ ቁስ ሊሆን እንደሚችል አስታወቀ። ቦምብ ተጠምዶበታል ተብሎ የተጠረጠረና ዛሬ ጧት በቤንጎሪዮን ዓለም አቀፍ አውሮፕላን ጣቢያ ያረፈው ዴልታ አየር መንገድ አውሮፕላን ላይ በተደረገ ፍተሻ የሚያሰጋ ነገር አለመገኘቱ ተገለጸ። ኢራን በኒውክሌር ጣቢያው አካባቢ የአየር መቃወሚያዋን እያጠናከረች መሆኑን ዎል ስትሪት ጆርናል ዘገበ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩ እንደሚከተለው ይቀርባል። በረኬስ ራሚም በሰሜን እስራኤል ጉብኝት ላይ ያሉ በፈነዳ ፈንጂ ህይወቱ ያለፈው ታዳጊ ኤላዛር ያኢር ቭላኒስኪ እንደሚባል ታወቀ። ኤላዛር በኦርትማሎት ሁለተኛ ደረጃ የሽባ ተማሪ እና የዘጠነኛ የትምህርት ቤት የዘጠነኛ ክፍል ተማሪ ነበር። ኤላዛር በሳል፣ አስተዋይ፣ ደስተኛ እና የወደፊት ብሩህ ተስፋ የነበረው ልጅ እንደሆነ እና ከአምስት የቤተሰቡ ልጆች መካከል የመጨረሻው እንደሆነ ቤተሰቦቹ ገልጸዋል። ኤላዛር ያኢር ቭላኒስኪ በሰይፍ ውድድር የላቀ ብቃት ያሳየ እንደነበረና ከ12 ዓመት በታች ለሆኑ ህጻናት በተዘጋጀ ውድድር የእስራኤል ሻምፒዮን አሸናፊ ሆኖ እንደነበር የግል አሰልጣኙ ያኮቭ ፈርድማን በረሸት ቤት ሬዲዮ በተደረገላቸው ቃለ መጠይቅ ተናግረዋል። የማዕሎት ታርክሻ ማዘጋጃ ቤት የተማሪዎችን ቤተሰቦች እየተከታተለና ከጎናቸው እንደሆነ አስታውቋል። ትምህርት ሚኒስቴር በሚቀጥሉት ሁለት ቀናት በሰሜን እስራኤልና በጎላን ኮረብታዎች አካባቢ ሊካሄዱ የታቀዱ ጉብኝቶች በሌላ ተለዋጭ መስመሮች እንዲካሄዱ ወስኗል። በአደጋው 23 ተማሪዎችና የትምህርት ቤቱ ሰራተኞች የቆሰሉ ሲሆን ሶስቱ በከባድ፣ 10 በመካከለኛና ቀሪዎቹ በቀላል ሁኔታ መቁሰላቸው ታውቋል። የፈነዳው ፈንጂ የሂዝቡላ ድርጅት በጦርነቱ ጊዜ ካስወነጨፋቸው ክላስተር ቦምብ ወይም ሚሳኤል ተፈናጥሮ ሳይፈነዳ የቀረ ክፍል እንደሆነ ተገልጿል። አደጋው በኋላ የጦር ኃይሎች አዛዥ ኢታማጆር ሹሙ ለሰሜን እዝ ኃላፊ አጠቃላይ ምርመራ እንዲያካሂዱና ውጤቱንም በፍጥነት እንዲያቀርቡላቸው ትዕዛዝ ማስተላለፋቸው ታውቋል። ቦምብ ተጠምዶበታል ተብሎ የተጠረጠረውና ዛሬ ጧት በቤንጎሪዮን ዓለም አቀፍ አውሮፕላን ጣቢያ ያረፈው ዴልታ አየር መንገድ አውሮፕላን ላይ በተደረገ ፍተሻ ምንም የሚያሰጋ ነገር አለመገኘቱ ታወቀ። ማንነቱ ባልተገለጸ አካል አውሮፕላኑ ውስጥ ቦምብ ተጠምዷል የሚል መልእክት የደረሰው የአውሮፕላኑ ወደ እስራኤል እየበረረ በነበረበት ጊዜ ሲሆን ወደ እስራኤል እንደገባ ከበረራ ጣቢያው ራቅ ያለ ቦታ እንዲያርፍ ተደርጎ ሁሉም መንገደኞች በጥንቃቄ ከወረዱ በኋላ በተደረገው አጠቃላይ ፍተሻ የሚያሰጋ ነገር አልተገኘም ተብሏል። የእስራኤል መከላከያ ሰራዊት ባለፈው ቅዳሜ ምሽት ስለታየው ያልታወቀ ነገር ባደረገው ጥልቅ ምርመራ ፉኛ ወይም ቀላል ተንሳፋፊ ቁስ ሊሆን እንደሚችል ገለጸ። መከላከያ ሰራዊቱ ባካሄደው ጥልቅ ምርመራ ላይ በመመስረት እንደገለጸው ፉኛ ወይም በሞቃታማ የአየር ጸባይ ምክንያት የተንሳፈፈ ቀላል ቁስ ሊሆን እንደሚችል የተገለጸ ሲሆን የተንሳፈፈበትን ቦታና ዓላማውን ማረጋገጥ ባይቻልም ያለ ሰው የሚበር ቀላል አውሮፕላን ወይም ድሮን እንዳልሆነና ወደ እስራኤል ክልል የገባ ተንሳፋፊ ነገር ሊሆን እንደሚችል ተገልጿል። ሊንሳ ሲንሳፈፍ የታየው ቁስ እስካሁን መሬት ላይ እንዳልተገኘና ፍለጋውም የቀጠለ መሆኑን የመከላከያ ሰራዊቱ ቃል አቀባይ አስታውቋል። ባለፉት ሁለት ዓመታት በገሊላ ባህር ዳርቻ ተፋሰስ አካባቢ ወረደው ዝናብ አነስተኛ በመሆኑ ምክንያት ካለፉት 100 ዓመታት ወዲህ ባለፈው ልኬታ ከፍተኛ የውሃ እጥረት መመዝገቡን የውሃ ሀብት አስተዳደር ባለስልጣን መስሪያ ቤት አስታወቀ። በሰሜን እስራኤል የውሃ እጥረት ቢኖርም በደቡብ እስራኤል ግን ከፍተኛ መጠን ያለው ዝናብ እንደወረደና የጎርፍ መጥለቅለቅ እንደተፈጠረ ተገልጿል። የሃይድሮሎጂ አገልግሎት የባለፈውን የዝናብ ወቅት አስመልክቶ ባጠናከረው ሪፖርት ከ2014 እስከ 2015 ዓመተ ምህረት የነበረው ከፍተኛ ድርቅ አንጻር አሁን መሻሻል እንዳለ አመላክቷል። ይሁን እንጂ በአለፈው ዓመት የነበረው የዝናብ እጥረት በተለይም በሰሜን እስራኤልና በገሊላ ተፋሰስ በሚገኙ የተፈጥሮ ምንጮች ላይ ከፍተኛ ተጽዕኖ እንደፈጠረ ተገልጿል። ኢራን በኒውክሌር ጣቢያው አካባቢ የአየር መቃወሚያዋን እያጠናከረች መሆኑን ወል ስትሪት ጆርናል ዘገበ። እንደ ወል ስትሪት ጆርናል ዘገባ በሚቀጥለው ህዳር ወር ከሚካሄደው የአሜሪካ ምርጫ በኋላ ጦርነቱ ከአሜሪካ ጋር እንደሚታደስ ዜጎችን እያስጠነቀቀች መሆኑን ተገልጿል። በዘገባው እንደተገለጸው የሳተላይት ምስሎች ወሳኝ ቦታዎች የተጠናከረ መከላከያ እየተደረገላቸውና በዙሪያቸውም ያፈር ግንብ እየተሰራላቸው መሆኑን ያሳያል ተብሏል። የኢራን ባለስልጣናት ሀገራቸው ጥቃት ከተሰነዘረባት በመላው መካከለኛው ምስራቅ ከፍተኛ ውጥረት በሚፈጠር መልኩ የከፋ ምላሽ እንደምትሰጥ ያስጠነቀቀች ሲሆን በሳውዲ አረቢያና በተባበሩት የአረብ ኤሚሬት በሚገኙ ወሳኝ ኢላማዎች ላይ በምድር ጦር በመግባት ወረራ ወይም ጥቃት ሊያደርሱ የሚችሉበት ሁኔታ እንደሚፈጠር በዘገባው ተገልጿል። የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካ ዶላር በ3 ሸቀል ከ08 አጎሮት ሲመነዘር፣ አንድ ዩሮ በ3 ሸቀል ከ44 አጎሮት የገንዘብ ልውውጥ ተካሂዶበታል። በመጨረሻም የአየር ንብረት ትንበያ። ዛሬ አየሩ ጸባይ ከሰነበተው ለውጥ የለውም። ከነገ ወዲያ ረቡዕ ሙቀቱ ይጨምራል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 26፣ በቴላቪቭ 28፣ በሃይፋ 27፣ በብኤርሸባ 29፣ በኢላትና አካባቢዋ 33 ዲግሪ ሴንቲግሬድ ይደርሳል። ይሻያው ዜናው አበቃ።
0: ወርቅነሸቴ ለዜናው እናመሰግናለን። እንግዲህ ወደ ቀጣዩ ዝግጅት ለማለፍ አንድ ሙዚቃ

0: የተከበራችሁ አድማጮቻችን ከዚህ በመቀጠል ቢራዊ የክነሴት ምርጫ 26ኛው የተቃረበ ስለሄደ ማከላው ያስመረጭ ኮሚቴ ለህዝብ ያስተላለፈውን መግለጫዎች እንደሚከተለው እንሆ።
1: የ26ኛው ክነሴት ማከላው የምርጫ ኮሚቴ ሰብሳቢ በመርጫው ወቅት ስለሚሰራጩ ሐሰተኛና አሳሳች መረጃዎች ያስተላለፉት መልእክት የሀገራችን ዜጎች ውድ መራጮች ከጥቂት ጊዜ በኋላ ዴሞክራሲያዊ ክብረ በዓል ይመጣል። የክኔሴት ምርጫ እኛ በመርጫ ኮሚቴ ህጉ እንደሚያዘው ነጻ እኩል እና ምስጢራዊ ድምጽ አሰጣጥ ለማረጋጋት በሙሉ ኃይላችን ሁሉንም ነገር እናደርጋለን። ምርጫው የናንተ ነው፣ የናንተ ብቻ። በመርጫ ጣቢያ አንተ ለራስሽ አንቺም ለራስሽ ነሽ። ማንንም ከመጋረጃው ጀርባ አይሰልልም፣ የድምጽ አሰጣጡን አይቀርጽም። ማንንም እንደመረጣችሁ አያይም። ማን እንደመረጣችሁ እንድትነገሩ ወይም እንድታረጋግጡ አይጠይቃችሁም። የምርጫ ዘመቻው የሚካሄደው በምርጫ ጣቢያዎች፣ በመንገድ ላይ ማስታወቂያ ሰሌዳዎች፣ በጋዜጦች እና በዜና ስቱዲዮዎች ብቻ አይደለም፣ በሞባይል ስልክም ይካሄዳል። ይህም የዲጂታል እትብታችን ነው። በማህበራዊ ሚዲያዎች፣ በመድረኮች እና በመልእክት መለዋወጫ ቡድኖች። ይህ አዲሱ የከተማ አደባባይ ነው። በረከት አለው፣ ነገር ግን አደጋም ተደብቆበታል። ሐሰተኛ መረጃ በቀላሉ ሊሰራጭ የተሳሳተ ምስልም ሊፈጠር ይችላል። በዲጂታሉ የከተማ አደባባይ እንዳንጠፋ መጠንቀቅና መጠበቅ አለብን። ወደ ምርጫው ሲቀርብና በምርጫው ወቅት አሳሳች መረጃ ለማሰራጨት የሚደረጉ ሙከራዎች ሊኖሩ ይችላሉ። ስለተዘጋ የምርጫ ጣቢያ፣ ከእጩነት ስለወጣችሁ፣ ስለነበረና አሁን ስለሌለ የእጩዎች ዝርዝር፣ ስለ ድምጽ ማስጫ ቦታ ለውጥ እና ስለመሳሰሉት ውሸቶችና ፈጠራዎች ይህንን ማወቅ አለብን። ወደ እናንተ የሚደርሰውን መረጃ ከማሰራጨታችሁ በፊት በደንብ አረጋግጡ። አስታውሱ፣ ኦፊሴላዊ አስተማማኝና ትክክለኛ መረጃ በማዕከላዊ የምርጫ ኮሚቴ ኦፊሴላዊ ቻናሎች ታገኛላችሁ። እነዚህንም በወቅቱ እናዘምናቸዋለን። አድምጡ። የምርጫው ስኬት ኃላፊነት የኛና የናንተ የመራጮች የጋራ ነው። ሁላችንም ንቁነት፣ ኃላፊነትና አስተዋይነት ማሳየት አለብን። ሰው ሰራሽ ብልህነት እየዘመነ ነው። ነገር ግን ተፈጥሯዊ ብልህነት አሁንም በውስጣችን አለ፣ ይሰራልም። የጤናማ አእምሮ ጊዜ አላበቃም። ከማመን በፊት እናረጋግጣለን፣ ከማጋራት በፊት እንፈትሻለን። ይህንን ፈተና መወጣት እንችላለን። በዓል እናድርግ። መታችሁ ድምጽ ስጡ፣ በዚህም ተጽዕኖ አሳድሩ።
2: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ወቅታዊ ዘገባ እናቀርባለን። እንግዲህ ወቅታዊ ዘገባውን ሰጠኝ ይሻየው፣ እናንተ ጋር እንመለከተው። እንዴት አረፈዳችሁ?
3: ሰላም ነን፣
0: እግዚአብሔር ተመሰገነ ይሁን። በሰላምታ ስንጀምረው ሁሉ ነገር ስኬታማ ይሆናል አይደለም ወርቅነሽ?
2: ጥሩ እውነት ነው። መወያያ ርዕሰ ጉዳዮቻችን መካከል አንዱ የኢትዮጵያ አየር መንገድ ከአዲስ አበባ ተነስቶ ኢትዮጵያ ኤርላይንስ ዛሬ ወደ እስራኤል በረራ ላይ በነበረበት ጊዜ እቃ የሚጭን አውሮፕላን እንደሆነ ነው የተነገረው። እስራኤል መግባት እንደማይችል ተነግሮት ወደ ኢትዮጵያ እንደተመለሰ መረጃዎችን አይተናል። እና ምክንያቱ ምን ይሆን ሰጠኝ፣ ካንተ እስኪ እንጀምር።
3: እንግዲህ ያው የፍላይ ዱባይ አየር መንገድ አውሮፕላን የሆነው እና ያው በህንዳዊ እና በኦማን አብራሪ መካከል በነበረው አለመግባባት ግጭት ያው ሽብር ፈጠራ ሊፈጽም በነበረው ምክንያት አየር መንገዶች ራሳቸውን እየፈተሹ ነው። እንኳን እስራኤል ሌላው ዓለም ሁሉ እየፈተሸ ነው። እና የእስራኤልም አየር መንገዶች ወደ እስራኤል የሚገቡት እነማን ናቸው፣ የት ሀገር ዜጎች ናቸው የሚለውን ለማጣራት ነው። እንግዲህ ካለን መረጃ ይሄ እቃ የሚጭን አውሮፕላን እንደሆነና በዚህ የአውሮፕላን የኢንዶኔዥያ ዜግነት ያለው ፓይለት እንደነበረ ነው። እንግዲህ የበረራ ባልደረባ እንደነበረ በዚህ ምክንያትም የኢትዮጵያ አየር መንገድ መረጃውን የላከው በረራው ከተጀመረ በኋላ ነው ተብሏል። የማንነታቸውን ዝርዝርና በዛ ምክንያት እስራኤልም እንዳያርፍ እንዳደረገችና ተመልሶ ግን በሌላ ፓይለት ተቀይሮ እንደመጣ ነው እንግዲህ መረጃዎች የሚጠቁሙትና ይሄ የሚጠበቅ ነው። በተለይ የፍላይ ዱባይ አውሮፕላን ለመከስከስ የነበረው ጥረትና ሙከራ አሁንም በእስራኤል ብቻ ሳይሆን በመላው ዓለም ላይ የዜጎችን ማንነት እነማን ናቸው ወደዚህ የሚመጡት ከእስራኤል ጋር ዲፕሎማሲያዊ ግንኙነት አላቸው ወይ ምለው ነው እንዲዮነጃ እንደምናውቀው ከእስራኤል ጋር ዲፕሎማሲያዊ ግንኙነት የሌላት ሀገር ስለሆነች የዛ ሀገር ዜጎች ደግሞ ለእስራኤል የሚገቡበት ሁኔታ በቀላል መታየት የሌለበት በመሆኑ ነው ትምርት ወስደዋል ካለፈው ማለት ነው እንግዲህ የትራንስፖርት ሚኒስተር ጽፈት ቤትም ሆነ የሌሎች ይህን የሚመለከታቸው ክፍሎች የሻባክም ሆነ የሞሳድም ስራቸውን በደንብ መስራት ጀምረዋል ማለት ነውና የሚጠበቅ ነው እንደ አይነት ነገር
2: አዎ ኢሻያው እንግዲህ ከበረራ ሰራተኞች መካከለ አንዱ ሰጠኝ እንዳለው የኢንዶኔዥያ ፓስፖርት መኖሩን እስራኤል ስላወቀች የአውሮፕላን ተመለሰ በእስራኤልና በኢንዶኔዥያ መካከለ የዲፕሎማሲ ግንኙነት ስለሌለ ያው እንግዲህ በፍላይ ዱባይ የነበረው ነገር እንዳይደገም እስራኤል ለይን ስራ መስራቷ ቀጥሏል መልካም ነው ነገር ግን በረራው ወደ እስራኤል ከደረሰ በኋላ መግባታችንም ተብሎ ነው ወደ ኢትዮጵያ እንደገና የተመለሰው አየር አውሮፕላኑ ነው የተባለውና እንዲህ አይነት ነገሮች አስቀድሞ ጥናት ካልተካሄደበት አስቀድመው ካልሰሩ እንግዲህ በበረራ ብዙ ወጪ ኖራል ብዙ ጣውረድ ይኖራል በአውሮፕላኖች እስራኤል ከደረሱ በኋላ እየተመለሱ ምናልባት በእስራኤልና በሌሎች ሀገራት መካከለ ያለው ግንኙነት ላይ ተጽዕኖ አይፈጥርም ወይ
0: አዎ ይሄ ደድነት ጋር በተያዘ ነው እንግዲህ ቀደም ሲል ሰጠኝም እንደዘገበው ከሆነ ከሁለት ሳምንት በፊት በአየር በረራ የተሞከረው የሽብር ጥቃትን በተመለከተ የዚህ የኢትዮጵያ አየር መንገድ በዛ በረራ ከ4000 ኪሎ ሜትር ርቀት በረራ በኋላ ነው ቀጥታ አሁን ሲመለስ የሚጠየቀው እንዴት ነው አላረፈም በአየር በእስራኤል በንገሩ ላይ አውሮፕላን ማረፊያ ሳያርፍ ነው በአየር ላይ እንዳለ ወደ አዲስ አበባ ባን ዲመለስ ነው የተደረገውና በቂ ነዳጅ ዘይት አለ ወይ ያ ሌላ ጥያቄ ነው ደጋ ወደንነትን የዘግነትን ጥበቃ በተመለከተ ስካውን አቪዬሽን ያየር አስተዳደር ስካውን እንዴት ነበር ሲሰራ የነበረው እስራኤል በዲፕሎማሲ ግንኙነት ካላቸውና ከሌላቸው ያየር አባላት እነሱን ሲስካውን አውሮፕላን ሲያበሩ የነበሩ እነዚህ ናቸው ብላ የታወቀው አሁን ነው ለመጀመሪያ ጊዜ የፍላይ ዱባይ አውሮፕላን የሽብር ጥቃቱ ከሆነበት ጊዜ ወዲህ ነው ስካውን የነበሩ የአየር አገልግሎት በምን መልኩ ነው ሲሰጥ የነበረው በሚለው አሁን የሚያስተምር ይህ የሽብር ጥቃት ህዝብን አጠቃላይ በዓለም ህብረተሰብ ብዙ ለውጦች በደህንነት ጥበቃ በተመለከተ የተቀየረ ይሆናል ተብሎ ይጠበቃል ማለት ነው።
2: አዎ እንግዲህ ግልጽ
3: አንቂ ደወል ነው ነው ማለት የፍላይ ዱባይ አውሮፕላን ጉዳይ ዓለምን አንቅቷል እስራኤልን ብቻ አይደለም እና
2: ለዛውም ያለ አደጋ ደግሞ መሆኑ ጥሩ ነው አደጋው ሳይደርስ
3: ብቻ አይደለም
2: ያን ማነቃቃቱ መልካም ነገር
3: አዎ ረግጥ አውሮፕላን በረራ ሲደረግ ብዙ ወጪ ነዳጅ ወጪ ይደረጋል ግን ኢትዮጵያ በአካባቢው ብዙ ሀገራት ወዳጆቿ ስለሆኑ ያረባ ሀገራትም ብዙ አይቸገሩም ግን ለኢትዮጵያ ወጪ
2: አስተዳጁ ምንም ምን ተወና መንገደኞች መጉላላት ብዙ ነገር ይኖራል ብቻ ግን
3: አስቀጫኝ ነው የተባለ
2: አስቀድሞ በአጋጣሚ መንገደኞች ይሄ በርግጣው ይቃ እንደጫነው ገልጸናል ለከነ መጀመሪያው ግን መንገደኞችንም የጫነ ቢሆን ያው ነው ለውጥ የለው ከአብራሪዎች መካከል ከእስራኤል ጋር ግንኙነት የሌላት ሀገር ዜጋ ወይም እንደዚህ ተለያየ እንትን ካለበት ዞሮ ዞሮ ያው ነው ወደ ሁለተኛው ወርሰ ጉዳይ ስናልፍ ትናንት በሰሜን እስራኤልም ማሎት ታርሂሻ በተባለው አካባቢ የሚገኝ የሽባ ትምህርት ቤት ኦርት ማሎት ይባላል ትምህርት ቤቱ ተማሪዎች ለጉብኝት ወጥተው አደጋ ደርሷል ለባደጋውም አንድ ተማሪ ህይወት አልፏል በሚያሳዝን ሁኔታ ከ20 በላይ ቆስሏል በጣም እንግዲህ እንዲህ አይነት ነገሮች ይፈጠራሉ የሚል ስጋት ሁሌም በእስራኤል አለ ያው እንግዲህ በተለያየ ጊዜ ጦርነት ስላለና ይሄ ነገር እንዴት ይታያል እንደው ሻያው በኃላፊነት ማን ሊጠይቅ ይችላል በእንደዚህ አይነት ጉዳት
0: መቼም ጦርነት ማን ነው በኃላፊነት ተጠያቂ ነው ብሎ የሚባል ጥያቄ መነሳቱ አይቀሬ ስለሆነ እንግዲህ በሰሜኑ ክፍል በእስራኤልና በሊባኖስ ደቡብ ሊባኖስ በሚገኘው ሂዝቡላ መካከል ለብዙ ጊዜ የተኩስ ልውውጥ ጦርነት ነበረና ከደቡብ ሊባኖስ በርካታ ብረታ ብረቶች ፈንጆች ሮኬቶች ሚሳኤሎች ሲወነጨፉ ቆይተዋልና በዚያም እንግዲህ እነዚህ ከብረት ነው ፈንጁም ከብረት ነው የተሰራው ሚሳኤሉም ሮኬቱም ድሮን ያለው አውሮፕላን ያለ እንትን አጥቂ የሆነው እሱም ሳይቀር ከብረት የተሰራ ስለሆነ ያነ ወደ እስራኤል ወደ በተለይ ያረፈው የት ላይ ነው? በሰሜን እስራኤል በሊባኖስ አዋሳይ ድንበር በቅርብ ርቀት በሚገኙ አካባቢዎች ነው። መንገድ ላይ ሊሆን ይችላል፣ በዱር አካባቢ የተፈራጣት ብረት የተቆራረጠ ቁርጥራጩ ይወድቃል በተለያየ መንገድ። እና ይህንን በተመለከተ አሁን ትናንት የደረሰው አደጋ ህይወት ያጠፋ እነዚህ ተማሪዎች በሽርሽር በጉብኝት ላይ እንዳሉ መቼም ወጣቶች አንድ ነገር ያንን ፈንጅ ነገር አግኝቷል ይነካከዋል። መቼም ወጣት ብዙ ነገሮችን ማወቅ ይፈልጋል እና ያንን ፈንጅ ሲነካከው ፈንድቶ ያን ያህል ስንት ነው? ወደ 24 ተማሪዎች ከከባድና እስከ መካከለኛ ሁኔታና ቀላል ሁኔታ ቆስለዋል። አንድ ወጣት ህይወቱን አጥቷል። እንግዲህ ይሄንን በየጊዜው እንዲህ አይነት አደጋ በሚደርስበት ጊዜ ለወደፊቱ ተመሳሳይ ድርጊት እንዳይፈጸም ጉዳት እንዳያደርስ በሚል ትምህርት ይሆናልና አሁን የትምህርት ሚኒስቴር ጽህፈት ቤት እንግዲህ ሽርሽር ጉብኝት የተማሪዎቹ ሱን የራሰ የትምህርት ነው ማወቅ አለበት። ሀገሪቱን ታሪካዊት ሀገር የተዘዋወሩ መጎብኘት አለባቸውና ተማሪዎቹ አሁን እንዲህ አይነት ችግር ከደረሰ በኋላ የትምህርት ሚኒስቴር የሚጎበኙ በቀጣይነት ተማሪዎች የሚጎበኙ ጎዳናዎች፣ መንገዶች በየት አካባቢ ነው አስጊ ናቸው አይደሉም በሚል ሁኔታ ከገመገመ በኋላ ይህንን ፕሮግራም ቀይሯል የሚል መረጃ ደረሰን።
2: አው ሰጠኝ እንደው እንዴት አየኸው? ይሄ ነገር ከባድ ነው።
3: አው ይሄ በጣም ከባድ ነው። ለልጆች ላይ ደግሞ መድረሱ በጣም ከባድ ነው እና እንደውም ልጆች እኮ አንስተውት ፎቶ ሁሉ ተነስተውበታል ነው የሚባል ይሄን የሚፈልጋል
2: በመረጃ መጥቷል እንጂ ያው እየተቀባበሉ ፎቶ ተነስተው
3: እና ልጆች ጉዳት ያደርሳል ብለው አይደለም አይደለም እነሱ እኛም በዛ አካባቢ የሆነ ነገር ብናገኝ እንደዛ ነው ምናደርገውና ጦርነት ባለበት ቀጠና ብቻ ሳይሆን በሌሎች አካባቢዎችም እንደዚህ ያልተጠበቁ መሳሪያዎች ይገኙ ይችላሉ። እንደው ሰላም ብዙ ሰዎች እንቅስቀሴ በሚያደርጉበት ሁኔታ አካባቢ እንኳን የተለያዩ ጥይት እንትኖች ይገኛሉ፣ የተለያዩ መሳሪያዎች ሁሉ ይገኛሉና ዋናው ትልቁ ነገር ልጆችን አሁን እንደዚህ አታንሱ ማለት ነውና ጉብኝት ሲሄዱ ደግሞ በተፈቀደው አካባቢ ብቻ እንዲንቀሳቀሱ ማድረግ። እንግዲህ ከፍ ወዳለ ቦታ እንደዚህ ነፃ የሆነ ቦታ ላይ ይሄንን አትሄዱ ማለት አይቻልም። ልጆች እንደልባቸው ነው የሚንቀሳቀሱና ሳይታሰብ እንትን ለሚል ልጆችን እዚህ ላይ ማስተማር መንገር የሚያስፈልግ ነው። ይሄ ብቻ አይደለም፣ ሌላው ይቅርና በኢየሩሳሌም ከተማ ምንዞር ሌላም ቦታ ምንዞር ሁሉን ጣሻ እንደውም እች መከላከያ ሰራዊቱ ወይም ፖሊስ እያንዳንዷን አይቶ አይፈትሽምና አሁን ጥንቃቄ ቅድም ሻየው እንዳልከው ትምህርት ይሆናል። ትምህርት መውሰድ ብቻ ነው ያለብንና ያሳዝናል ድርጊቱ። ግን ለወደፊቱ እንዳይደርስ ደግሞ የምንሄድበትን የሚሄዱበትን ልጆች ምንት ማለት ያገኘነውን ነገር አለማንሳት ይሄ ነው።
2: አዎ እንደው ካለን ጊዜ አንጻር ሻየው
0: እሺ፣ በነገራችን ላይ የልጅነት የወጣትነት ጊዜ አልፈናል እያንዳንዳችን። እንዲህ በሀገር ኢትዮጵያ በገጠር መንደር አካባቢ አሁን ትዝታ እኮ ያሳለፍነው የወጣትነት ተማሪም ነበርን በዚያን ጊዜ። ገርማል በገጠር መንደር አካባቢ እንደዚህ አይነት እንደ ፈንጅ ብረታ ብረት የመሳሰለ ብርቅ ነው። አሁን ቀለህ ጥይት የመሳሰለ ወድቆ ስናይ ራሳችን ምንድን ነው ነገር ብለን ንብረት ነው ገንዘብ ነው ለመረም ያን ያነሳን እንትን ያልነበት ጊዜ ነበረ።
2: አደጋም ነገሩ ተፈጥሮ ይፈጠራል ወይ ሌላም ማገር
3: ያባቴን ጠበንጃ አንስቼ ጥይት ተኩሻ አላውቅምና እሱ እንደሚያደርገው አደረኩ ብዬ ቤት የነበሩትን ሰዎች ጨርሻቸው ነበር ወደ ሌላ አቅጣጫ ሆኖ ነው እንጂ።
2: በል በዚህ በሲድር ማይወራ ነገር አታምጣ። ይሄም ያስፈራ ነው።
3: ማይወራ አይደለም ትክክል የነበረውን እኮ ነው። ይሄ እኮ የሚያስፈራ አይደለም።
0: ተጠበቀ አደጋ ያስከተለ
2: ይሄ እኮ እየተባረቀ ብዙ ሰው ይሞታል
3: እኮ። እኔ አባቴ እንደሚያደርገው ሳደርግ ነው እና ሳሎን እኮ
2: ሰው ቤት እያለ
3: ሰው ቤት ነበር። እኔ ግን እግዚአብሔር ሲያግዝ ደግሞ አቅጣጫው ወደ ሌላ ነው የነበረ እና እሱ አቀባብሎ አይደለም የሚያስቀምጥ የነበረ እና ማታ ሌባ መጣ ምናምን ብሎ አምስት እንትን አድርጎ አራት አራት ነው ሁሉ ግዜ የሚያደርገ ነበር አምስተኛው አላል አላልኩምና ሰሰበው እንትዳለ እኔም እንትደለው
0: አላል ተባረቀ ተተኮሰ
3: ተባረቀ አቤት ያለው ሰውም እት እንዳል ምናልባት
2: አልተጎዳም ሰው
3: ምንም አልተጎዳም አክሩና እንደዚህ ያጋጥማል ለማለት ነው
2: እግዚአብሔር ወጣ
0: እንግዲህ ወላጅ አሁን ላይ ምን ወይበት ጉዳይ ልጆች ወላጆች መምከር አለባቸው በሚወጡበት መንገድ ላይ ዝም ብሎ ብረታ ብረት ቆርቆሮ ብሎ ይችላል
2: ለጀጀን ሱቆ በዋንኛነት ያሳስባል ሁሌማ
0: በሚያገኙት ወድቆ በሚያገኙበት ጊዜ መንካት ይልቅ ይራቁ እንዳይነቁ መምከር ወት ማዳን አይደለም
2: አዎ ጥሩ እንግዲህ ኢራን እየዛተሽ ነው በድጋሜ በተለይ አካባቢ ሀገራት ላይ ደግሞ ጥቃት አድርሳለሁ እንደውም በግር ጦር ያለች እየዛተሽ ነው ሰጠኝ እንዴት ነው
3: አዎ የመካከለኛው ምስራቅ ነገር አሁንም በውጥረት እንዳለ ነው ያው የኢራን ጉዳይም ያለቀለት አይደለም አሜሪካም ረምጃ ተወስዳለች ይባላል በተለይ ደግሞ በኖቬምበር ህዳር ወር መጀመሪያ አካባቢ በአሜሪካ የሴናትና የኮንግረስ ምርጫ ከተካሄደ በኋላ አሜሪካ ረምጃ ተወስዳለች ተብሎ ነው የሚጠበቅ ከዛ በፊት ኢራን ራሷን እያዘጋጀች ነው ምናልባት ደግሞ ራሷን ይሄ በኢኮኖሚው ያለባትን ጫና ለማቃለል ወደ ድርድር ለመምጣት የአሜሪካን ጫና እንትን ለማለት ጦርነት ከፍታለች የሚል ስጋት አለና ራሷን እያዘጋጀች እንደሆነ መከላከያዎችን በተለይ በኒኩለር ተቋማት አካባቢ የአየር መቃወሚያዎችን እያዘጋጀች እንደሆነ የዌል ስትሪት ጆርናል ጋዜጣ ዘግቧልና የመካከለኛው ምስራቅ ሁኔታ ያለየለት ስለሆነ በአሜሪካ በኢራን በአሜሪካን በኩል በእስራኤልም በኩል ገና መሰራት ያለበት ነገር ስላለ ወይ በስምምነት ኢራን አሜሪካና እስራኤል የሚፈልጉትን ካላደረገች አሁን ሙጥረቱ የሚኖር ነው እስከ ብሪታንያ ድረስ የዛተች ያለበት ሁኔታ እንዳለ ነው አውሮፓን ደግሞ በጣም ለኢራን ማስጠንቀቂያ ሰጥቷል በተለይ ብሪታንያ በእኛ ላይ ርምጃ ከወሰዳችሁ ጥቃት ከፈጸማችሁ ያጻፋ መልሳችን ከባድ ይሆናል ብሏል ያው ውጥረቱ እንደቀጠለ ነው መቼ እንደሚመርድ እና እንደሚረጋጋ እናያለን
2: ሻየው በጥሩ መጨመሩ ነገር እዚህ ላይ
0: ቢበድ እንዳለ በአሜሪካም እስራኤልን በመተባበር በክፉ በክፉኛ ከባድ ጥቃት በኢራን ላይ እንደፈጸመችበት ነው እንግዲህ ሲነገር የነበረውና ይሁን እንጂ በርግጥ የጀምላ ጨራሽ የኒውክሌር ጦር መሳሪያ አልጠፋባትም ወደ አሁን የሚደርሰን ዘገባዎች እንደ ጆርናል ስትሪት የአሜሪካው ጋዜጣ እንደዘገበው ከሆነ በአሁኑ ሰዓት ኢራን የኒውክሌር ግንባታዋን አጠናክራ መልሶ በማቋቋም ረገድ ከፍተኛ ስራዋን እየሰራች ነው። ከዚህ ጎለጎ አልጠፋም አላት ከባድ አስጊ የሆነ የኒውክሌር ቦምብ ግንባታዋን ቀጥላበታለች። ከዚህ ጎለጎን ደግሞ ቅድም ሰጠኝ እንደተናገረው ምንም በኢራን በፋርስ ባረ ሰላጤ በሚገኙ የአረብ ሀገራት ላይ እንዲያውም የምድር ጦር ሰራዊት ጥቃት ለመፈጸም እየዛተች ትገኛለች። በዋናነት ደግሞ አሜሪካ እንደገና ጦርነቱን ከአዲሳ ኢራንን የምታጠቃ ከሆነ በዛም መጠነ ሰፊ በዚህ በመካከለኛው ምስራቅ ጦርነቱን አፋፍማለሁ በማለት አንድ የኢራን ከፍተኛ ባለስልጣን አስጠንቅቋል። እንግዲህ እንየው በቀጣይነት ምን ይመጣል።
2: አዎ ጥሩ እንግዲህ በቀጣይ ይታያል። ወደ ሚቀጥለው ዝግጅት ለማለፍ ሙዚቃ መሸጋገር

0: ትምህርት ዓለም ፕሮግራም ስናልፍ ደግሞ ከመምህር አስናቀው በኮንን ጋር ነው የሚሆነው። በአሁኑ ወቅት ያለው የሀገራችን ተማሪዎቹ ትምህርት አሰጣጥ ሁኔታ በምን ይታያል? ደግሞ ከዚህ ጎን ደግሞ የክነሴት ምርጫም እየተቃረበ ስለሆነ በየትምህርት ቤቱ በዚህ የፖለቲካ ትምህርት እየተሰጠ ነው እንዴት ነው? መምህር አስናቀው መኮንን ጤና ይስጥልን፣ እንደምን አለ? መስመር ላይ መምህር አስናቀው? አዎ፣ አሁን አስተካከልን የመስመሩን። የስልክ ጥሪው በደንብ ተስተካከለና እንግዲህ ምን አንተ ጋር የምንወያይበት ርዕሰ ጉዳይ ለአድማጮች አስተዋውቅና የሀገራችን ተማሪዎች እንዴት ይታያሉ?
1: በመጀመሪያ በጣም አመሰግናለሁ። እግዚአብሔር ይስጥልን። እንግዲህ አዲስ ዓመት ተቀብለናል። መልካም አዲስ ዓመት ይሁንልን። ተማሪዎችም ትምህርታቸውን ጀምረዋል።
0: ሲቀጥል እንግዲህ በዚህ እንዳለ ያለው ተጨባጭ ሁኔታ አዲስ እንግዲህ ሳምንታት አልፈዋል። መስከረም አንድ ባለሳሳት ከመስከረም አንድ ቀን አዲሱ የትምህርት ዘመን የጀመረው አይደለ?
1: እንደዛ ነው። መስከረም አንድ ቀን
0: ይገርማል። መስከረም አንድ ቀን በኢትዮጵያ ዓመት በዓል ነው አዲስ ዘመን መለወጫ ሆኖና ያ ደግሞ የኢትዮጵያ ተማሪዎች ደግሞ ወደ ትምህርት የሚመለሱበት ጊዜ ነበረ። ከእስራኤሉ ዘመን አቆጣጠር ጋር የተመቻቸ ሆነ።
1: በጣም የሚገርም ነገር ነው። ታምራዊ ቀን ነው የነበረው። ዓመት በዓሉ በአንድ ላይ ትምህርትም የተጀመረበት በአንድ ነው። ከኢትዮጵያና ከዚህ ከእስራኤል ሀገር ልጆች ያው ትምህርታቸውን ቀጥለዋል፣ እረፍቱን ጨርሰው። ከዛም መስከረም ላይ እንግዲህ የአስተስርዮ የጾም ቀንም በዓል ነበረ። እንደገና ደግሞ የሄዳስ በዓሉ ባለመሰለትና ልጆች ብዙውን ጊዜ ይህን የመስከረምን ወር እረፍት ላይ ነው ያሳለፉት ማለት ይቻላል።
2: እስካሁን እንግዲህ የመጣንበት ያው ብዙ በዓላት ስለሆነ ትምህርቱን የማካሄዱ ሁኔታ ሙሉ በሙሉ ላይሆን ይችላል። አሁን ከዛሬ ጀምሮ ምን ይጠበቃል? በአንደኛም በሁለተኛ ደረጃ ትምህርት ቤቶች እና ወላጆችስ ማወቅ ያለባቸው ጉዳይ?
1: ሰጠኝ። በጣም ጥሩ ጥያቄ ነው። እንግዲህ ልጆች በመጀመሪያ ይህን የበጋውን እረፍት ጨርሰው ወደ ትምህርት ገበታ ሊመለሱ ሲሉ ብዙ ነገሮችን ተሸክመው ነው የሚመጡ። ከፋፍለን ብንመለከተው ከማዋን የነበሩ በማዋለ ህጻናት የነበሩ ወደ አንደኛ ክፍል ይተላለፋሉ። እነዚህ ልጆች ካልነበሩበት ማለትም አነስ ካለች ክፍል ሲውሉ የነበሩ በጣም ሰፊ ከሆነ ትምህርት ቤት ነው ወደው የሚገቡና የተማሪው ብዛት የመምህራን ብዛት አጠቃላይ ያለው ስርዓቱ ሁሉም ነገር ስለሚቀየርባቸው ያም ከፍተኛ ጫና ነው። ይህም የወላጆችን ትኩረት የሚስብ የወላጆች ትኩረት የሚሰጡበት ጉዳይ ነው። የአንደኛ ደረጃ ትምህርትን ስንመለከት ብዙም እንትንም አይሉም። እነሱ ጓደኞቻቸውን ለማግኘት ነው ፍላጎታቸው፣ ጥረታቸው። እንደገና የክፍል ኃላፊ የምትባለው መካነፌት ወይም ወንድ ሴት ሊሆኑ ይችላሉ። እነሱ ስለማይቀየሩ ብዙ የሚያስጨንቃቸው ነገር አይኖርም ማለት ነው። ከዛ የአንደኛ ደረጃን ጨርሰው ወደ መለስተኛ ሁለተኛ ደረጃ ትምህርት ቤት የሚተላለፉ እነሱም ብዙ ነገር ተሸክመው ነው የሚያልፉ። ምክንያቱም ከአንደኛ ደረጃ ትምህርት ቤት ወደ መለስተኛ በጣም ሰፊ ነው የሚሆንባቸው። መምሩን አያውቁትም። ተማሪውን ሁሉን ነገር ማናገኛለሁ፣ ከዛ ህጄ ተማሪዎች ጋር እስማማለሁ፣ ጓደኛ አገኛለሁ ወይ ምናምን የሚለውን ነገር ሁሉ ይዘው ተሸክመ ነው የሚሄዱ እና ወላጆች እንግዲህ ይህን ሁኔታ በንቃት ተመልክተው ለምሳሌ በትምህርት ቤት የሚሰጥ ወላጆችና ትምህርት ቤቱን የሚያገናኝ የፖርታል እንትን መገናኛ እንትን አለን አለ። ይህን ዌብሳይቱን ድረገጹን በደንብ መከታተል ይኖርባቸዋል። ያላቸው ስልካቸው ስማቸው በጥሩ ሁኔታ ተጽፎ መሆኑን እና ከዚያ የሚሰጡ መመሪያዎችን የትምህርት የቤት ስራ ማንኛውንም መልእክት በዛ ነው ማግኘት የሚቻለው እና ወላጆች እነዚህን ነገሮች እናክተው ማስተካከል አለባቸው መከታተል አለባቸው በዚህ ጉዳይ
0: ማማ በባታ ተማሪዎቹ ብዙ ይተባቃል የተገረተ ተረካቢ ወጣት ትውልድ ደቦን መጣን አስፈላጊውን ትምርት ማግኘት አለበት አሁን ከዚህ ጋር በተያዘ ደግሞ በሀገራችን እንግዲህ በእስራኤል ሀገር ማለት ነው ያው 26ኛው ክነሴት ብሔራዊ ምርጫ እየተቃረበ አይደል ከሁለት ሳምንት ያነሰ ጊዜ ቀርቷል ይህን በተመለከተስ እንዴት ነው ይህን በተመለከተስ የፖለቲካ ርዕሰ ጉዳይ በየትምህርት ቤቱ ይሰጣል እንዴት ነው
1: ሁላችንም እንደምናውቀው እንግዲህ ማስ ሚዲያ ከፍተኛውን ሁኔታ ሸፍኖ የሚገኝ ነው እና ተማሪዎችም ተማሪ ቢሆኑም ታዳጊ ቢሆኑም በማስ ሚዲያ ይሰማሉ። እንደገና በትምህርት ቤትም ያው ያለው አየሩ የሚነፍሰው ፖለቲካ ነው በአሁኑ ሰዓት። እያንዳንዱ መምህራን ነኝ ቢልም የትምህርት ሰው ነኝ ቢልም ከፖለቲካ መቸም ተለይቶ ራሴን ንጹህ አድርጌ እመራለሁ የሚል ሊኖር አይችልም እና ሁሉም ነገር የሚንጸባረቅበት ነው። ከዚህ ላይ እኔ መናገር መፈልገው በመምህራንም በትምህርት ቤትም እንደገና በውጭም የሚሰሙት ነገሮች በጣም የተጠናከረ ሁኔታ ነው ያለው በዚህ በምርጫው በኩልና ልጆች ወላጆችም በዚህ ነገር ጥንቃቄ ቢያደርጉ ትምህርት ቤትም እንግዲህ ባለው መመሪያ መሰረት ይህን ነገር ከሞላ ጎደል በጥንቃቄ ለመምራት ከፍተኛ ጥረት ያደርጋል። ሆኖም ግን በክፍል አንዳንድ ነገሮች የሚስተዋሉ ይኖራሉ እና እነዛን ነገሮች ልጆች በልጆች ላይ በልጆች ጭንቅላት ላይ ይህ ትላልቁ የሚያናፍሰውን ያለመጣጣምም የመግባባትም ያለመግባባትም ሁኔታ በልጆች ጭንቅላት ላይ ባይተላለፍ በጣም ጥሩ ነው ብዬ መልእክት አስተላልፋለሁ። ወላጆች ከዚህ ላይ ከፍተኛውን ድርሻ ሊወስዱ ይገባል። ትምህርት ስንለው እንግዲህ ትምህርት ቤት ብቻ አይደለም ወይም የትምህርት ሚኒስቴር ብቻ የሚያካሄደው ትምህርት አይደለም። ዋናው ነገር ትምህርቱ ከቤት ነውና መልካም ዜጋን ለማትረፍ ጥሩ ዜጋ ጥሩ ልጆችን ለማሳደግ ጥሩ ነገር ነው እንግዲህ ከቤት መነገርም መፈጠርም ያለበት እየገምታለሁና ወላጆች ከፍተኛ ትኩረት ሊያደርጉበት ይገባል በዚህ ነገር።
2: ሌላው ቴክኖሎጂ ደግሞ ለስልክ ሁኔታ በዚህ ዘመን ትንሽ ተጽኖ እያሳደረ ነውና የስልክ ሁኔታ እንዴት ነው? በመማር በማስተማሩ ሂደት ትንሽ ትምህርት ቤቶችም ያገዱበት ሁኔታ አለና ይሄን ለማቋቋም እንደው ወላጆችም ማድረግ ያለባቸው ነገር ካለ?
1: በአሁኑ ሰዓት እጅግ በጣም ቻሌንጁ ከፍተኛ ነው። ይሄ ትግሉ ወላጆች ከአቅማቸው በላይ የሚሆንበት ሁኔታ ይፈጠራል። ምክንያቱም ልጆች ይህን የእጅ ስልክ ይገዛላቸዋል። ከተገዛላቸው ያው ከኢንተርኔት ጋር ያገናኙታል። ከዛ እንደፈለጉ የሚሆኑበት ሁኔታ ይፈጠራል እና በአሁኑ ሰዓት ይህ ከቴሌቪዥን ጋር የተያዘ እንደገና ከእጅ ስልክ ጋር የተያዘ ልጆችን በጣም ውጥር አድርጎ የሚይዛቸውና ወደ ትምህርት ገበታ ብዙም እንዳያዘነብሉ የሚያደርጋቸው ተጽኖ ስለሚፈጥር ወላጆች የተቻላቸውን ያህል ለምሳሌ በአሁኑ ሰዓት ከትምህርት ቤት ልጆችን ቶሎ ብሎ መቀበል ትምህርት እንደጨረሱ ቶሎ ብሎ ተቀብሎ ወደ ቤት ይዞ መመለስ ወደ ቤት ከተመለሱ በኋላ ደግሞ የእጅ ስልካቸውንና ቴሌቪዥን ላይ እንዳያተኩሩ ሌላ ሌላ ነገሮችን ረጋ እንዲሉ ምግብ እረፍት እንዲያደርጉ ማድረግ የወላጅ ኃላፊነት ነውና ወላጅ ምንም ቢሆን ከፍተኛውን ድርሻ ይወስዳል። ትምህርት ቤትም የራሱ የሆነ አመራር አለው። ያን አመራር 100% ይተበቃል ማለት አይደለም ይከበራል ማለት አይደለም። ሆኖም ግን በተቀናጀ መልኩ ትምህርት ቤት ወላጅ ተማሪዎች መልካሙን ነገር ተመልክተው የሚያስማማ ነገር መውሰድ አለባቸው ማድረግ አለባቸው ብዬ አሳስባለሁ።
0: መምህር አሁን እዚህ ጋር በተያዘ ተማሪዎችን ደህንነት በሚመለከት ረገድ በሚማሩበት ትምህርት ቤትም ሆነ በተለያዩ ቦታዎች ደህንነታቸው ይጠበቃል። አሁን ትናንት ግን በጣም በሚያሳዝን የደረሰው አደጋ በሰሜኑ ክፍል በሊባኖስ አዋሳይ ድንበር በቅርብ ርቀት በሚገኝ የእስራኤላውያን ሰፈር አቅራቢያ ተማሪዎች በሽርሽር ላይ ከትምህርታቸው ጋር በተያያዘ ያው መንገድ ላይ ወድቆ ያገኘው አንድ ልጅ ፈንጅ አገኘ። ፈንድቶ ያንድ ወጣት ተማሪ ህይወትን አጠፋ። ወደ 24 ሰዎችን ተማሪዎችን አቆሰለ። ይህን እንዴት ታየዋለህ? ምን ትመክራለህ?
1: ይኸውልህ እንግዲህ አገርን ማወቅ አካባቢን ማወቅ በተለይ የእስራኤል ታዳጊ ልጆች ሀገራቸውን አውቀው ስለ ሀገራቸው ስለ ማንነታቸው በደንብ አቅም ይዘው እንዲያድጉ የሚደረግበት ሁኔታ አለ። ይህም እንግዲህ ሽርሽር በማውጣት በሀገሩ በተለያየ በደቡቡ ክፍል፣ በስሜኑ ክፍል፣ በኢየሩሳሌም በመካከለኛው እየወሰዱ ተማሪዎችን ያጠናክራሉ እና እንግዲህ እንደዚህ አይነት ነገር አልፎ አልፎ የሚገኝ ነገር ነው የሚደርስ ነው። በትምህርት ሚኒስቴር በጥንቃቄ ሁሉም ነገር ተዘጋጅቶ የሚሆን ነገር ነው። ሆኖም ግን ያልታሰቡ አደጋዎች ይፈጠራሉ እና አስቀድሞ አስፈላጊውን ቅድመ ዝግጅት ማድረግም ለእንደነዚህ ለሚደርሱ ነገሮች የመከላከል እንዳይደርሱ የማድረግም ሁኔታም ይፈጠራል እና አጠቃላይ የእስራኤል ሕዝብ የሚያሳልፈው በቤተሰብ እህት ወንድም ወታደር ነው። በውትድርና ህይወታቸው የሚያልፉ የሚሰው አሉ እና ያ ሁሉ እጅግ በጣም ውስብስብ ያለ ነገር ስለሆነ ልጆችን ጭንቅላታቸውን በተለያየ መጥፎ ነገር እንዳይወጠሩ የማድረግ እና አሁንም የደረሰው ሁኔታ ለተማሪዎች ሁሉ እየተነገረም እየደረሰም ስለሆነ ቅድመ ዝግጅቱ እጅግ በጣም አስፈላጊ ነው። የተማሪዎችን ስነ ልቦናም በአሁኑ ሰዓት የማከም ሁኔታም እጅግ በጣም አስፈላጊ ነው። ከዚህ ላይ ወጣቶች በአመዛኙ ብዙ ትኩረት ካላገኙ ራሳቸውን ወደ ማጥፋቱ ሁኔታ ከትምህርት ቤት መቅረት ምናምን እነዚህ ሁሉ ነገሮችም የሚካተቱበት ስለሆነ ይህንና ይህን እንግዲህ የሁላችንም ኃላፊነት ነው። ከቤት ጀምሮ አካባቢ፣ ትምህርት ቤቱ፣ መንግስት ይህን ሁሉ በኃላፊነት በትብብር መወጣት ይኖርበታል።
2: ጥሩ መምህር፣ እናመሰግናለን። ማጠቃለያ ካለ?
1: ማጠቃለያ እንግዲህ ያው ይህን የ2026ን ያው ትንሽ ቆይተንም እናጠናቀዋለን። አዲስ የእስራኤልን አመት በዓል አብለናል፣ አክብረናል። ይህ አመት እንግዲህ ለሁላችንም ሰላም፣ ጤና፣ አገራችን ሰላም የምትሆንበት እኛም በቤታችን ከቤተሰቦቻችን ጋር ሰላም እንሆንበት ወጥተን በሰላም እንገባበት አመትና ለተማሪዎች ደግሞ እጅግ በጣም ደስ ብሏቸው ትምህርቱን አጣጥመው ለጥሩ ውጤት የሚበቁበትና ራሳቸውን በጥሩ ሁኔታ ጠብቀው ለሚቀጥለው አመት እንዲደርሱ ሰላም ነው የምመኘው።
2: ጥሩ፣ እናመሰግናለን። እንግዲህ ለዘወትር ትብብርህ መልካም ቀን ነው የምንመኝ።
1: እኔም በጣም አመሰግናለሁ። እግዚአብሔር ይስጥልን። መልካም ቀን ይሆንልን።
0: እናመሰግናለን መምህር።
1: እንግዲህ
0: እናመሰግናለን።
2: ቀላል አይደለም በልጆች ጉዳይ ያሉ ነገሮች እና ብዙ ትኩረት ተሰጥቶ መሰራት ያለበት ነው እና እንግዲህ መምህርም እንዳለው እያንዳንዱ ቤተሰብም የራሱን ኃላፊነት መወጣት አለበት እና ልጆች ወደ የት ነው የሚሄዱ፣ እንዴት ነው የሚሄዱ፣ መቼ ነው የሚመጡ የሚለው እርግጥ የጎረመሱ ሲሄዱ ያስቸግራሉ። ግን ቢሆንም ደግሞ የተቋቋሙ ያለውን ችግር ለመፍታት ጥረት ማድረግና አቅጣጫቸው የሚሄዱበትን ቦታ ማወቅ ይገባል።
0: አዎ፣ ደህንነታቸው ይጠበቃል። በዋናነት እንግዲህ ትኩረት ያስፈልጋል። ጥሩ ዜና ዜጎች ለዚች ሀገር የሚያበለጽጉ ወሳኝ የሆኑ ወጣት ትውልድ እንክብካቤ የሚያስፈልጋቸዋል አይደል? እንግዲህ ወደ ቀጣይነት
2: ወደ ቀጣይ ከማለፋችን በፊት ስልክ እየሞከርን ነው። ፖለቲካው እንግዲህ ተቃርቧል። ሻያው እንዴት ነው? ይቅርታ፣ ምርጫው
0: ምርጫው እስከ ስለ ምርጫውማ በጣም የተጧጧፈ ሁለት ሳምንት ያነሰ ጊዜ ያው ኦክቶበር 7 ቀን ለተማክሰኞ ነው የሚሆነው። በመላ ሀገሪቱ ሰላማዊ በሆነ መልኩ እንዲያልፍ የሁላችን ተስፋ። ግን መከርክሩ መቼም አሁን በመገናኛ ብዙሃን አካባቢ ግን ያለው የፕሮፓጋንዳ እርስ በርስን የበልጣለሁነት መቼም እንግዲህ ለሀገር ጠቃሚ የሆነ ይመረጥ ነው ምንለው አይደል?
2: እኛም ትኩረት የምንሰጠው በዛ ነው የበለጠ ይህን ሁለት ሳምንት አሁን ወይዘሮ ምንታምር አትርሳው በስልክ መስመራችን ትገኛለች። ምንታምር እንደምንዋልሽ?
3: ጤና ይስጥልኝ። እንዴት ዋላችሁ? አቶ ሻያው ሰጠኝ ወርቅነሽ እንዴት ናችሁ? እንዴት ዋላችሁ?
2: እኛ ደህና ነን። እስኪ ዛሬ ሐሳብሽን እንግዲህ የተለያዩ ማህበራዊ ጉዳዮች አሉ፣ በልጆች ጉዳይ ማሉ እንነጋገር።
3: እውነት ለመናገር ድምፅ ስለሰጣችሁኝ ከልብ አመሰግናለሁ። እውነት ለመናገር ብዙ ነገሮች መነጋገሪያ የሆኑ ሰሞኑን አሉ ማለት ነው። ከነዛ ነገሮች ያው የልጆች ጉዳይም አለ፣ እንዲሁ ትናንትና የደረሰው ችግር ማለት ነው። ባለፈው ሻባት ለት ማለት ነው የተገደለችው እህታችንም እሱም ርዕሱ ነው ይገኛል ማለት ነው በእኛ ማህበረሰብ ላይ። እና በጣም ትንሽ አንዳንዴ ብዙ ሰዎች አስተያየቶችን ይናገራሉ። እኔ ማለት ነው ኪሉ አስተያየቴን በህጉም ዙሪያ ህጉ በእርግጥ እንዴት ነው እንትን የሚሉት ማለት ነው ራሳቸውን ባለሙያዎች አሉት በዚህ ነገር ግን ማለት ነው እንደ ህዝብ ወይም ደግሞ እንደ ተመልካች አለ አይደለ ሁሉን በጎን ሆነ የምታየው ነገር ወይም ደግሞ የምናየው ነገር አለ አይደለ
2: እንሰማው
3: ልክሱን ማለት ነው ኪሉ ትንሽ ለመናገር ስለፈለኩኝ ነውና
2: አሁን ባለፈው ቅዳሜ ለሊት የተገደለች እና ንዬ ማለደን ሁኔታና አጠቃላይ ያለንበትን ነው አንሳተን
3: ፈልገን። እሺ ስለዚህ ማለት ነው በደንብ ይሰማል አይደል?
2: አዎ ይሰማል ያዳምጥን።
3: እሺ እና እኔ ማለት መፈልገው ምንድነው ለምሳሌ ማለት ነው ብዙ ጊዜ ሰዎች አስተያየቶችን ሲናገሩ አንዳንድ ነገሮችን እሰማለሁ ማለት ፊታችን አይተው ፊቱን አይተን ይሄ ብዙ ነገር የሚባሉ ነገሮች አሉ። በርግጥ ማለት ነው የሰው ልጅ ይጋባል በፍቅር ይኖራል ከኖረ በኋላ ደግሞ መላየትም ይኖራል። መላየት ደግሞ ይሄ እንትን አይደለም መጥፎ ነገር አይደለም ማለት የሰውን ህይወት ከማጥፋትና ወይም ደግሞ የሆነ ነገር እንትን ከማለት ተላይቶ ባንድ ላይ ልጅን ማሳደግ ወይም ደግሞ እያንዳንዱ ማለት ነው የራሱን ህይወት መርቶ ቢኖር በጣም አሪፍ ነው። ከዛ በመቀጠል ግን ትንሽ በህጎች በህጉ ማለት ነው ስነድ ደግሞ ለምሳሌ በመተለያይ ጊዜ ወይም ደግሞ አንድ ሰው በቀኝ ወንድም አንተ ምን ከመሆን ሁን ወይም ደግሞ አንቺ ከመሆንሽውን ሲባል ደግሞ እዝለይ ትንሽ የህጉ ትንሽ መስተካከል አለበት ብዬ ማስበው ነገር አለ። በርግጥ ባለሙያዎች ቢጠየቁበት በዚህ በጣም አሪፍ ነው፣ ግን እኔ እንደሰውና ወይም ደግሞ የምመለከታቸው ነገሮች ነው። እንግዲህ ለምሳሌ ማለት ነው አንድ ሰው ሴት ልጅ ወይም ወንድ ልጅ አልግባባ ብሎ በቀኝ ይባባላል አይደል? በቀኝ ሲባባል ግን ማለት ነው ለምሳሌ በዛ መሃል ቤት አለ ልጅ አለ ከዛ ግን ምንድነው የሚባለው ቤቱ ላይ አብረህ ኑር የሚለው ነገር ትንሽ እኔ በጣም እንትን ለዋለሁ ማለት ነው ቆያየማውለሁ። ለምን ለምሳሌ ማለት ነው አንድ ሰው ሊናደድ ይችላል ብዙ ነገር ማለት ሴቲቱን ከንዴት አንጻር ማለት ነው የምትለው ነገር አይታወቅም ወንዱም እንደዛው። ስለዚህ ማለት ነው በዛን ሰዓት ብዙ ነገር ይፈጸማሉና ልክ እንደ ቅዳሜ ለት እንደተፈጠረው አይነት እነኝ ነገሮች ማለት ነው በህጉ መሻሻል ቢኖራቸው በጣም አሪፍ ነው ብዬ አስባለሁ በራሴ በግል አስተያየት ማለት ነው።
0: ወይዘሮ ምንታምር በጣም ገንቢ የሆነ ነው በእውነት። በፍቅር የተሳሰረ ጋብቻ ልጅ ተወልደው የልጅም ተወለዱ በኋላ ወላጆች ደግሞ ከመጨረሻ ላይ ቅድም እንዳልሽው በሰላማዊ ሁኔታ እስከ ዘለቄታው እስከ ለተ ህይወታቸው በትዳራቸው ቢኖር ሰየ ደስ ይላል። ግን በሰው መቼም አብሮ ሲኖር ጉልቻዎችም አብረው ብዙ ጊዜ ስለሚቆዩ ይጋጫሉ ይባላልና ይህን ነገር በሰላማዊ በሆነ ያለውን ችግር የትኛው አካል ነው ለዚህ ለክርክር ለጭቅጭቅ ለቤተሰብ ጭቅጭቅ የሚለውን ሁኔታ የማይፈታ ይህም አስጊ ለህይወት አስጊ ከሆነ የሆነ ምልክት ይኖራል መቼም ዝም ብሎ አይደለም አንድ ነገር ግድያ የመሰለ የሰው ህይወት ማጥፋት እርምጃ የሚወሰደው አለ ምክንያት አይደለም። ይህ እንዳይደርስ ምልክቶች ይኖራሉ ቆየት ብለው ምን ትያለሽ?
3: አዎ አመሰግናለሁ ማለት ያው ቀድም አንተ ጠቅሰሃዋለኝ ምንድነው ያልከው ጉልቻና ጉልቻ እንኳን ይጋጫል ይባላል። እንኳን ጉልቻና ጉልቻ ማለት ነው እግርና እግር እንኳን ይጋጫሉ ይባላል ስንራመድ ማለት ነው። እና ግጭት እኮ ይኖራል በትዳር ውስጥ ግጭት ይኖራሉ በትዳር ላይ ሲኖር ወይም ደግሞ የሆነ ጓደኛም ሆነ እንትስተ ማለት ነው ብዙ ግጭቶች አሉ ግን ለምሳሌ እዚህ ጋር ማለት ነው መላየት ሲመጣ ወይም ደግሞ አለመግባባት ሲመጣ ለምሳሌ ሴቲቱም የራሷን ህይወት መምራት ስትችል ልጆቿን ማሳደግ ስትችል ወንዱም እንደዛው ለምሳሌ አሁን አንድ ነገር ባቋራጩ ማለት ነው ያው እሷ ተገደለች አይደል እሱ ደግሞ ወደ እስር ቤት ይገባል ከዛ በኋላ ልጆች ማን ነው ዛሬ ውስጥ ላይ ተጎጂ ማን ይሆናል ማን ነው ልጆች ናቸው ስለዚህ ልጆችን ጭምር ብናስብ ከሳቢ ብናደርግ በጣም አሪፍ ነው ህጉ ደግሞ ትንሽ እኔ በጣም ማለቴ እንዴት ነው በጣም እንትን እለዋለሁኝ ማለት ህጉ ትንሽ ባለሙያዎች በዚህ ብትጠይቁ እናንተ በጣም ደስ ይለኛል ግን ህጉ ደግሞ ለምሳሌ የሰው ልጅ ማለት ነው በፍቅር በነበረ ጊዜ አንድ ቤት ይኖረዋል ልጆችን ያሳድጋሉ በአንድ ላይ ሆነው ከዛ በኋላ ግን ምልክቶች በሚኖሩ ጊዜ ያቺ ሴት ልጅ ሂዳ ማለት ነው አይ እንደዚህ አይነት ነው ብላ ስትናገር ያንን ነገር እንትን በማለት ችላ በማለት እንደበለው ይቅርታ ለቃላቱ ማለት ነው ወደ ጎን ለማድርገውም ይሁን ለምሳሌ ማለት ነው አንቺ ካንዶ ሀደርኩኝ አንተ ካንዶ ሀደርኩን የሚሉት ነገር ራሱ ይሄ በራሱ በጣም አደገኛ ነው ማለት ነው ምክንያቱም ያቺ ሴት ማለት ነው ያቺ ሴት አይ እንደዚህ አልተግባባንም መላየት ይፈልጋለው የምትለው ወድ አይደለም በነገራችን ላይ ሴት ልጅ ማለት ነው ግን ብላ መተፈታ ሴት አለች ብዬ አላስብም
2: አዎ እንደዚህ አይነት ችግሮች ሲኖሩ በተለይ ደግሞ አቤት ውጣ ለሚባለው አካል መጠለያ አይነት ቢኖር አሁን ችግሩ ሰፊ ነው እያንዳንዱም የራሱ ምክንያት ይኖረዋልና ብዙ ነገሮችን ማየት ከምንም በላይ ግን እርስ በርሳችን መተሳሰብ ካለ እዚህ ደረጃ አንደርስም እንደገና ደግሞ እንደው መጥፎ ነገርም ቢኖር እጅ ማንሳት ወይም ደግሞ ህይወትን ለማጥፋት ማሰብም የለብንምና መተሳሰብ ቢኖር ልጆች ያጠቃለ የህብረተሰባችን እንታ ይሻሻላል ነው እንደው ባጭሩ ማጠቃለ የምርጫ እንትኖች ስላሉን
3: እውነት ለመናገር መጠለያ ቢኖሩ ምናምን የሚለው ነገር አለ ይሄ ምንድን ነው በተለየ ሴቶች አለ እንትን
2: ለወንዶች
3: ምናምን ይባለው አለ ለሴቶች ነገር ግን ለወንዶችም ቢኖር በጣም አሪፍ ነው ብዬ አስባለሁ ይሄ ሊቀርፍ ይችላል ብዬ አስባለሁ ምክንያቱም ለምንድን ነው በዛን ሰዓት እንደዛ ብላ ስትናገር ማለት ነው ያንን ነገር ምናልባት እሱን ትንሽ ንጌቱ እንደበርድም ወይም ደግሞ እንዲል ማለት ነው ትንሽ ቀየስ አድርጎ ይቆያል ማለት ነው ነገር ግን ደግሞ ሰጠኝ 10 ምንም ነገር እንትን ቢባል ሴት ልጅ ማለት እኮ እናትም ነች አገርም ነች ልጅም ነች በነገራችን ላይ አገር ራሱ የምትጠራ በሴት ነው አይደለ ስለዚህ ሴት ልጅ ማለት ሁሉም ነገር ናት እና እጅን ማንሳት ተገቢ ነው ብዬ አላስብም ይሄ በጣም እውነት ለመናገር ብዙ ጊዜ እንነጋገርበታለን ወቅቱ ሲሆን የኋላ ላይ እንተዋዋለን እንጂ ወቅቱ ሲሆን ሳምንት ወይም ሁለት ሳምንት እዚህ ጋር እናወራበታለን ምናምን ኋላ ላይ ይረሳል እንነጋገር ይሄ መወራት ያለበት እንትን ማለት ያለበትና መቀረፍ ያለበት

0: ጸጥታን በተመለከተ እንዲሁም አስመራጭ ኮሚቴው የሚያስተላልፋቸው መልእክቶች አሉና አሁን በቀጣይ እሱን ነው የምናቀርብ። እንግዲህ አድማጮቻችን ከኛ ጋር ለነበራችሁ ቆይታ እናመሰግናለን።
1: ለቴክኒክ ባለሙያው ለባሊን እንግዲህ አስተናጋሪ
0: ሰሎሜን
1: ባዛርቅነሽት የሰጠይ ዘመንና ኢሳያው ደግሞ አስተናገድን ምሽት ልክ 7 ሰዓት በሰላም ያገናኘን። አሁን ማስተዋወቂያዎቹ
2: ለ26ኛው ክኒሴት ለመግባት የመረጡኝ የፓርቲ ከስቀሳ ስርጭት አሁን ያዳምጡ። ስርጭቱ የቀረበው ለምርጫ በሚወዳደሩ ፓርቲዎች ሲሆን ሐላፊነቱም የነሱ ብቻ ነው። አሁን ምልክቱ ካፍ ሶፊት የሆነውን አምኻ እስራኤል በርሹት ኦፈር ዊንተር ፓርቲን የመረጡኝ ከስቀሳ ዘመቻን ያዳምጡ።
3: ወደ ፖለቲካ መግባት ከላለ እርምጃ አይደለም። ነገር ግን አገራችን ወዴት እየሄደች እንደሆነ እያየው ዝም ብሎ መቀመጥ ይበልጥ ይከብደኛል። አገራችን ወደ ተሻለ ቦታ እንድትሄድ ተጽዕኖ መፍጠርና መርዳት እንደምችል አውቅና ስገነዘብ የአምኻ እስራኤል ፓርቲ የዚህ ምርጫ ዋና ታሪክ ይሆናል። እንዲሁም ለጠላቶቻችን ትልቁ ቀጨት ይሆናል። ከቴህራን እስከ ጋዛ የእስራኤል ህዝብ ለዘላለም ይኖር። የእስራኤል ህዝብ ይሆነ
4: አምኻ እስራኤል በርሹት ኦፈር ዊንተር።
3: የኛ ተዋጊዎች ሁልጊዜ ከጠላት ሲቪሎች ይቀድማሉ። ሁልጊዜ የውጊያ ስልቱም በዚህ መልኩ ነው የሚወሰነው። ይህ ህይወታቸውን ለሚሰጡ ተዋጊዎቻችን ያለን ቁርጠኝነት ነው። ለህይወታችን በምንዋጋበት ጊዜ በራሳችን ላይ ገደቦችን አንጥልም። ዲን ለመከታጀት የሚያስፈልገውን ሁሉ ተዋረጋለብን። ዓለሙም ይከተለናል። ምክንያቱም ከሁሉን በላይ የእኛ ሚና በእስራኤል ምድር የአይሁድስ ብሎና መጠበቅ ነው።
4: አምኻ እስራኤል በርሹት ኦፈር ዊንተር።
2: ያዳመጣችሁት ምልክቱ ካፍ ሶፊት የሆነውን አምኻ እስራኤል በርሹት ኦፈር ዊንተር ፓርቲን የመረጡኝ ቅስቀሳ ነበር። አሁን ምልክቱ ራሽኩፍ የሆነውን የበያኻድ በርሹት ናፍታሊ ቤኔት ፓርቲን የመረጡኝ ቅስቀሳ ዘመቻን ያዳምጡ።
5: ራክበያኻድ ራክቤኔት
6: ብቻችን ውስጥ ከፍተኛ ቁጥር ያላቸው ደጋፊዎች አሉን። ሆኖም ግን በየአመቱ ቢሊየን የሚቆጠር የህዝብ ሀብት የውትድርና ግዴታቸውን ወደማይወጡ አካላት ይፈሳል። ጥቅምት 27 ቀን በቤኔት ብለው ድምፅን ይስጡ። ምክንያቱም ሁሉንም ዜጎች ወደ ውትድርና አገልግሎት ልናስገባ የምንችለው በአንድነት ብቻ ነው። እንዲሁም ይህንን 30 ቢሊየን ሸክል የውትድርና ግዴታቸውን ለተዋጡ አገልጋዮች ማስተላለፍ እንችላለን። የቤኔት አገልጋዮች ስርዓት ለውጥ ለመጀመሪያ መኖሪያ ቤት 1 ሚሊዮን ሸክል ለሀገር አገልጋዮች ብቻ ከልደት እስከ 3 ዓመት የህፃናት ማቆያ ወጪን ለመደጎም 4000 ሸክል ኔቶ ሀገር አገልጋዮች ብቻ 50% ቅናሽ በመኖሪያ ቤት ታክስ አርኖና በኤሌክትሪክ በውሃና ሁሉንም የመንግስት ክፍያዎች ለሀገር አገልጋዮች ብቻ ግዴታ መሸፈን እንችላለን። ሁሉንም ወደ አገልጋዮች እናሳልፋለን። በአንድነት ብቻ
5: ቤኔት።
2: ያዳመጣችሁት ምልክቱ ራሽኩፍ የሆነውን በያኻድ በርሹት ናፍታሊ ቤኔት ፓርቲን የመረጡኝ ቅስቀሳ ነበር። አሁን ምልክቱ ኩፍ የሆነውን የትኩማ ፓርቲን የመረጡኝ ቅስቀሳ ዘመቻን ያዳምጡ።
7: ሰላም ሰላም፣ ጤና ይስጥልኝ። እኔ ማሪያ ያደረጀ ሮቤል ማርያም አብርሃም ሁላችሁ እንደምታውቁኝ እኔ አሁን ፖለቲካ ሳይሆን እኔ የውሬል እናት ነኝ። በሰባት ቀን ለኦክቶበር የሞተው ልጄ። ስለዚህ ሁላችሁም እንድትመርጡኝ እፈልጋለሁ። ይሄም ደግሞ ምፍላጋው ደግሞ የፖለቲካው እንትን ደግሞ ተኩማ ይባላል። ኩፍ ነው እና ለሁላችን ስንል እንግዲህ ብዙ ነገሮች እንደገና ደግሞ ብዙ ወላጆቻችን ደግሞ በብትዋህሎሚ እየተሰቃዩ ነው። በትምህርት ቤት እንደገና ደግሞ ብዙ መርከስ ክልታዎች እየተዘጉ ነው። እንትኑ ደግሞ ስታገቡ ደግሞ ኩፍን አስገቡ እላለሁ። አመሰግናለሁ።
2: ያዳመጣችሁት ምልክቱ ኩፍ የሆነውን የትኩማ ፓርቲን የመረጡኝ ቅስቀሳ ነበር። አሁን ምልክቱ ካፍኑም ሶፊት የሆነውን ከሆላቫን በርሹት ቤኒጋንስ ፓርቲን የመረጡኝ ቅስቀሳ ዘመቻን ያዳምጡ።
8: በንግግር ብቻ የማይወሰን ትግልን ወደ ተጨባጭ ውጤት የሚለውጥ አመራር አለ። ፍኒና ታምኖ ሻታ ለዓመታት በቁርጠኝነትና በድፍረት ለእኛ ስትታገል ቆይታለች። ጾር እስራኤል ዘመቻን መርታ ሲጠባበቁ የነበሩ 5000 ሰዎችን ወደ እስራኤል አምጥታለች። በደም ልገሳ ላይ የነበረውን አድሎ አስወግዳለች። ከመጠን በላይ የፖሊስ እርምጃን ተቃውማ በሰልፈኞች ላይ የተከፈቱ የወንጀል መዝገቦችን ቢዘጉ ታግላለች። ከማህበረሰባችን የመጣች ሴትን ለመጀመሪያ ጊዜ ሚኒስትር አድርጎ የሾመው ቤኒ ጋንስ ነው። በጋራም የአገሪቱን በሮች ከፍተዋል።

0: ጦርነቱ ጊዜ ወደ መንግስት ገብተው ለእስራኤል ህዝብ ለተጠባባቂ ወታደሮች ባለቤቶች ወዳጆቻቸውን በጦርነት ላጡ ቤተሰቦችና በጦርነት የስነ ልቦና ጉዳት ለደረሰባቸው ሰዎች ለመቆም ቀዳሚዎቹ ነበሩ። በፈለግናቸው ጊዜ ከጎናችን ነበሩ። አሁን እኛም ከጎናቸው የምንቆምበት ጊዜ ነው። በቤኒ ጋንስ የሚመራው ካሆል ላቫን
1: ያዳመጣችሁት ምልክቱ ካፍኑን ሶፊት የሆነውን ካሆል ላቫን በረሹት ቤኒ ጋንስ ፓርቲን የምረጡኝ ቅስቀሳ ነበር። ለ26ኛው ክኒሴት ለመግባት የምረጡኝ የፓርቲ ቅስቀሳ ስርጭትን ነበር ያዳመጣችሁት። ስርጭቱ የቀረበው ለምርጫ በሚወዳደሩ ፓርቲዎች ሲሆን ኃላፊነቱም የነሱ ብቻ ነው።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። የለተማክሰኞ የምሽት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ምሽት እንዲሆን እንመኛለን። ዛሬ እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሽሊሺ ቤት በኸሽባን ታፍሽን ፔ ዛይን ሲዮን እንደ አውሮፓውያን ዘመን አቆጣጠር ደግሞ ኦክቶበር 13 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያውያን ዘመን አቆጣጠር ጥቅምት 3 ቀን 2019 ዓመተ ምህረት ነው። የቴክኒክ ባለሙያችን ገብርኤል ኮይን ሲዮን፣ የስቱዲዮ ተረኛ አስተናጋጆች ሻየው ደጉና ሰጠኝ ዘመንነን። አድማጮቻችን በቅድሚያ የሰዓቱን ዜና እናቀርብና ወቅታዊ ዘገባ ሳምንታዊ የባህልና ኪነ ጥበብ ፕሮግራምና ቃለ ምልልስ እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ድረስ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና በሻየው ደጉ ይቀርባል።
0: ሰጠኝ ዘመነ አመሰግናለሁ። አርዕስተ ዜና፣ ታዳጊዋ ልጅ ሃይማኖት ካሳው ከሁለት ዓመት ከሰባት ወራት በፊት በስፋት ከተማ ከሚገኙም የአዲስ ገቢዎች ሰፈር ከጠፋች እስካሁን አልተገኘችም። ባሽቀሮን ከተማ የዘጠኝ ወር ሕፃን ከተንሸራታች ወድቆ በከባድ ሁኔታ ቆሰለ። በኡም አልፋኸም ሰፈር ነዋሪ የሆነ የ18 ዓመት ወጣት በኢየሩሳሌም ጥንታዊ ከተማ ውስጥ በወታደሮች ላይ ጥቃት ለመፈጸም አቅዷል በሚል ተጠርጥሮ ተያዘ። አፍሪቃ የምትገኘው ኮንጎ ዲሞክራቲክ ሪፐብሊክ በኢቦላ ወረርሽኝ በሽታ የሞቱ ሰዎች ቁጥር ከ4300 በላይ ሆነ የሚሉት ዋና ዋናዎቹ ናቸው። ዝርዝሩ እንሆ። ታዳጊ ልጅ ሃይማኖት ካሳው ከሁለት ዓመት ከሰባት ወራት በፊት በስፋት ከተማ ከሚገኝ የአዲስ ገቢዎች ሰፈር ከጠፋች እስካሁን አልተገኘችም። የቤተሰቧ አባላት ወላጆቿ ምርመራ ፍለጋ ወደ ሻባክ መረጃ ድርጅት እንዲዘዋወር ይጠይቃሉ። ቤታቸውንም ለቀው በኢየሩሳሌም የተቃውሞ ድንኳን ሰፍረው መኖር ጀምረዋል። በሄጽዮም ከሚለው የካን ረሸት ቤት ሬዲዮ ፕሮግራም ከሌያት ረጌብ ፕሮግራም ላይ የሃይማኖት እህት የሆነችው የሩስ

0: እንደ ነገረችው መንግስት የተወት እያደረገን ነው የሚል ስሜት አለን። ቀጥላም ህዝቡ ከህመማችን ከኛ ጋር ነው። ህመማችን አብሮ ያሟል። በመጨረሻም ይህ የመንግስት ውሳኔ ነው። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ምርመራውን የሻባክ ድርጅት እንዲረከብ ፈርመው ፍቃድ መስጠት አለባቸው ነው ያሉት። የሃይማኖታዊ አጥባቂ የሐረዲ ወጣቶች ውትድርና ምልመላ ጉዳይ በሰዎች ምልመላ ወር በጥቅምት ወር ውስጥ 80 ሃይማኖት አጥባቂ ወጣቶች በኮሌጅ የኦሪት ሃይማኖት ተማሪዎች ዛሬ ጠዋት ላይ በቴላ ሾሜር በሚገኘው የውትድርና ምልመላ ቢሮ ቀርበዋል። በሃይማኖታዊ ቴክኖሎጂያዊ ማሎት በማሎት ጽር ግብረ ፕሮግራም ውስጥ ያገለግላሉ። ጋዜጠኛ ዳንኤል ጎርቢስ እንደዘገበው ከሆነ አብዛኛዎቹ ተመልማዮቹ ከሐሲዲክ ማህበረሰብ የመጡ ናቸው። በዚህ መርሃ ግብር ውስጥ እንደ ውጊያ ድጋፍ ሰጪዎች፣ የሲቪል ምህንድስና፣ የህንፃ ምህንድስናና በኤሌክትሮኒክስ ጦርነት ሚናዎች ውስጥ 500 የሚያሉ ተማሪዎች ያገለግላሉ። ይህ ጥሩ የሚያሳይ ነው። በአሽቀሎን ከተማ በብራዚላዊ ሆስፒታል የሚገኙ ዶክተሮች ከመንሸራታት ወድቆ በከባድ ሁኔታ የቆሰለ 9 ወር ህፃን ህይወቱን ለማዳን እየታገሉ ነው። የህፃን ወላጆች እንደተናገሩት ከወደቀ በኋላ ምንም አይነት የጭንቀት ምልክት አላሳየም። ነገር ግን ከጥቂት ደቂቃዎች በኋላ ቀደም ሲል ወደ ቤታቸው በመንገድ ላይ በነበረበት ወቅት ንቃተ ህሊናውን አጣም። ጋዜጠኛው ኢሲቅ ዞሃሪጽ እንደዘገበው ከሆነም የማጌን ዳቪድ አዶም ሐኪምና ቡድን ህፃኑን በህይወት ማቆየት በማስቻል ወደ ሆስፒታል ወስደው ለህክምና አብቅተውታል። የእስራኤል ፖሊስና ሻባክ የመረጃ ድርጅት በወታደሮች ላይ የሽብር ጥቃት ለመፈጸም አቅዷል ተብሎ የጠረጠረም የ18 ዓመት ወጣት በቁጥጥር ስር ዋሉት። ተጠርጣሪ ወጣት የኡም አልፋሃም ሰፈር ነዋሪ ሲሆን በምስራቃዊ ኢየሩሳሌም በጥንቱ ከተማ ወታደሮችን ለማጥቃት እቅድ እንዳለው ብሎም ለዳኢሽ ሽብር ፈጣሪ ድርጅት ለመስራት ቃል መግባቱን የሚገልጹ መረጃዎች ተገኝተዋል። የአቃቢ ህግ ቢሮ በተጠርጣሪው ላይ ክስ የመሰረተውን ክስ ለፍርድ ቤት ዛሬ አቅርቧል። በክፋር ሳባ ከተማ አስተዳደር ውስጥ በሙስና ተጠርጥረው የከተማዋ ከንቲባም ራፊ ሳአር እና ሚስቱ ሚታል ታሰሩም። የክፋር ሳባ ከተማ ምክር ቤት የተቃውሞ ፓርቲ ሊቀመንበር ወይዘሮ ሀዳር ሌቢ እንዳሉት የአካባቢ አስተዳደር የኃይል አወቃቀር እንዲህ ያሉ ሁኔታዎች እንደገና እንዲከሰቱ ያስችላልና የአካባቢ አስተዳደር በአዲስ መልኩ ማዋቀር አስፈላጊ ስለመሆኑ ተናግረዋል። ተጨማሪ የቁጥጥር ባለሙያዎችም ጠባቂዎችም ህግ አስከባሪ ጠባቂዎችም ያስፈልጋል ብለዋል። እስራኤል የአየር ኢንዱስትሪና የአሜሪካ ኩባንያ ሲግሳውር ፋየር ስቶርም 250 የተባለ አዲስ የታጠቀ ጦር መሳሪያ ያለበት ድሮን የተኩስ ሙከራ በተሳካ ሁኔታ አጠናቋል። ስርዓቱ በዋሽንግተን በተካሄደ የጦር መሳሪያዎች ኤግዚቢሽን ላይ ይፋ ሆኗል። ስርዓቱ የሚነሳና የሚያርፍ እንዲሁም በርቀት ቁጥጥር የሚያደርግ የጦር መሳሪያ ጣቢያ የገጠመለት እንደሆነና ሙከራው በጣም ጥሩ እንደሆነ ነው የተዘገበው። በሳውዲ አረቢያና በሁቲ አማጽያኖች መካከል ያለው ጦርነት ተባብሷል። የሳውዲ ሰራዊት ቃል አቀባይ እንደገለጸው በቅርቡ ወደ ዋና ከተማዋ የሚደረግን ጥራት ያለው ክዋኔ ከመካሄዱ በፊት የየመን ዋና ከተማ በሆነችው በሳና ነዋሪዎች እንዳይጎዱ ማስጠንቀቂያ እንደሚያስተላልፍ ገልጿል። የሁቲዎች አማጽያን ወታደራዊ ቃል አቀባይ ያኺያ ሳሪያ በቴሌግራም ገጹ ላይ የሰጠው ምላሽ ሳውዲ አረቢያ የመንን ዋና ከተማ ባጠቃሽ ቁጥር አጻፋው በጣም ከባድ እርምጃ የሳውዲ አረቢያ ዋና ከተማዋን ሪያድን እናጠቃለን ሲል ምላሽ ሰጥቷል። በአፍሪካ ሀገር በምትገኘው በኮንጎ ዲሞክራቲክ ሪፐብሊክ በኢቦላ ወረርሽኝ በሽታም የተያዙ ሰዎች ቁጥር ከ9000 በላይ ደርሷል። ከሁለቱ ታጣቂዎቹ አንዱ ይሞታል። የእርዳታ ቡድኖች በብዙ አካባቢዎች የቫይረስ ስርጭት ለመግታት እየተቸገሩ ይገኛሉ። ከክስተት በፊት ከአምስት ወራት በፊት የታወጀው ይህ ወረርሽኝ በኮንጎ ዲሞክራቲክ ሪፐብሊክ ታሪክ ኮስት ተልቁና ገዳይ ነው ተብሏል። ይህ የተከሰተው ምንም አይነት የተፈቀደ ክትባት ወይም ህክምና በሌለበት የኢቦላ ቫይረስ ላይ ጉዳት እያደረሰው ላይ ህይወት እያስከተለ መሆኑ ተዘግቧል። በመጨረሻም የአየር ጸባይ ትንበያ በነገ ትንሽ ሙቀቱ መጠን ይጨምራል። በዋናነት በተራራማና በ አካባቢ ሜዳማ አካባቢዎች ነው። ከነገ ወዲያ የሙቀቱ መጠን ይቀንሳል፣ ቀዝቃዛማ ይሆናል ተብሎ ይጠበቃል። በሰሜንና በባህር ዳርቻዎች አካባቢ በኩል ደግሞ ቀላል የአካባቢ ዝናብ ሊኖር ይችላል ነው ያሉት የአየር ጸባይ ተመራማሪዎቹም። የምሽቱ ዜና እስከዚሁ ነው። ሰጠኝ
1: እሻ ያው ለዜናው እናመሰግናለን። ተከበራችሁ አድማጮቻችን፣ ወደ ቀጣይ ዝግጅት ለመተላለፍ ሙዚቃ

0: እንግዲህ ሰጤ ዘመን ከዜናው በመከተል በወቅታዊ ዘገባችን ተሸጋገርና እንደው እስኪ አገራችን የፖለቲካ ተጨባጭ ሁኔታ ስንመለከት የእስራኤል የብሔራዊ ክነሴት ምርጫ ሊካሄዱ 14 ቀናት ያህል ይቀራሉ። እንደው የፓርቲዎቹ ቅድመ ዝግጅት እንደው ምን ይመስላል?
1: ፓርቲዎች እንግዲህ ያው ውጤት ያመጣልናል የሚሉትን ዝግጅት ጀምሯል። ዛሬም እንግዲህ በእኛ የሬዲዮ ጣቢያም እንደተደመጠው የምረጡኝ ዘመቻቸውን እናደርጋለን እንሰራለን እኛ የተሻልነን እያሉ ነው። የሚገቡትን ቃል ምን ያክል ይፈጽማሉ የሚለውን ከመርጫው በኋላ ከተመረጡ በኋላ መንግስት ሲመሰርቱ ምናየው ይሆናል። እንግዲህ ቅድመ ዝግጅታቸውን እያካሄዱ ነው። በህዝብ ላይ የሚደረጉ ግምገማዎችን በየቴሌቪዥን ጣቢያዎች ይቀርባሉ። በዚህም ቢሆን ያው እያንዳንዱ ፓርቲን ያገኛል የሚለው የቀረበ ይገኛል። በአጠቃላይ የዛሬ ሁለት ሳምንት ማለት ነው ምርጫው ማክሰኞ ቀን የሚካሄደው። እንግዲህ የዛሬ ሁለት ሳምንት በተለይ እንግዲህ ትልቅ ቀን ነው የሚሆን። የዛን ቀን አብዛኛው ሰው ነፃ ነው የሚሆን፣ መብቱን እንዲጠቀም የሚደረግበት ቀን ነው። ስራ የማይገደድ ነው። የሚሰራ ደግሞ እጥፍ የሚከፈልበት ሁኔታ ስላለ ቀኑ ልዩ ቀን ነው። እናም እንግዲህ በመንግስት በኩል አሁን ባለው በጥምሩ መንግስት ጋር ከናታኒያሁ ጋር የሚሄዱ የአሬዲም ፓርቲዎችም በጻለል ሲሞትሪችም ጨምሮ ሌሎችም አሉ። እንደገና ደግሞ እንቀይራለን፣ አሁን ያለውን አስተዳደር ቀይረን ሌላ መንግስት እናመጣለን ብለው በጋዴ ዘንኮት እና ሌሎች ፓርቲዎች በኩል ደግሞ የሚንቀሳቀሱ አሉ። ሁሉም የራሳቸውን ውጤት ለማምጣት እንቅስቃሴያቸውን ቀጥለዋል። ያው በአጠቃላይ በሀገራችን የበለጠ ትልቅ ትኩረት ተሰጥቶት ያለ የምርጫው ጉዳይ ነው። ለየት ያለ ነገር ካልመጣ በቀር አሁን አብዛኛው የመገናኛ አውታር በዚህ በምርጫው ዙሪያ ነው ትኩረት አድርጓል። እና ሻያው አንተ
0: ሌላ ነገር መቀየር ያልከው አባባል ሰጠኝ። እንግዲህ ምናልባት የደህንነት ጋር የተመለከተ በጠላት እንዲህ በዚህ በመካከለኛው ምስራቅ ይህን ለማክሸፍ ለማበላሸት ምናልባት የሆነ ጥቃት ከፈጸሙ እንዳልከው አዎ ቅፋት ይሆናል። ግን ለዚህ የመከላከያ ሰራዊታችን ደህንነት ኃይላት በተጠንቀቅ ላይ ነው ምንጊዜም ቢሆንና ሰላም እንዲሆንና በሰላም ምርጫ ውድድሩ ይካሄዳል ተብሎ ይጠበቃል። እንግዲህ ከዚህ ጎን ለጎን ደግሞ
1: ጠቅላይ ሚኒስትር ናታኒያሁ አስጠንቅቀዋል። በዚህ በምርጫ ወቅት እኛ እንዳትሞክሩ የጸፋ እርምጃችን ከፍተኛ ነው የሚሆን ነው ያሉ። በምርጫው ወቅት እኔ ጠላት ምርጫውን ለማደናቀፍ የሚፈልጉ ሊኖሩ ይችላል። አብዛኛው ግን እንደ ኢራን አይነቶቹ ከምርጫውን በማደናቀፍ የሚያገኙት ጥቅም ያለ መስሎ አይታየኝም። ምናልባት በአሜሪካ ውስጥ ያለውን ግን አደናቅፈው ይኸው እንዲህ ያደረግን ሊሉ ይችላሉ። እንግዲህ የጠላትን ስሜት አናውቀውም። ግን ለማንኛውም ነገር አሁን ባለው የተረጋጋ ነው ምርጫውን ለማድረግ።
0: ከዚህ ውጭ በአገር ውስጥ ለሚካሄድ የፖለቲካ ምርጫ፣ የፓርላማ ምርጫ የውጭ አካል ጣልቃ ገብነቱ መቼም ተጽዕኖ ለማሳደር ይሞከራልና አሁን ወደ አሁን የሚደርስ መረጃ በተለያዩ አውታሮች አማካኝነት ይሰራጫል። በኢንተርኔትም በኩል ሰበር ዜና በለው አሁን ጋዜጠኞች ይጠይቃሉ። የፖለቲካ ውድድርን በተመለከተ የአሜሪካን ፕሬዚዳንት ዶናልድ ትራምፕ ጠየቋቸው፣ ለማን ነው ድጋፍ የሚያደርጉ ለመሆኑ ለናታኒያሁ የሚደግፉ ወይስ ለማን ነው ድጋፍ የሚሰጡ በምርጫው ተብሎ ተጠይቀው እሳቸው ለጊዜው ጣልቃ አልገባም ባይነት ምላሽ ሰጥተዋል። ትራምፕ ግን በመጨረሻ በይፋ ድጋፍ እንደሚያደርጉ ያስታውቃሉ። ይሄ የፖለቲካ
1: ማስታወቅም የለባቸውም። በመሰረቱ እስራኤል በአሜሪካ ምርጫ ጣልቃ ገብታ ከሌ ቢመረጥ የምትልበት ሁኔታ አልነበረም። ብዙ እንዲያው አንዳንድ ምልክቶችን ቢታዩ ብዙ ትችት ነበረ እና የአሜሪካው ፕሬዚዳንትም ቢሆን በእስራኤል የውጭ የውስጥ ጉዳይ አርፈው ቢቀመጡ ጥሩ ነው። ለሳቸውም ቢሆን እንደ አንድ ሀገር እስራኤል ነጻ እስከመሆኗ በነጻነት ምርጫውን አካሄዳ ህዝቡ ነው መወሰን ያለበት። ማንኛው ወደ ስልጣን ቢመጣ ይጠቅመኛል የሚለውን ነው እና እናየዋለን። ሻያው እንግዲህ ሌላው ርዕሰ ጉዳያችን የሀሬዲም ወጣቶች በመከላከያ ሰራዊቱም እንዲያገለግሉ የሚለው በሀገራችን ትልቅ ቦታ የተሰጠው ነው። ዛሬ ደግሞ በዚህ ወር እንኳን ወደ 80 የሚሆኑ ለመዝመት ፈልገው ወደ ሊሽካት ጊዮስ ሄዱ ተብሏል እና እንዴት ነው
0: ይሄ ጥሩ ነው። በእውነት ለመናገር በአንድ ወር በያዝ ነው በወርም ባላለቀ ጊዜ በብዛት ያላቸው የሀሪቲም ሃይማኖት አክራሪዎች የሚነሱ ወጣቶች ወደ ቴላሾሜር የሚገኘው ውትድርና ምልመላ ጣቢያ ተገኝተዋል፣ ተመዝግበዋል። ያው ትእዛዙን ተቀብለው ጥሪውን ለውትድርና አገልግሎት ያንን አክብረው በዚህ ካምፕ መገኘታቸው በጣም ጥሩ ነው እና እነሱ ወደ ሰማንያዎቹ ተመልምለዋል፣ ተመዝግበዋል። አሁን እነሱም በእርግጥ በተዋጊ ክፍልም ባይሆን ለተዋጊ ወታደራዊ ኃይል ድጋፍ የሚያደርጉ በዋናነት በቴክኖሎጂ ጥበብ ባላቸው የስራ ዘርፎች ይሳረሙ በመከላከያ ሰራዊቱ ድጋፍ የሚሰጡ ናቸው። ይህን ደግሞ ያ ከሆነ እንደዚህ አይነት የቴክኖሎጂ ትምህርት ሊማሩ ነው ሲባል እኮ ከምልህ የኦሪት መጽሐፍን ብቻ መማር ሳይሆን እውቀትና ጥበብንም እንትን ነው። ይሄ ራሱ የሚያነቃቃ ነገር ነው የሚመስለኝ።
1: አዎ የሚያነቃቃ ነው። እንደገናም ደግሞ አሁን ሁሉም ሰው ለሀገሩ በሚችለው የግድ እኮ ወታደር መሆን የለብም። አሁን እንደው የእስራኤል መንግስት እንግዲህ በሚመጣው ቢያስብበት እንጂ ሁሉንም የማህበረሰብ ክፍል አሰማርቶ ግዴታ መዝመት አለብህ ብሎ የአረቡን ማህበረሰብ በአረብ አካባቢ የሚታየውን የጸጥታ ችግር መቅረፍ ይቻላል። እርስ በርስ አሰማርተህ በሀሬዲም በኩልም ያለውን ብዙ መስራት ይቻላል እና ሁሉም አንድ አይነት ስሜት እንዲኖረው ማድረግ ከተቻለ ጥሩ ነው እና ሙከራው ጥሩ ነው።
0: ጥሩ በቀጣይነት ጨመርመር ብሎ ለሀገር ዳር ድንበር መከላከያ ሰራዊታችን በኩልነት ደረጃ የሀገራችን ልጆች ወጣት ትውልድ ይህም በጎ ስራ ቢዘምትበት እሰይ ጥሩ ነው። አሁን እንግዲህ ወደ ሌላ ርዕሰ ጉዳይ ስናልፍ ወደ አፍሪካ ወደ ኢትዮጵያ በኢትዮጵያና በኤርትራ መካከል ያለው ግንኙነታቸው ግጭት እንዳለ የተለያዩ ሚዲያዎች ይዘግባሉና እንዴት ይታያል?
1: የኢትዮጵያ ጉዳይ በጣም ውስብስብ ነው። እንደው መንግስትም ቢሆን የኢትዮጵያ ተቃዋሚዎችም መንግስትም ቢሆን ቁጭ ብለው ለሀገሪቱ ችግር ለመፍታት መጣር የሚገባቸው የነበረውን ራሱ ኤርትራም ብትሆን ከኢትዮጵያ ጋር ያላት ግንኙነት ህዝቡ አንድ ነው፣ አንድ የነበሩ ሀገራት ናቸው። ሁሉም በሰከነ ሁኔታ ነገሮችን ቢያዩ ጥሩ ነበር። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡ ከኤርትራ ጋር የነበረውን ግንኙነት ወዲያውኑ አሻሻሉ ተብሎ በጣም ተደንቆ ነበር። ነገር ግን መርህ አልነበረውም የሰላም ግንኙነቱ እና በዚህ በዚህ ተስማምተናል በዚህ በዚህ የሚል አልነበረውም። ዝም ብሎ ጭብጨባው በዛና ነገሩ እንደገና እየተራራቁ ሄዱ። አሁን ደግሞ ሰባት ድርጅቶች ጸረ መንግስት እንቅስቃሴ እናደርጋለን ካሉ በኋላ በአንድ ላይ ከተጣመሩ እርግጥ ሲያደርጉ ነበር የበለጠ ኤርትራ እያገዘች ነው፣ በተለይ ህወሓትን እያገዘች ነው እያለ የኢትዮጵያ መንግስት ይወነጅላል፣ ኤርትራ ደግሞ የለውበትም ትላለች። ግን የኤርትራ ጦር ኢትዮጵያ ግዛት ውስጥ እንደገባ መንግስትም ራሱ ለተባበሩት መንግስታት ድርጅት ያመለከተበትን ሁኔታ አይተናል። እንደገናም ደግሞ በአካል በእንቅስቃሴ የሚታዩ ነገሮች አሉ እና ጦርነት አለ። አሁን በእያንዳንዱ አካባቢ በአፋር፣ በአማራ፣ በትግራይ ክልል ሁሉ ጦርነት አለ። መንግስት የተቆጣጠራቸው አንዳንድ ቦታዎች አሉ፣ አንዳንድ ቦታዎች ደግሞ ተቃዋሚዎች የተቆጣጠሩበት ሁኔታ አለ። በአጠቃላይ ግን እንደው ያለው የሀገሪቱ ውስብስብ ያለ ነገር መቼ ሊቀረፍ እንደሚችል ከጊዜ ጊዜ እየተካረረ የትግራይ ሁኔታ በእውነት ትግራይን አንዳንድ ጊዜ በዚህ ባለፉት ዓመታት ተረስቷል ማለት ይቻላል። አሁን የኮሪደር ልማት እያሉ በየከተሞች በትግራይ ክልል አንድ የኮሪደር ልማት ታየበት የተባለ ከተማ አልሰማንም እና ሁሉም የሀገሪቱ ክፍል ጥሩ ነገር ካለ ለሁሉም ሊዳረስ ይገባልና የትግራይ አካባቢ፣ የአማራ አካባቢ፣ የኦሮሚያ አካባቢ ግጭቶች የበዛበት ነው እና የኢትዮጵያ መንግስት ቁጭ ብሎ ከተቃዋሚዎች ጋር ተደራድሮ ቢቀርፈው ችግሩን መልካም ነው ነው።
0: እዚህ ላይ እንግዲህ ጋዜጠኛ የተለያዩ አመለካከት አለን አደለ ሰጠ የዘመነ አሁን በኢትዮጵያ ማዕከላዊ መንግስት በዚህ ቅድም ገልጸዋል። አሁን የመንግስት ተቃዋሚ ኃይሎች ወደ ሰባት ጥምርት ፈጥሯል፣ ቤት ውስጥ ተቃውሞ አንድነታቸውን መሰረቱ የሚል ዜና ሰማን አደለ። እሱ የመንግስትን ያለውን የኢትዮጵያ ማዕከላዊ መንግስት ለመጣል እንደዚህ አይነት ሰማንና ግን አሁን መንግስት ዲበሚሆንበት ጊዜ ለማረጋጋት ደግሞ የሁሉን ብሔራዊ ጥያቄ ደግሞ ተግባር ላይ ያወላል። ወታደራዊ ምርጫ በመውሰድ ለአለፉት አመታት እንግዲህ በኤርትራ ድሮ ኤርትራ ንጻነቷን ከመጎናጽ ከማግኘቷ በፊት በያው በምጽዋ እና የአሳብ ወደቦች ነበረ የኢትዮጵያ ሲጠቀምበት የነበረው ነው። ግን እዛን ጊዜ ጀምሮ ከ1991 ዓመተ ምህረት ጀምሮ ኤርትራ ንጻነቷን ካገኘችበት ጊዜ ጀምሮ ኢትዮጵያ የባህር የመርከብ ሸቀጣሸቀጦችን ወደ ውጭ ለማስተላለፍ ወደብ የላትም በሚለው ጠቅላይ ሚኒስትር ኢትዮጵያ ጠቅላይ ሚኒስትር ይህን ሁኔታ በተደጋጋሚ ሲናገሩ ነበረ በሚዲያ። ይህን ነገር ይገባናል፣ ወደብ ይገባናል ኢትዮጵያ ሲለው ጠይቃ፣ ይህን ጥያቄ ደግሞ የተቃዋሚ ኃይሎች በሙሉ እሳቸው መንግስት ለመጣል እየታገሉ ያሉት ይህን ነገር ለአንድ ሊያደርግ የሚችል ነው እና የተለያዩ ሚዲያዎች መረጃዎችን የሚደርሰን ምንድን ነው? ያው የእስራኤል መከላከያ ሰራዊት ወደዛ እነዚህ ወደቦች አካባቢ ወደ አሰብ አካባቢ እየገሰገሰ ነው የሚል ዜና ምን ሰማ።
1: ሻየው አሁን እኔ ከተቃዋሚዎችም ቢሆን እንግዲህ ኢትዮጵያ ወደብ አይገባትም የሚሉ ይኖራሉ ብዬ አላስብም። ኢትዮጵያ ወደብ ያስፈልጋታል፣ የሀገሪቱ መንግስትም የሀገሪቱ ዜጎችም የሚያምኑበት ነው። ግን በ1991 ዓመተ ምህረት አንተ እንዳልከው በፈረንጆች አቆጣጠር ኤርትራ ራሷን የቻለች ሀገር ስትሆን በወደብ ጉዳይ አንስተው መደራደር የሚችሉትን እንደዚሁ ችላ ብለው በዋዛ ፈዛዝ አለፈ። ከዛ በኋላ ኤርትራ ነጻ ሀገር ነች እስከ ወደብሽ ብለህ ሰጠህ። አሁን ዝም ብለህ በኃይል ወደብ ለማግኘት የምትጥረው ዓለም አቀፍ ሕግንም የሚጻረር ነው። ወደብ ማግኘት ወይ በድርድር ሊሆን ይችላል ወይ በስምምነት ሊሆን ይችላል፣ ግን በኃይል እናመጣለን የሚለው እኔ ግጭት ነው እንጂ የሚያመጣ ጥሩ ነገርም ሊያመጣ ይችላል ብዬ አላስብም። ኤርትራ የምትናቅ ሀገር አይደለችም። በሌላ በኩል ደግሞ እንደዚህ አይነት ነገር የህዝቡን አንድነት ወይም የተቃዋሚዎችን አንድነት ያመጣል የሚለው የለም። አሁን ባለፉት አመታት አይተናል። ጦር ተማዘዙ፣ በተዋጉ በጣም በመቶ ሺዎች የሚቆጠሩ ዜጎች በዛም በዚህም ህይወታቸው አለፈ። ይቅርታ እንኳን ወጥቶ በቴሌቪዥን የጠየቀ አካል አልነበረም። ያ ሁሉ ደም ተፋሶ እና የሀገሪቱ ችግር አሁንም ጦርነት ይገጠማል። አንድ ቀን ሰላም መሰረት ነው ይላሉ። ሰላም ሰላም ሲባባል ነው በመርህ ደረጃ ቁጭ ብለው ወይ ሽግግር መንግስት ወይም አሁን ያለው መንግስት ደግሞ ከተቃዋሚዎች ጋር ተደራድሮ እንሰጣለሁ ብለው ችግሩን ካልቀረፉት በቀር አሁን ባለው ሁኔታ ውስብስብ እየሆነ ነው የሚሄድ እና የወደቡም ጉዳይ የኢትዮጵያ መንግስት ሊያስብበት የሚገባው በጦርነት ብቻ ይመጣል ብዬ አላስብም። ሌላ አማራጮችም ብዙ ሞክሯል እኮ በሶማሌ ላንድም ለማግኘት፣ ሶማሌ ውስጥም ለማግኘት፣ ሌላ ቦታም ለማግኘት እየሞከረ ነው የኢትዮጵያ መንግስት። ግን ዋናው የሀገር ውስጥ ያለውን የጦርነት ችግር መፍታት ይገባል። ወደ ሌላው ርዕሰ ጉዳይ እንለፍ። እንግዲህ ሳውዲ እና የየመን ሁቲ አማጽያንም እየተጋጩ ነው፣ እየተዋጉ ነው ያለው ሁኔታ እንዴት ነው?
0: በጣም እየተባባሰ ነው ያለው በሁለቱ ፉክክሩ። በዚህ ጉዳይ እንግዲህ ባለፉት አራት ቀናት አካባቢ የቅርብ ጊዜ ትዝታችን ነበረ እና የሁቲ አማጽያን ከየመን በወነጨፏቸው ረጅም ርቀት ተምዘግዛጊ ሚሳይሎች በሳውዲ አረቢያ ዋና ከተማ ሪያድ ላይ የአየር ዓለም አቀፍ አውሮፕላን ላይ አካባቢ ቢያንስ 18 ሰዎች ተገለዋል፣ የተለያዩ የውጭ ዜጎችን ጭምር ከ300 በላይ ሰዎች በዚህ ጥቃት ቆስለዋል። ከዛ ጊዜ በኋላ እንደገና ደግሞ የሳውዲ አረቢያ መከላከያ ሰራዊት ደግሞ የአጸፋ እርምጃ በመውሰድ በየመን አማጽያን በደቡባዊ ምዕራብ የመን የአማጽያን ኃይሎች የሚንቀሳቀሱበትን ቦታ ደግሞ አጥቅተዋል። አሁን ደግሞ ያለው ምንድን ነው? ያው በከፋ ሁኔታ ሳውዲ አረቢያ የየመን ዋና ከተማ ሳንአ እናጠቃለሁ ስትል ሳውዲ አረቢያ
1: አሁን ወደ አሁን
0: አዳዲስ ዜና ይመጣልና አስቀድባ ምንድን ነው ያለችው መግለጫ ወይ ወታደራዊ ሳውዲ አረቢያ ቃል አቀባይ በእውነት ከእስራኤል መከላከያ ሰራዊት የተማረው መሰለኝ። ምን አለ? እርምጃ በአማጽያን ኃይሎች በየመን ዋና ከተማ የማጥቃት እርምጃ ከመውሰድ በፊት ሰላማዊ ዜጎች እንዳይጎዱ ማስጠንቀቂያ እናስተላልፋለን የሚል መግለጫ ይህን ስሰማው እኮ ምንድን ነው
1: የእስራኤልን ኮፒ
0: ስልት ነው አይደለም
1: እንዴ? ጥሩ ነው። ግን አሁን ችግሩ ምንድን ነው? የመን ሁቲ አማጽያን ተባሉ፣ ራሳቸውን የቻሉ አይደሉም። ስለዚህ እነዚህ እየተሽለከለኩ ነው፣ የተወሰነ መሳሪያ ያገኛሉ፣ ይተኩሳሉ። በእስራኤልም ላይ እንደዛ ነው ሲያደርጉ የነበር እና እነዚህን ከየትኛው ፈልገህ ነው አግኝተህ የምትደመሰሳቸው ሙሉ በሙሉ? እና ይሄ በጣም ዓለም አቀፍ ትብብር የሚያስፈልገው ነው። አማጽያንን እያሉ ከተወሰኑ ሀገራት የጦር መሳሪያ እያገኙ እንደ ኢራን ካሉ ሚሳኤሎችን እያገኙ እንግዲህ ከየመን እስከ እስራኤል የሚወነጨፍ ሚሳኤል እኮ በአማጽያን ደረጃ የሚገኝ አይደለም። የኢራን ድጋፍ ነውና ይህን ማስቆም የሁሉም ሀገራት ትብብር ሊሆን ይችላል። አውሮፓ ፈርቶ ለራሱ ቁጭ ነው ያለ። አውሮፓ ገለልተኛው ነው በእውነት። አውሮፓውያን አሁን በዚህ ጦርነት ውስጥ ብዙ ሚና ይጫወቱ ነበር። እነሱም የዛ አካባቢ እንደው ቀላል አይደለም፣ የቀይ ባህር አካባቢ ስለሆነ የመን ሁቲ አማጽያን ከተቆጣጠሩ የዚህ የሆርሙዝን የባህር ወሽመጥ አካባቢ ኢራን ካለችበት ወደፊት ለመርከቦች ውስብስብ ያለ ነገር ነው የሚመጣና ዓለም በጸጥታ መመልከት የለበትም። ይሄ ንግድ መርከቦች ካልተንቀሳቀሱ ሁሉ ነገር ጣሪያ ላይ ነው የሚደርስ ይችላል።
0: ኢኮኖሚ ውድቀት። እሺ፣ በዚህ ናቅ ዳክሩ
1: ደሳምንታዊ ፕሮግራም እናልፋለን።

0: ጤና ይስጥልን ክብራትና ክብራንና አድማጮቻችን፣ ይህ ሳምንታዊ የባህልና ኪነጥበብ ፕሮግራማችን ነው። በዛሬው የባህልና ኪነጥበብ ፕሮግራማችን የተለያዩ ነጠላ ዜማዎችን ከሰራችሁ ሰሞን ደግሞ አዲስ ካወጣችሁ ድምጻዊት ብርቱካን ተነሳ ጋር ቃለ ምልልስ እናካሄዳለን። እሷም በስልክ መስመራችን ትገኛለች። ብርቱካን እንደምን አለሽ?
1: ሰላም ሰጠኝ። እንደምን አላችሁልኝ? እንዲሁም አድማጮች እንደምን ናችሁ? ሰላም ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን።
0: እኛም ደህና ነን፣ እናመሰግናለን። እንዴት ነው ኑሮ?
1: ኑሮ እግዚአብሔር ይመስገን ሰላም ነኝ በጣም።
0: ኑሮና ሙዚቃስ?
1: ጥሩ ነው። እንግዲህ
0: ይዋሃዳሉ?
1: ያው ብዙም ባይዋሃድም እንግዲህ ያው ፍቅር የሙዚቃ ስሜቱ እና ፍቅሩ ካለ መቼም እና እያካሄድ ነው ነው ስራ ጋራ።
0: ጥሩ ነው። እንግዲህ የውስጥሽን ስሜት ተሰጦሽን ለማውጣት የምታደርጊያቸው የተለያዩ እንቅስቃሴዎች አሉ። ከአሁን በፊት እንግዲህ ዝም አልልም፣ አለሜ፣ እንዴት ብዬ ልምጣ የተሰኙ ነጠላ ዜማዎችን ሰርተሽ፣ ሰሞኑን ደግሞ ቤተ እስራኤል የተሰኘ አዲስ ነጠላ ዜማ ሰርተሽ ለተመልካቾች ለአድማጮች አቅርበሻል እና እንዴት ነው አቀባበሉ?
1: አቀባበሉ በጣም ደስ ይላል። እኔም በጣም የወደድኩት ስራ ነው። ጥሩ ነው። ሰው ጥሩ ነው፣ ወዶታል ምናምን፣ ደስ ይላል በጣም።
0: ከአሁን በፊት እንደዚህ ስለ እስራኤል ብዙ ዘፈኖች አልነበሩም፣ አልፎ አልፎ ነው። አሁን ግን እዚህ ያላችሁ ድምፃውያን ብቻ ሳትሆኑ ውጭም ሀገር ስለ እስራኤል፣ ስለ ኢየሩሳሌም የሚያቀነቅኑ የሚዘፍኑ ድምፃውያንን እየሰማንን ነው እና ጥሩ ነው። እንዴት ነው እስኪ ዜማውን ማንሰራው? ግጥሙን ማንሰራው? ማን አቀናበረው?
1: ዜማው እንየው ይባላል። ዜማና ግጥም ማለት ነው። እና ዝም አልልም ከሱ ነው የሰራሁትኝ። የሰቆጣውንም ይህንንም ከሱ ነው የሰራሁት። በጣም ጎበዝ ገጣሚ ነው። በጣም ጉሮሮዬን በቃ ያለ አይደለም የጀሬን ምናምን ሁሉን ነገር ይረዳኛል ምናምን እና ከሱ የእሱ ሙዚቃዎች ለእኔ በጣም ተመችተውኛል ማለት ነው። እና ጎበዝ ነው። ግጥምና ዜማ መስጠት ብቻ ሳይሆን ስቴዲዮ አብሮ ሄዶ ተከትሎ አብሮ እንደዚህ ነው ብሎ አብሮ ቁጭ ብሎ ነው የሚያሰራህ። እና በጣም ጎበዝ ነው። በጣም ላደንቀው ፈልጋለሁ በዚህ አጋጣሚ ማለት ነው።
0: እዚህ ሀገር ነው ኢትዮጵያ ነው ያለ?
1: ኢትዮጵያ ነው ያለ።
0: ጥሩ ነው። እና አንቺ ያለሽበትን ሁኔታ ስለ ቤተ እስራኤል ህይወት ነግረሽው ነው ወይስ እሱም ስለ ቤተ እስራኤላውያን በቂ ግንዛቤ ያለው?
1: ምን መሰለህ፣ አሁን ዝም አልልም ምንም ስናጽፈው አያናው ጋር እንዲሁ ታውቀዋለህ፣ ሙዚቀኛ ነው። ከዚህ እሱ ጋር እንዲሁ እናወራለን እና አይዲያ ላይ አያናው በጣም ጎበዝ ነው። ዝም አልልም ምንም እንደዚህ ሳወጣ ከእሱ ጋር እንዲሁ ስለ ጦርነቱ ምናምን እኔም ስሜቱ አለኝ ምናምን የሁላችንም ስሜት ነበረ ስናወራ፣ እስኪ እንደዚህ ብለሽ ምናምን ብሎ አይዲያውን እሱ ነገረኝ። አሁንም ደግሞ በቃ የእስራኤልንና በቃ እንደዚህ ጎንደርን በተመለከተ የህዝብ ዜማ እፈልጋለሁ ምናምን ስል አሁን በቃ አይዲያውንም እንደዚህ አያናው ጋር ሆነን ነገር ነው አይዲያውን። በቃ አይዲያ ላይ በጣም ጎበዝ ነው አያናው
0: ሀሳቦችን በማቅረቡ
1: በጣም አዎ። ከዛ አይዲያውን ነገር ነው በቃ ያን ተከትሎ በቃ ጎበዝ ነው ገጣሚው ማለት ነው።
0: የተቀናበረም ኢትዮጵያ ነው?
1: ኢትዮጵያ ነው። አዎ
0: ጥሩ ነው። እስኪ ትንሽ ተጫዋችልንና እኛ ደግሞ እዚህ ስቱዲዮ ያለውን ዋናውን ዜማ እናሰማው።
1: አለብኝ ናፍቆት አለብኝ ትዝታ የጎንደር ውለታ እስራኤል ገብቼ እየሩሳሌም አየሁኝ አለም ደማሜ ደማሜ ደማሜ ደማሜ ዘሬ ቤተ እስራኤል አብሻ ነው ደሜ እናት አለም ጎንደር ደማሜ የእድገት መሰረቴ ሁሌም ካንቺ ጋር ነኝ ደማሜ ቢርቅ ሰውነቴ የዘር ሀረግ ስቦኝ ደማሜ ባህር ተሻገሬ አሞና ምናኛለች ደማሜ እስራኤል አገሬ አሞና ምናኛለች ደማሜ እስራኤል አገሬ ደማሜ ደማሜ ደማምዬ እስራኤልምዬ ከፊበል ባንዴራሽ ይውለብለብ ሰንደቁ ጠላት ይሸበራል እያየው በሩቁ ነጭ ሰማያዊ አርመሻሎ ግርማ ካያልነሽ አገሬ እስራኤል ማማ የሰለሞን ጥበብ ቀይ ባህር ተሻግሮ ከሀበሾች ምድር ኢትዮጵያ ላይ ሰፍሮ ጋፋት ላይ ቴዎድሮስ ብረታ ቅጦበት ሸክላ ሸማ ሰርቶ አገር ተዋበበት የጥበብ መፍለቂያ የጀግና ምድር ድር እስራኤል እናቴ እምዬ ጎንደር እሽሩሩ እንደናት ያሰኛ ይዘመር እሽሩሩ እንደናት ያሰኛ ይዘመር እሽሩሩሩሩ እሽሩሩሩሩ እሽሩሩሩሩ ጎንደር እሽሩሩ እስራኤል አገሬ ተፈቶሽ ማማሩ።
0: ብርቱካን በጣም በጣም ቆንጆ ነው። እውነት ብዙ ስሜት የሚያመጣ የጎንደርን የኢትዮጵያውን ከእስራኤሉ ጋር አጣምረሽ የዘፈንሽበት ሁኔታ በጣም ደስ የሚል ነው እና እጅግ በጣም ነው እናመሰግን።
1: አመሰግናለሁ ሰጠኝ። እኔም በጣም ደስ ያለኝ ስራ ነው። በዚህ አጋጣሚ አድማጮች እዚህ እስራኤል ያሉት በቃ ህዝቤ በሙሉ ጎንደር ያለ ህዝብ እንዲያደምጡት በጣም ፈልጋለሁ ማለት ነው። ያድምጡልኝ።
0: በጣም ጥሩ ነው። እንግዲህ ያው ደርሷል እየገቡ ዩቲዩብ ላይ ማግኘት ይችላሉ ዜማውን?
1: አዎ በራሴ ዩቲዩብ ቻናል ነው የለቀኩትኝ። ራሴ በራሴ ነው በኔ ቻናል ነው እየገቡ ይዩ ያበረታቱኝ።
0: የሰሙትስ አስተያየታቸው እንዴት ነው?
1: አሪፍ ነው በጣም ደስ የሚል ነው አስተያየታቸው በጣም።

0: በጣም ቆንጆ ነው እነት ቀላል አይደለም በእስራኤል ሀገር በሙዚቃ መሰማራትና ሌላ ስራ ላይ ሆነሽ እንደገና ዜማ ግጥም ፈልገሽ አቀናባሪ ፈልገሽ መስራቱ ለተሰብ ልጅ ማሳደግም ይኖራል ያ ሁሉ እንዴት ነው
1: በጣም ከባድ ነው ሰጠኝ አሁን ይሄን ስራ ነው መስራ ረፍት አለ ያው ያመት ረፍት ስራ ቦታ በረፍቴ ያው ኢትዮጵያ በመሄድ እንደዛ ነው መስራ እና ከስራ ጋራ በጣም ትንሽ ከበድ ይላል ያው ስሜቱ ምንም ስላለ ነው እንጂ በጣም ከባድ ነው አሁን ከዚህ ሆኜ ከስራ ወጥቼ እንደዚህ ሙዚቃ ስቱዲዮ ለመሄድ በጣም ከባድ ነው ግን ይሄንን ያውን ተጠቀመው ያው በረፍት ጊዜ ነው እና ትንሽ ከባድ ነው በጣም
0: አዎ ግን ተሰጥቶሽን ደግሞ ለማውጣት ግድ እንደዚህ ተንቀሳቀሻለሽ ብዙዎች ችግር ነው ምክንያቱም እዚህ በሙዚቃ ብቻ በአርቱ ብቻ መሰማራት ከባድ ነው
1: አረ ጭራሽ አይታሰብም በጣም እኔ በሙዚቃ ዘርፍ እንደዚህ ስራዬ ሆኖ ሁሌ ብሰራበት ምናምን ጥቅልል ብዬ ባንድ ስራ ደስ ይለኛል ግን አይቻልም እንጂ በጣም ትንሽ ከባድ ነው ስራና እዚህ ሀገር አው ከባድ ነው
0: ቀላል አይደለም ሌላ ዝማልልም አለሜ እንዴት ብዬ ልምጣ የሚሉ ሶስት ነጠላ ዜማዎችም አሉሽ ከዚህ ውጭ ከቤተ እስራኤል ውጭና የትኛውን ጋብዝ ለአድማጮቻችን
1: ዝማልልም
0: ይጋብዝ በተለይ ደግሞ ስለ ጦርነት ነው አይደል
1: ስለ ጦርነት
0: ጥሩ እንጋብዛለን

0: ቆንጆ ነው።
1: ሌላ ለወደፊት ቅድሽ ምንድነው ብርቱካን?
2: አሁንም ያለቀ ስራ አለኝ። ያው ክሊፖ ምናምን አልቋል። የቤተሰብ የወላጅ የሰራሁት ሙዚቃ ነው አልቋል። ክሊፖ ምናምን ተጨርሷል። ሳምንት ከሁለት ሳምንት በኋላ ይለቀቃል በራሴ ዩቲዩብ ቻናል።
1: ከባድ ቢሆንም ከስራ ጋር ከቤተሰብ ጋር የግድ ለተሰጥሽ የበለጠ የደከምሽ ነው የሚያሳየው። እንግዲህ በአንድ ጊዜ በተወሰነ ጊዜ ውስጥ ሁለት ንጠላ ዜማዎችን መልቀቅ ቀላል አይደለም።
2: አዎ በጣም ከባድ ነው። ሰጠኛው እንደነገርኩህ ያው በጎን በሪፎን ምናምን እንደዚህ አርገን ነው ያው እንጂ በጣም ቀላል አይደለም። እንደዚህ በስራዬ ብለህ ግቢት ብለህ በሙዚቃው ዘርፍ እንትን አትገባበትም እና ትንሽ ከባድ ነው። ያው ስሜቱ ፍቅሩ ስላለ ነው እንጂ ሁለት አይነት ስራ ትንሽ ከባድ ነው። ድካም አለ፣ ቤተሰብ አለ። እዚህ ሀገር ደግሞ ጊዜ የለም ምናምን።
1: አዎ ቀላል አይደለም። ለማንኛውም እንግዲህ ጠንከር ብሎ መስራት ጥሩ ነው። አይዞሽ ቀጥይበት ነው ምንል። ሌላ ጊዜ እዚህ ስቱዲዮ እንደምትመጭ ተነጋግረናል። ሁኔታዎች ሲመቻቹ ያኔ ደግሞ የበለጠ ሌሎች ዜማዎችንም ትጫወችልናለሽ። መጨረሻ የምታስተላልፊው መልእክት ካለ?
2: መጨረሻ ያው ሰጠኝ አንተንም አመሰግናለሁ። ያው ሁሌም ከጎን የሆነ ያው ስለምታበረታታኝ አመሰግናለሁ። እንዲሁ አክብረህ ስለምጠራኝ እና እንደገና ለቤተሰቦች ለውድ አባቴ ለእናቴ በጣም ነው ማመሰግን። እንዲሁም በሙያዬ ለሚሳተፉ በሙሉ ለሚያበረታቱኝ፣ እንዲሁም ለጓደኞች ምናምን ቲክቶክ ላይ እንደዚህ ሙዚቃዬ በቃ ሸር እያረጉ ጎበዝ በርች ለሚሉኝ ቤተሰቦች በጣም ነው ማመሰግን እላለሁኝ።
1: ጥሩ። እኛ እንግዲህ ስራችን ነው ያው በድርጅቱ ስር ሆነን ተቀጥረን እስከሰራን ድረስ እንደዚህ ደግሞ ባለሙያዎችን የምንጠይቅበት ፕሮግራም ስለሆነ ኃላፊነትም አለብን። ከዛ አንጻር ነው። እናመሰግናለን። ቀጥይበት። ሌላ ጊዜ ደግሞ የበለጠ እንነጋገራለን። ሰላሙኝ።
2: እሺ፣ በጣም አመሰግናለሁ።
1: ምንም ችግር የለም። ቻው። እሺ፣
2: ቻው
1: ቻው። የተከበራችሁ አድማጮቻችን፣ ለዛሬ ብለን ያቀረብነው የባህልና ኪነ ጥበብ ፕሮግራም ይህን ይመስላል። ስለተከታተላችሁ እናመሰግናለን። ሳምንት በሌላ ፕሮግራም እንገናኛለን። እስከ ሳምንት ቸርን ሰንብት። በደህና ቆዩ።

0: ሰጠ ዘመነ እንግዲህ በመከተል ከወይዘሮ አጫዋች ሰለሞን ጋር ነው በሰብን ሰላም ደህንነትን በተመለከተ መቸም ሰላም ይበልጥ ነገር የለም አይደለም በቤተሰብ በኋላነት እንዴት ነው በተመለከተ እንደው ወይዘሮ አጫዋች ሰለሞን ተናስተል እንደምን አመሸሽ
1: ማለት እግዚአብሔር መስገን ጤና ይስጥልኝ
0: አብሮ ይስጥልኝ
1: ማለት
0: ደህና ነን እንግዲህ ከእርሶ ጋር የቤተሰብ ሰላም መስፈን በሰላም ኑሮ በተመለከተ እንደው ምን ይመክራሉ?
1: መጀመሪያ ስጦታው አልገባም በስጦታው
0: እና አይቅር ከተባለ በፍቃድ ከሆነ ወይዘሮ አጫዋች ብለን አንቺ
1: ጋዜጠኛ እኮ አንቺ እያለ ነው የሚያወራ አንቺ እሱ ካለ ይባስ ይሳሳታል።
0: ይገርማል ወይዘሮ አጫዋች እውነትሽን ነው ፍቅር ስለፈቀድሽን በጣም እናመሰግናለን። ፈጣሪ አምላክ እግዚአብሔር የበለጠ የለም አይደለ አንተ ነው የምንለው ለሰው ልጅ ነው
2: የረሃትን ያሳያል።
1: አዎ ሰማይ ምድርን ላረገው አምላክ አንተ ብለን ነው የምንጠራው።
0: አዎ
1: እና አመሰግናለሁ እንግዲህ እዚህ ብቁና ተላችሁ ለአቀረባችሁ ይህ ለሬድዋን ጣቢያዎች አመሰግናለሁ። ለሁላችሁም ስም መዘርዘሩ ትንሽ ከበድ ይለኛል እና ለሁላችሁም ሰላም ይድረሳችሁ ሰላምታ አቀርባለሁ። እንግዲህ አገራችን ስንኖር ተወልደን ባደግንባት ትትብታችን በተቀበረባት ሀገር ተወልደን ስናድግ ክብር ተከባበር ተብሎ የሆነው በእናት በአባት አና አይታይም ግም ትሆን ጥሩ ትሆን ግም ትሆን ወይም ግም ይሆን ጥሩ ይሆን አታይም ያች ሙሽራ አይም ያለው ሙሽራ የወንድ ወላጅ ሂዶ ከሴት ወላጅ ተጎናብሶ ዝምድናችን ፈልጋለሁ ቤቱን እወዳለሁ ብሎ ሂዶ እጅ ነስቶ ቁሞ ሲጠይቅ ተቆጣጥረው ለግቢ ግቢያችን ናቸው ተብለው ተባብለው ተፈቃቅደው በለምለም ዳስ ይዳዳራሉ። ያው ያች ሙሽራም እምትሆነው ከሆነ ትሆነዋለሽ እማትሆነው ከሆነ አይቼን የምሽት አይደለሽም ወይም ይሄን የባል አይደለም ተባብለው ባጋቧቸው መሰረት ለተናግረው ተፋትተው የሚሆናቸውን ይጠቀማሉ። አንዳንዶች ደግሞ በአሜን ባላቸው ትዳራቸውን መስርተው ይኖራሉ። ከዚህ ግና ያው አየሁልህ አየሁልሽ ነው እንግዲህ የሴት ወላጅም ነኝ የወንድ ወላጅም ነኝ እኔ ራሴ ምንም በእድሜ ባንስ ሴቶችንም እህቶችን ሰጥቶ ያለ አምላኬ እህቶች ሁለት ናቸው ግን ልጆችን ጨምሬ አው እህቶች እላለሁ። ከዛንም ወንዶችንም ሰጥቶኛል ያው ወንድም የለንም ሁለት ሴት ሶስት ሴቶች ነን ወንድም የለንም ያው ወንድ የወለድናቸው ወንዶች ልጆች ግን ወንድሞቻችን ናቸው።
2: ጥሩ ገለጻ ነው።
1: አዎ ወንድሞቻችን ሰጥቶና ላይ እና ወንድም ወልደናል ሴትም ወልደናል አምላክ ይመስገን የልጆች ወላጆች ነን። ሆኖ ግን ከዚህ ሀገር በእውነት ክብር እየጠፋ ክብር እየቀነሰ ሞልቶ ተርፎ ደልቶናል ግን በሴቶችም ሆነ በወንዶች መከባበር ጠፍቷል። መከባበር ጠፍቷል። ለምን ነው መከባበር የጠፋ? እንግዲህ ለምሳሌ ሰርግ አለ። ሰርግ ስንሄድ መጀመሪያ በስነ ስርዓት አንቺ ተዚህ አንተ ተዚህ ተባብለን እንሄዳለን። እዛም በኋላ ግና ነገር እንቆረቆራለን ነገር እንጠፈጥፋለን። ከሴቶችም አይጠፋም ከወንዶችም አይጠፋም። አሁንም ከዛ ከብዙ ነገር ይደረሳል። እግዚአብሔር ያደላቸው ግና ያው እንደተማመኑ እንደተፈቃቀሩ እድሜያቸውን ያደርሳሉ። ግን አንዳንዱ ላይ ግን ሸተት የሚል አለማያሳያለኝ።
2: ወይዘሮ አጫዋች አሁን በፊት የነበረውን እየጠቀስሽ ነው። መልካም ነገር ነበረ ኢትዮጵያ፣ ችግሮችም ነበሩ። ምናልባት መገናኛ አውታሮች የማይገልጿቸው ሊሆን ይችላል። ግን እዚህ ከመጣን በኋላ የመተሳሰቡ ሁኔታ፣ የመከባበሩ ሁኔታ እንዳልሽው ተሸርሽሯል የሚሉ ሰዎች ብዙ ናቸው። እና ቢያንስ በጥሩም በመጥፎም ጉዳይ ጊዜ ለምንድን ነው መከባበራችን የቀነሰው? ለምንድን ነው ሌላውን ማንሰማ? ነገሮችንስ በትዕግስት ታግሰን ለመጨረስ ለምን አንሞክርም?
1: እዚህ ላይ ነው እኮ ችግሩ። አሁን በኢትዮጵያ የወር አበባም ሆነ ወልዳም ሆነ ሴት ልጅ ወልዳም ሆነ ወይም የወር አበባ ተቀብላ ውጭ ነው የምንወጣ።
0: መርገም ጎጆ።
1: አዎ መርገም ጎጆ ነው የምንቀመጥ። መርገም ጎጆ ተቀምጠን የወር አበባ እንኳ በሰባት ቀን ንጹህ ካልሆነሽ አትታጠብም። ያው አንዳንዶች በስምንት ቀን የሚያስቀምጣቸው አለ። ልጅ እንኳ ትወለድ ሴት የተወለደ እንደሆነ ልጅ ብዙ ጥቅም አላት። ሴት ልጅ ብዙ ጥቅም አላት። ግና 80 ቀን እዛ ስለምትቀመጥ ወንዶች ይሰቀቃሉ። ወንድ ሲወለድ ግን በ40 ቀን ስለምንገባ ወይም ስለሚገቡ ይደሰታሉ። ያ ሁላ ክብር ነበረ። ጎረቤቱ ሸፍኖ መርገምን ብንሆን ብንወልድም ጎረቤት ጎረቤት ሸፍኖ መልካም አማት ያላትም ወይም እናት ያላት ያ ተደጋግፎ ነው የሚኖር። ከዚህ ሀገር ግን እኔ እንጃ ሂደንጊያ ቤት ምን እንደሰጠና በእውነት ያልሰራ ነው ጭቃም ክተል ያልመረግ ነው ባላ ቆርጠው ምሰሶ ቆርጠው ማገርጥ ጨንገር ብለው ያልሰሩት ወንዶችም ከዚህ እንቁላል የመሰለ ቤት ተቀምጠን ግን ትንሽ ሀንጠቅ ብለና ላይ በእውነት ከሴቶች ብቻም አይደለም ጥፋቱ፣ ከወንዶችም አለ። ወንዶች ደግሞ ወንዶች ብለን ደግሞ እንዳንል ደግሞ ከሴቶች ደግሞ ብዙ ችግር አለ። ብዙ ችግር አለ። ምንድን ነው ያለ ሰውየው አምቡላንስ እንትን ያን ምሽጠራ ቡግ ቡግ ቡግ ቡግ እያለ ሲሄድ ያለኝ ፖሊስ፣ አይ የሴቶች አባት መጣ የሴቶች አባት መጣ አለ። ሴቶች ብንጠራው እኮ ወንዶች ነው የምትሄዱበት አለሽው። እና ይሄ የሚሆነው እኮ ከመከባበር የጎደለ ነው። አሁን ያን ሰውዬ እንደዛ ባይል ያቺ ሴትዮ እንዲያትልም ነበረ። ይሄ ክብርን ብንጠብቅ ክብርን ብንከባበር የበለጠ ይሆናል የበለጠ ይሆናል። በየቤቱ ብዙ ጣጣ አለው፣ ብዙ ችግር አለው። በእውነት እንደናንተ ያሉ ጌር የሰጣቸው መልካም እናቶች ደግሞ ችለው መልካምን ነገር ይዘው ተበሳጭቶ ሲመጣ በመልካም ተቀብለው ይስተዳደራሉ። ወንዶችም ቢሆን እንዲያም ሲል ኧረ እስቲ ይለፍላት ብለው ውጣ የሚሉ አሉ። ተያይዞ ግን ያው አሁን እሾህና እሾህ ልትገጥመው ብትል ይገጠማል። ሸረፍ አርገህ ግና የዛ ዳሯን ምልጥ አርገን ያችን በእሾሂቱ ነድለን ልጆቹን ጥልፍ ስንጠልፍባት ነበር። የዚህ ሀገር ትዳር ደግሞ እንደዚህ ነው። ምነዝጌም ትዳር ይሄ ነው።
0: አሁን በእውነትም እዚህ ላይ ትዕግስት መቼም ጋብቻ ሲባል ፍቅር በሰላም የተመሰረተ ጋብቻ ይሆንና አሁን የተጋቡ ሁለቱ ወንድና ሴት የተጋቡት እንዲያው ጭራሹን አንዱ ወንድየው የራሱን ፍላጎት ብቻ የተጋባበት ምክንያት ነው ብሎ ካሰበ ትክክል አይደለም። አሁን በአልጋ ላይ ጨዋታ ያለው ሁኔታ በተመለከተ ድካም ይኖራል። ከጤና ጋር መተያያዝ ሊሆን ይችላል። አሁን አንዱ በፈለገበት ጊዜ ሌላኛው አልፈልግም ቢል አይ እንትን ብሎ ተስፋ ቆርጦ በብስጭት ተነስቶ የኔን እንትን ማሟላት አለብሽ ብሎ መጥፎ ነገር ቢሰራ ወንድ ሊኖር ይችላል። ሁሉም አይደለም። ከሴት አንጻር ደግሞ እንደ ወንዱ አይነት የሚፈልግ ሊኖር ይችላል። እና ምን ይመስልሻል?
1: ይህ ከባድ ነው በእውነት። ከዚህ ገባ ብሎ ለመተላለፍና ለመናገር ትንሽ ከበድ ይላል።
0: መናገር ነው እንጂ ለምን
1: እና
0: እያንዳንዳችን በግልጽ መነጋገር ጥሩ ነው።
1: ቤቱን ያንን ቤቱን እራሱ ሚስቱን የሚስቱን ጸባይ ያውቃል፣ የሚስቱን ባህሪ ያውቃል፣ የባሏን ባህሪ ታውቃለሽ። ለምን በዛ ተመሳስለው አይተዳደሩም? ለምን በዚህ ተመሳስለው አይተዳደሩም? ይሄ እኮ
2: ይቻላል።
1: የእግዚአብሔር ስጦታ እኮ ነው። የእግዚአብሔር ስጦታ ነው። ሁሉንም እግዚአብሔር ነው የፈጠረ።
2: እንዳንድ ምክንያት አነሳው እንጂ ሻያው እርግጥ ነው ባልና ሚስት መካከል ግብረ ስጋ ግንኙነት በአግባቡ ካልተፈጸመ ባለሙያዎች እንደሚሉት ችግር የሚፈጥር ነው። ምንም ይሄ የሚያወላድ አይደለም። እርሳትም ያለብን አይደለም። ተፈጥሮ ነው እንደምንበላው እንደምንጠጣው። ከዛ ባሻገር ገንዘብ ይኖራል፣ የስራ ክፍፍል ይኖራል፣ ብዙ ነገሮች ይኖራሉ። ግን ለችግሮች ቁጭ ብሎ መወያየት ከዚህ ከከፋ ነገር እስከ መድረስ እና የከፋ ነገር እንዲመጣ ምክንያት መሆን የለብንም። ሴቶችም ወንዶችም ይህንን እስኪ ነው በየሰፈራችን እናውራበት እና ችግሮት ላይ ነው ብለን የራሱ ጉዳይ የራሷ ጉዳይ የሚለውን ነገር ብንተውና ለልጆች ተተኪው ትውልድ ብናስብ ጥሩ ነው።
1: አዎ የኛው እኮ አሁን የኛው በእውነት እንግዲህ እንኳን ሰኛ በላይ ያሉት እኛም እየደረስን እኩል ሰው እየሆነ ነው። ለትውልድ ለተተኪው ትውልድ ግን በእውነት ልብ ያለው ቢገኝ ወጣቶችም ከመልካም እናቶች እንዴት ነበረ ኢትዮጵያ? እንዴት ብላችሁ ነው ከአባታችን ስታገቢ እናታችን ስታገባ እያሉ ቢጠይቁ ወጣቶች፣ እንዲህም ትልቆች ደግሞ ለልጆቻቸው እንደዚህ ጊዜ ባላቸው ጊዜ ቢያስረዷቸው ብናስረዳ፣ እኛ ኢትዮጵያ እንዲህ ብለን የነበረ ከዚህ ግን እንደዚህ ነው፣ ከዚህ በዲሞክራሲ ነው የምንጠቀም፣ ከዚህ እንደዚህ ነው ብለን ብናስረዳቸው ለልጆቻችንም፣ ልጆቻችን በስነ ስርዓት መልካም ተግባር ይዘው የአባቶቻቸውን ወይም የእናቶቻቸውን ተግባር ይዘው ይከተላሉ የሚል ትቅባ አለኝ፣ ተስፋ አለኝ በእውነት። እግዚአብሔር ከዛ አምላክ ነው የፈጠረነ፣ አምላክ ነው ከዚህ ያደረሰነ። በሱዳንም የመጡ በአዲስ አበባን ብንመጣ ሁልጊዜ ስናገረው ነው የምንወር፣ የሰው አስራት እየከፈልነ ስንት ስቃይ እያየነ ነው ከዚች ደረስነ እና ከዚህ ደርሰን ግና አምላክን ተመስገን ብለን ከምናያለ ምንም ሀብታም ቢሆን አስር ሀብታም ሶስት አራት ቢጠምድም ሻላ ሰርቶ ሊጨምር፣ ሴቲቱም ሻላ ሰርታ ሊጨምር፣ ወንዱም ብረት ሰርቶ ሊጨምር ነው ሲታገሉ የነበረ ቁጭ ብሎ። ከዚህ ግን ጦሬታ ተብሎ እድሜ ለብትኋለሚ ለደካማው ሰጥቶ የበረታው ሰርቶ ነው የምንተዳደር እና ከዚህ ትንሽ በእውነት ብንመካከር፣ የማናውቀው ከትልቆች ምክር ብንቀበል፣ የሚያውቁት ደግሞ ለማናውቀው ቢያበድሩና በእውነት የምንተዳደርና የምንከባበር ይመስለኛል።
2: ጥሩ ነው። በጣም እንወያይበት። ሁላችንም ባለሙያዎችንም እናመጣለን እናቀርባለን። እንደዚህ ሁላችንም ብንወያይበት ለችግሩ መፍትሄ እንፈጥራለን። ወይዘሮ አጫዋይ ሰለሞን በጣም ነው የምናመሰግን። መልካም ምሽት።
1: አመሰግናለሁ። በጣም ነው የማመሰግን። ምስጋና ከፍ ያለ ነው በእውነት። ለዚች ለጠፋሽው ለተጠለፈሽው ልጃችን ለሃይማኖት ካሳው ደግሞ አምላክ እሱ እንዲያው የከበደውን አቅሎ የጨለመውን አብርቶ የታሰረውን ፈትቶ የተዘጋውን ከፍቶ አንድ አምላክ እሱ ለወላጆቿ ያድርሳት። ወላጆችም የሚደሰቱ በልጃቸው ልጃቸውን አግኝተው ተደስተው ኡፍ ብለው የሚያድሩትን ጊዜ ይስጣቸው የእስራኤል አምላክ። አደራውን ምስጋና ይድረሰው ለሱ። አመሰግናለሁ። ምስጋና የከፍ ያለ ነው።
0: ኑሮልን አመሰግናለን። ዘሯጨዋች